0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሮብ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ረቤ አሌፍ በአብ ታፍሽንቴ ባብ ሲሆን እንደ አውሮፓያን ዘመን አቆጣጠር ጁላይ 15 ቀን 2026 ዓ ም ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ሐምሌ 8 ቀን 2018 ዓ ም ነው። የቴክኒክ ባለሙያችን ሀይም ዛኬን ሲሆን የስቱዲዮ ተረኛ አስተናጋጅ ሰጠኝ ዘመነ። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦቻችን ዶክተር ዘገባና ቃለምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም ማርስተ ዜና። የጥምር መንግስቱ 5ኛው የእስራኤል ክኔሴት ከመበተኑ በፊት የተለያዩ ህጎችን ማጽደቁን እንደቀጠለ ነው። የእስራኤል ደህንነት ጥበቃ ባለስልጣናት ቱርክ በሶሪያ መሰረት እየጣለች መሄዷ አሳሳቢ መሆኑን ገለጹ። የሐማስ ድርጅት ከኢራን የገንዘብና ሌሎች እርዳታዎች እንዲሰጠው መጠየቁ ተዘገበ። አሜሪካ በኢራን ላይ መጠነ ሰፊ የአየር ጥቃት ስትፈጽም ማደሯ ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የጥምሩ መንግስት 5ኛው የእስራኤል ክኔሴት ከመበተኑ በፊት የተለያዩ ህጎችን ማጽደቁን እንደቀጠለ ነው። ባለፉት ሁለት ቀናት የኦሪት ትምህርት መሰረታዊ ህግና በመከላከያ ሰራዊቱ ለማገልገል ፍቃደኛ ያልሆኑ ሃይማኖተኛ የሃሬድ ማህበረሰብ ወጣቶችን በቁጥጥር ስር ማዋሉን የሚያስቀረውን ህግ ክኔሴቱ አጽድቋል። ህጉን 58 የክኔሴት አባላት ሲደግፉት 54 ተቃውመዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ድምፅ በሚሰጥበት ወቅት አልተሳተፉም ተብሏል። ምክትል የውጭ ጉዳይ ሚኒስትር ሻሬን ሃስኬል ህጉ መጽደቁን በመቃወም ከመንግስት አባልነታቸው ለቀዋል። ሻሬን እንዳሉት በጦርነት ወቅት የእስራኤልን ደህንነት የሚጎዳ መንግስትን መደገፍ አልችልም፣ በዚህ ምክንያትም ስልጣኔን ለቅቄያለሁ ብለዋል። ትላንት በክኔሴት ብዙ የተቃውሞ ጥሪዎች ሲቀርቡ ተሰምቷል። ህጎች መጽደቃቸውን በመቃወም የተለያዩ ይግባኞች ለከፍተኛው ፍርድ ቤት ቀርቧል። ይህ በእንዲህ እንዳለ ክኔሴቱ ለማጽደቅ የያዛቸው ሌሎች ህጎችም እንዳሉ ይነገራል። የመገናኛ አውታሮች ህግ፣ የመንግስት ህግ አማካሪና አቃቤ ህግን የሚለያየውን ህግና የጥቅምት 7 ቀኑን የሚያጣራ ኮሚቴ የሚያዋቅረውን ህግ ለማጽደቅ መንግስት ጥረት ያደርጋል ተብሎ ይጠበቃል። የእስራኤል ደህንነት ጥበቃ ባለስልጣናት ቱርክ በሶሪያ መሰረት እየጣለች መሄዷ አሳሳቢ መሆኑን ገለጹ። አንድ የእስራኤል ከፍተኛ ባለስልጣን ለቃል አቀባያችን ካርሜላ ምናሽ እንደገለጹት ቱርክ የሶሪያን ጦር እንደ አዲስ በመገንባቱ ዙሪያ ጣልቃ ገብታለች። ወታደራዊ መሰረተ ልማቶችን እየገነባች ነው። ቱርክ በሶሪያ ፍላጎቷን እያካሄደችም ስለሆነ ሁኔታውን በቅርብ መከታተል ይገባል። የእስራኤል ደህንነት ጥበቃ አካላት የቱርክና ሶሪያን ግንኙነት ከቅርብ እየተከታተሉ ነው። በተለይ ሶሪያ የሽብር ሀገር እንዳትሆንና የእስራኤልን ሰላምና ደህንነት ስጋት ውስጥ እንዳትከት እየተከታተልን ነው ብለዋል እኒህ የእስራኤል ደህንነት ጥበቃ ባለስልጣን። እስራኤል የጦር ኃይሏን ከሶሪያ ምድር እንድታስወጣ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለጠቅላይ ሚኒስትር ኔታንያሁ ማሳሰባቸው ተገለጸ። እስራኤል በሶሪያ እንደ ሊባኖስ አይነት እርምጃ እንድትወስድ ማሳሰቧን የእስራኤልና አሜሪካ ባለስልጣናትን ዋቢ በማድረግ የአሜሪካው ኤክሲዮስ የተሰኘ ዜና አውታር ዘግቧል። ትራምፕ ለኔታንያሁ ያሳሰቡት ባለፈው ሐሙስ በስልክ በተወያዩበት ወቅት ነው ተብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሆርሙዝ የባህር ወሽመጥ ቀረጽ እናስከፍላለን ብለው ሰኞ ዕለት ያስታወቁትን መሰረዛቸው ተገለጸ። አሜሪካ የሆርሙዝን የባህር ወሽመጥ በመቆጣጠር 20% ቀረጽ ታስከፍላለች፣ ገንዘቡም ለደህንነት መጠበቂያ ይውላል ብለው ነበር። ይሁን እንጂ የፋርስ ባህረ ሰላጤው ሀገራት በአሜሪካ የሚያደርጉትን የሟለ ንዋይ እንቅስቃሴ ለመጨመር ቃል ስለገቡ በሆርሙዝ የባህር ወሽመጥ ለማስከፈል የፈለጉትን ቀረጽ ትራምፕ መሰረዛቸውን ትላንት አስታውቀዋል። ትራምፕ በሆርሙዝ የባህር ወሽመጥ ቀረጽ መከፈሉን የሚደግፉት ቢሆንም አሜሪካ ለቻይና መርከቦች ደህንነት ማስጠበቅ የለባትም ብለዋል። የሐማስ ድርጅት ከኢራን የገንዘብና ሌሎች እርዳታዎች እንዲሰጠው መጠየቁ ተገለጸ። ካላቀባያችን ኤሊኦር ሌቪ ካደረሰን ዘገባ መረዳት እንደቻል ነው ሐማስ አባላት ባሊ ሐሚናይ ቀብር ለመሳተፍ በሄዱበት ወቅት ከኢራን ባለስልጣናት ጋር ተገናኝተው ቴህራን የገንዘብ እርዳታ የዲፕሎማሲ ድጋፍ እንድታደርግላቸው ብሎም ከአሜሪካ ጋር ስትጓይ ያዛን ጉዳይም እንድታያይዝ መጠየቃቸውን መረጃዎች ጠቁመዋል ተብሏል። የሐማስ ድርጅት አንድ ከፍተኛ ባለስልጣን ለኢራን ባለስልጣናት እንደገለጸው ባዛ የውጭ ኃይል እንዲቆጣጠርና ሐማስም የጦር መሳሪያ ተጥቆን ለመፍታት ፍቃደኛ ለመሆኑን ገልጾ ሐማስ ራሱን እንደገና እንዲገነባ ከኢራን የተላዩ እርዳታዎች እንዲሰጠው ጠይቋል። ከሐማስ ድርጅት ባለስልጣናት ጋር ተገናኝተው ከተዋዩ የኢራን መሪዎች መካከል የኢራን ፓርላማ አፈ ጉባኤ ካሊባፍ እና የአብዮታዊ ዘብ አዛዥ ዋሂድ ይገኙበታል። ኢራናውያንም የሐማስን ጥያቄዎች እንደተቀበሉና በገንዘብና ዲፕሎማሲያዊ መንገድ ለማገዝ ቃል ገብተዋል ተብሏል። አሜሪካ በኢራን ላይ መጠነ ሰፊ አየር ጥቃት ስትፈጽም ማደረች ተባለ። አሜሪካ በኢራን ላይ በተከታታይ ቀናት የአየር ጥቃት ከመፈጸሟ ባሻገር በኢራን የባህር ወደቦች ላይ እንደገና እገዳ ጥላለች ተብሏል። አሜሪካ የባንደራባስን ወደብ ዳግመኛ አጥቅታለች፣ የኢራንን የአየር መቃወሚያዎችም አጥቅታለች ተብሏል። ኢራን በበኩሏ በዮርዳኖስ የሚገኘውን የአሜሪካ ጦር ሰፈር ባጸፈው ጥቃት የፈጸመችበት መሆኑን አስታውቃለች። ወደ ኩዌትና ባህሬንም የኢራን ሚሳይሎች መተኮሳቸው ተገልጿል። ሴንትኮም የተሰኘው የአሜሪካ ጦር አዛዥ አድሚራል ብራድ ኩፐር እንዳሉት ኢራን ባለፈው ሳምንት ብቻ 7 የንግድ መርከቦችን አጥቅታለች። የኢራን ኃይሎች ሚሳይሎችና ድሮኖችን ወደ ፋርስ ባህረ ሰላጤው ሀገራት ተኩሰዋል። በዚህም ኢራን ተገቢነት የሌለው ድርጊት መፈጸሟና በሰላማዊ ዜጎች ላይ የሚቃጣን ተኩስ አሜሪካ በመጥፎ ሁኔታ የምትመለከተው መሆኑን ገልጸዋል። በአሜሪካና ኢራን መካከል ያለው ግጭት በመቀጠሉ የመካከለኛው ምስራቅ ሁኔታ ወደ የት እንደሚያመራ ግራ ያጋባ ጉዳይ መሆኑ ተገለጸ። ኢራን በመካከለኛው ምስራቅ ውስጥ የራሷን የጦር የበላይነት ለመፍጠር፣ እስራኤልን ለማጥፋትና አሜሪካና አውሮፓን ለመፈታተን የኒውክሌር ተቋሞቿን በመገንባት የኒውክሌር ጦር መሳሪያ ባለቤት ለመሆን እንዲሁም የረዥም ርቀት ተወንጫፊ ባለስቲክ ሚሳይሎችን በመስራትና ድሮኖችን በማዘጋጀት የአካባቢውን ሰላምና ደህንነት ፈተና ውስጥ ከታለች በሚል በ2025 እና 2026 ዓ ም ሁለት ጊዜ ጦርነት ቢከፈትባትም ከያዘችው እኩይ ድርጊት የአቋም ለውጥ አላደረገችም ተብሏል። እስራኤልና አሜሪካ በትብብር በከፈቱባት የአንበሳው አገሳ የጦር ዘመቻ ኢራን በወታደራዊ ይዞቶቿ ላይ እና ሌሎች ተቋሞቿ ላይ በርካታ የጦር ድብደባ ቢካሄድባትም እሷም ወደ እስራኤልና የፋርስ ባህረ ሰላጤው ሀገራት ሚሳይሎችና ድሮኖችን በመተኮስ ብዙ ጉዳት ማድረሷ ይታወቃል። ወታደራዊ ዘመቻ በኢራን የሚፈለገው ለውጥ ባለማምጣቱ ችግሩን በድርድር ለመፍታት በፓኪስታንና ሌሎች አረብ ሀገራት አሸማጋይነት ጊዜያዊ የተኩስ አቁም ስምምነት ቢደረግም አካባቢውን እንደተጠበቀው ሊያረጋጋ አልቻለም። ኢራን በሆርሙዝ የባህር ወሽመጥ ሙሉ ቁጥጥር ለማድረግና በአካባቢው በሚያልፉ የንግድ መርከቦች ላይ ቀረጽ ለማስከፈል መፈለጓ አሜሪካን በማስቆጣቱ ዋሽንግተን እንደገና በኢራን ይዞታዎች ላይ የጦር ድብደባ ማድረጓን አጠናክራ ቀጥላለች። ኢራንም ብትሆን ከአሜሪካ ለሚሰነዘርባት ጥቃት ያጸፋ መልስ በፋርስ ባህረ ሰላጤው ሀገራት በሚገኙ የአሜሪካ ጥቅሞች ላይ ጥቃት መፈጸሟን አስታውቃለች። የአሜሪካና የኢራን ግጭት የመካከለኛው ምስራቅ ከድጡ ወደ ማጡ ይከተዋል እንጂ አሁን ካለበት ሁኔታ አውጥቶ ሰላማዊ ሁኔታ ውስጥ የሚከተው አይመስልም የሚሉ አካላት ብዙ ናቸው። ያሙኑ አሜሪካ በኢራን ላይ በወታደራዊ ኃይል ጫና ለማሳደር ከፍተኛ ጥረት እያደረገች ነው። በአንጻሩ የአካባቢው ሀገራት ጦርነት እንዲቀጥል አይፈልጉም ተብሏል። ስፖርት። በ3ኛው ዓለም ዋንጫ የግማሽ ፍጻሜ ጨዋታ ስፔን ፈረንሳይን በማሸነፍ ለፍጻሜ ያለፈች። የሁለቱ ሀገራት ብሔራዊ ቡድኖች ጨዋታ ትላንት ከምሽቱ 10 ሰዓት ጀምሮ የተካሄደ ሲሆን ከፍተኛ ፉክክር ይታይበታል ተብሎ በዓለም በጉጉት የተጠበቀ ጨዋታ ነበር። ይሁን እንጂ ጨዋታውን ስፔን በፍጹም የበላይነት በመቆጣጠርና ፈረንሳይን 2-0 በሆነ ውጤት በማሸነፍ ለፍጻሜ ያለፈችበት ሁኔታ ታይቷል። የፈረንሳይ ተጫዋቾች የረባ የጎል ሙከራ ሳያደርጉ ከ2026 የዓለም ዋንጫ ውጭ ሆኗል ተሰናብቷል። በእንዲህ እንዳለ ዛሬ ምሽትም ሌላ የግማሽ ፍጻሜ ጨዋታ ይካሄዳል። ከምሽቱ 10 ሰዓት ጀምሮ እንግሊዝና አርጀንቲና የግማሽ ፍጻሜ ጨዋታቸውን ያካሄዳሉ። የዛሬ ምሽቱ አሸናፊ ከትላንቱ አሸናፊ ስፔን ጋር እሁድ ምሽት 10 ሰዓት ላይ ለዋንጫ ሽሚያ ይጫወታል። በመጨረሻም የአየር ንብረት ትንበያ። በዛሬው ዕለት ሙቀቱ በመጠኑ ጨምሮ ለወቅቱ የሚጠበቀው የአየር ጸባይ ይኖራል ብሏል የአየር ንብረት ትንበያ ባለሙያዎች። የዛሬው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 32፣ በቴል አቪቭና አካባቢዋ 30፣ በአይፋና አካባቢዋ 29፣ በኤርሸባና አካባቢዋ 34፣ በኤላትና አካባቢዋ 41 ዲግሪ ሴንቲግሬድ ይሆናል ብሏል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦችን ዘገባዎች ባጭሩ እናቀርባለን። ሐምሌ 15 ቀን 2016 ዓ.ም ተምረት ከደረሱን ለታይ ጋዜጦች መካከል የኢዲዮ ታህሮት ጋዜጣ አንዱ ነው። ኢዲዮ ታህሮኖት ጋዜጣ በፊት ገጹ የጥምሩ መንግስት ያጸደቃቸውን ሁለት ረቂቅ ህጎች በተመለከተ ዘግቧል። አንደኛው የኦሪት ትምህርት መሰረታዊ ህግ ሲሆን ሌላኛው ደግሞ በመከላከያ ሰራዊቱ አናገለግልም ያሉ የሃሬዲም ማህበረሰብ ወጣቶችን በቁጥጥር ስር የሚያውለውን ህግ ለጊዜው የሚያስቆም ረቂቅ ህግ በክኔሴት ምልዓተ ጉባኤ ትላንት መጽደቁና ህጉ ያለውን አንደምታ ሲሆን ህጉ መጽደቁን ተከትሎ ለከፍተኛው ፍርድ ቤት አቤቱታ መቅረቡን የኢዲዮ ታህሮኖት ጋዜጣ በዛሬ ዘገባው በሰፊው አቅርቧል። መከላከያ ሰራዊቱ ብዙ ወታደሮች የሚያስፈልጉት መሆኑ እየታወቀ የጦር ኃይሎች ታማጆር ሹምና የመንግስት ገማካሪ እየተቃወሙ የጥምር መንግስቱን ለመጠበቅ ሲባል ረቂቅ ህጉ አለፈ። ጠቅላይ ሚኒስትር ናታንያሁ ህጉ ሲጸድቅ አልነበሩም። የኦሪት መሰረታዊ ህግና የጥቅምት ሰባቱን ቀን የሚያጣራ ኮሚቴ እንዲቋቋም ህግ ሲጸድቅ ሲረቅ በተመሳሳይ ሁኔታ በፓርላማው ተገኝተው ድምፅ አልሰጡም ካለ በኋላ ህጎቹ ሲጸድቁ የክኔሴት አባላት እጅ ለእጅ ሲጨባበጡ፣ ብዙ ጊዜ በጦሩ የሚያገለግሉት ተጠባባቂ ወታደሮች ግን በጦር ሜዳ ብዙ ነገር እያዩ ነው። አሁን እየታየ ያለው መቃወም ክልክል ነው የሚል መንፈስ ያለበት ነው በማለት ህጉ ህጎች መጽደቃቸውና በተጨባጩ ለመከላከያ ሰራዊቱ የሚያስፈልጉ ነገሮች አለመሟላታቸውን የኢዲዮ ታህሮኖት ጋዜጣ በሰፊው ዘግቧል። የማሪፍ ጋዜጣም ትላንት በክኔሴት የጸደቀውና በመከላከያ ሰራዊቱ ላለማገልገል ፈቃደኛ ያልሆኑ የሃሬድ ማህበረሰብ ወጣቶችን በቁጥጥር ስር እንዳይውሉ የሚከለክላቸውን ህግ በተመለከተ ዘግቧል። ህጉ በጸደቀበት ወቅት በክኔሴት ያሳፍራል የሚሉ ጥሪዎች ተሰምተዋል። የእስራኤል ጦር ኃይሎች ታማጆር ሹም ለመከላከያ ሰራዊቱ በርካታ ተዋጊ ወታደሮች ያስፈልጋሉ፣ ህጉ መጽደቁ በጦሩ በሚያገለግሉ ወታደሮች ላይ ጉዳት ያደርሳል ብለው ቢያስጠነቅቁም ክኔሴቱ ህጉን ትላንት አጽድቆታል። ጠቅላይ ሚኒስትር ናታንያሁ ድምፅ ከመሰጠቱ በፊት ክኔሴቱን ለቀው ወጥተዋል ብሏል ጋዜጣው። ህጉ በመጽደቁ ምክንያት ምክትል የውጭ ጉዳይ ሚኒስትር ሻሬን ሃሽኬል ስልጣኔን ያለው በማለት ህጉ መጽደቁ የሃሬድም ፓርቲዎችን ማስደሰቱን፣ በሌላ በኩል ደግሞ መከላከያ ሰራዊቱ የሰው ኃይል ጎድሎት ብሔራዊ ግዳጃቸውን አልወጣም ለሚሉ አካላት የህግ ከለላ መስጠት የሚኖረውን አንድምታ የማሪብ ጋዜጣ በሰፊው ዘግቦ ለአንባቢያን አቅርቧል። የሃሬጽ ጋዜጣም ክኔሴቱ ትላንት ያጸደቀውንና በጦሩ ለማገልገል የማይፈልጉ የሃሬድም ወጣቶችን በቁጥጥር ስር እንዳይውሉ የሚያደርገውን ህግ በተመለከተ ዘግቧል። ህጉን 58 የክኔሴት አባላት ሲደግፉት 54 ደግሞ ተቃውመዋል ብሏል። ከጥምሩ መንግስት መካከል 4 የክኔሴት አባል ህጉን መቃወማቸውንም ጋዜጣው አያይዞ ዘግቧል። ሌላው በ2016 ዓ.ም ኤሊዮር አዛሬ የተባለው ወጣት ወታደር በመከላከያ ሰራዊቱ ሲያገለግል በነበረበት ወቅት በቆሰለ አሸባሪ ላይ እርምጃ ወስዶ ጥፋተኛ ተብሎ የተጣለበትን ቅጣት ቢፈጽምም የክስ ፋይሉን ለመሰረዝ የመከላከያ ሚኒስትሩ ጽህፈት ቤት ለፕሬዚዳንት ሄርጾግ ቢያቀርብም ጽህፈት ቤታቸው የሌሎችን ማስተያየት ለመቀበል እየተጠባበቀ መሆኑን መግለጹን የኢዲዮ ታህሮኖት ጋዜጣ ዘግቧል። ኤሊዮር የቆሰለን ሽብርተኛ ማጥቃት አልነበረበትም ተብሎ ነው ቅጣት የተቀበለውና አሁን የተወነጀለበት ጉዳይ 10 ዓመት ስላለፈው ነው የክሱ ፋይል እንዲሰረዝለት የተጠየቀው። ጉዳዩ በወቅቱ ከፍተኛ መነጋገሪያ ሆኖ መቆየቱ ይታወቃል። አሁንም እንደገና ጉዳዩ ተመልሷል። የኢዲዮ ታህሮኖት ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል በይሁዳና ሰማርያ ቀበሌዎች አዳዲስ የመኖሪያ ሰፈሮችን ለመገንባት በጀት መጽደቁን ነው። 34 የሚሆኑ አዳዲስ ሰፈሮችን ለመስራት 1.3 ቢሊዮን ሸቀል መመደቡንና የገንዘብ ሚኒስትር በጻለን ስሞትሪች እቅዶች እየተከናወኑ መሆኑን ጋዜጦች ተመልክተዋል። ሌላው በጋዜጦች የቀረበው ጠቅላይ ሚኒስትር ቢንያሚን ናታንያሁ እስራኤል በኢራን ጉዳይ ለሚፈጠሩ ማናቸውም ችግሮች ተገቢውን ያጸፋ መልስ ለመስጠት ዝግጁ መሆኗን ተናግረዋል። ትላንት ይህን ጉዳይ በደቡብ እስራኤል በዲሞና ከተማ የኔጌቭ ጉባኤ ወቅት ባሰሙት ንግግር እስራኤል ለኢራን ጥቃቶች አስፈላጊውን ያጸፋ መልስ ለመስጠት ዝግጁ መሆኗን በቀጥታ ለመሪዎቿ መልእክት አስተላልፈዋል። ናታንያሁ ለኢራን መሪዎች እንዳሉት እኛ አጥቅታችሁ ሰላም እንቀመጣለን ብላችሁ አትስቡ። ከአሁን በፊት የነበረው ሁኔታ ተመልሶ አይመጣም። ጥቃት ፈጽማችሁ ያጸፋ መልስ ከሰጠ ሌላ አይነት እርምጃ ይሆናል። ኃይሉም ከፍተኛ ነው። እኛን አጥቅቶ ባጸፋው አንድ ጥቃት ብቻ ፈጽመን የምንቀመጥባቸው ቀናት አልፈዋል። አሁን ሁኔታው ሌላ ነው በማለት የኢራን መሪዎችን በጥብቅ አስጠንቅቀዋል።
የኢትዮ ታህሮንስ ጋዜጣ የሆርሙዝ ጦርነት በሚል በኢራንና አሜሪካ መካከለ ያለውን ግጭት በተመለከተ ሰፊ ዘገባ አቅርቧል። ኢራን የሆርሙዝን የባሮሽ መጥመዝጋቷን ተከትሎ አሜሪካ በኢራን ላይ የአየር ጥቃት እየፈጸመች ነው። ግን 1000 የሚሆኑ የንግድ መርከቦች በፋርስ ባህረ ሰላጤው ሀገራት ማለፊያ አጥተው ቆመዋል። በሆርሙዝ የባሮሽ መጥ ባለፉት ቀናት ያለፉ 70% የሚሆኑት መርከቦች የኢራን አይደሉም ብሏል ጋዜጣው። ባለፈው ሰኔ ወር 575 መርከቦች የሆርሙዝን የባሮሽ መጥ አልፈዋል። ባለፈው አመት ሰኔ ወር በሆርሙዝ የባሮሽ መጥ ያለፉ መርከቦች ቁጥር 3131 ነበር። በዚህ አመት በአካባቢው ባለው ውጥረት ምክንያት 575 መርከቦች ብቻ አልፈዋል በማለት በሆርሙዝ የባሮሽ መጥ መዘጋት ያደረሰ ያለውን የመርከቦች መስተጓጎልና ኢኮኖሚ ጫና የኢትዮ ታህሮንስ ጋዜጣ በሰፊው ዘግቧል። የማሪብ ጋዜጣም በፋርስ ባህረ ሰላጤው ያለ ጦርነት በሚል ርዕስ እንደዘገበው አሜሪካ በኢራን ላይ በምትወስደው የአየር ጥቃት የኢራን ኃይል ማመንጫ መጎዳቱን ዘግቧል። በኢራን ያጸፋ መልስ ምክንያት በኩዌትና ሌሎች አንዳንድ ሀገራት የሚሳኤል ማስጠንቀቂያ ደወልም ተሰምቷል። ፕሬዚዳንት ትራምፕ በሆርሙዝ የባሮሽ መጥ በሚያልፉ መርከቦች ላይ ደህንነት ለማስከበር ቀረጽ እንጥላለን ካሉ በኋላ እንደገና መሰረዛቸውን የማሪብ ጋዜጣ አያይዞ ዘግቧል። የሀሬትስ ጋዜጣ የሆርሙዝን ጉዳይም ዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው ሆርሙዝን የባሮሽ መጥ ተቆጣጥራለች እያሉ መግለጫ እየሰጡ ቢሆንም በሌላ በኩል ግን ኢራን በባሮሽ መጡ ቁጥጥሯ የበዛ መሆኑን በአካባቢው ያለውን ውጥረትም አያይዞ ዘግቧል። ሌላው ኦቲዝም የተባለውና የጤና ችግር የሚያዙ ልጆች ቁጥር በእስራኤልና ዓለም ዙሪያ እየጨመረ መምጣቱን ጋዜጦች ዘግቧል። እንደ ጤና ባለሙያዎች ገለጻ ኦቲዝም በማህበራዊ ጉዳዮችና በመግባቢያ ችሎታዎች ላይ የአንጎልን መደበኛ እድገት የሚጎዳና በመጀመሪያዎቹ 3 ዓመታት ውስጥ የሚታይ የእድገት መታወክ እንደሆነ ይገለጻል። በአንጎል ነርቭ ሴሎች ውስጥ አንዳንድ ለውጦችና በመካከላቸው ያለው ግንኙነት አንዳንድ የባህሪ ችግሮችን በሚፈጥሩበት የነርቭ ስርዓት ችግር መሆኑ ነው የተገለጸው። በእስራኤልም ሆነ ዓለም ዘንድ በዚህ የጤና ችግር የሚጠቁ ልጆች ታዳጊዎች ቁጥር እየጨመረ ነው። የቅርብ ዓመታትን ሪፖርት ብናይ እንኳ በእስራኤል በ2021 ዓ.ም 32222 ነበሩ። በ2023 ዓ.ም 49519 በ2024 ዓ.ም 60195 ልጆች ኦቲዝም እንዳለባቸው ተጋልጧል። በዚህ ምክንያትም እርዳታ የሚጠየቅላቸው ልጆች ቁጥር መጨመሩን ጋዜጣው ዘግቧል። የእስራኤል ሁኔታ ከዓለም ጋር ሲነጻጸር በእስራኤል 1% ነው። ካናዳ 3.8%፣ አሜሪካ 5.3%፣ ዴንማርክ 1.3% ነው በማለት ጉዳዩ ትኩረት የሚያስፈልገው መሆኑን የኢትዮ ታህሮንስ ጋዜጣ በሰፊው ዘግቧል። ሌላው ሀሬጽ የዘገበው የትምህርት ሚኒስትር በታሪክ ትምህርት በኩል 12ኛ ክፍል የሚሰጥ አንዳንድ የትምህርት እቅዶችን ደረጃ በደረጃ የሚዘጋ መሆኑን ዘግቧል። ትምህርቱ ለ18 ዓመታት ያክል ሲሰጥ የነበረ ነው። የትምህርት ሰዎች በዘርፉ ያለው ሁኔታ ሲገልጹ በተማሪዎች በኩል ሊዘጋ የታሰበ ታሪክ ትምህርት ክፍል ተማሪዎችን ያበረታታል፣ አንዳንድ አካላትም ለመዘጋት መታሰቡን በተመለከተ ትችት እየሰነዘሩ ነው ብሏል ጋዜጣው። የተከበራችሁ አድማጮቻችን፣ የጋዜጦች አምድ ዝግጅት ይህን ይመስላል። ቆይታችሁ አብሮን ይሁን።

0: የተከበራችሁ አድማጮቻችን አሁን ተዘገበ የምናቀርበት ሰዓት ነው። እንግዲህ አቶ ሽሎሞ ሙላ የቀድሞ ክነሴት አባልና አሁን ደግሞ በኢቲቪ ቴሌቪዥን ጣቢያ የተለያዩ ወቅታዊ ዘገባዎችን ያቀርባል። ከእሱ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ ሽሎሞ እንደምን አደርክ?
1: ጤና ይስጥልን አቶ ሰጠኝ እንደምን አደርክ? በመጀመሪያ የበላይ ዘለቀን ዘፈን መክፈቻ ስታደርግልኝ ያው አያቴ ከእሱ ጋር ሆኖ ሽፍታና አርበኛ ነበር ለማስታወስ ያህል ነው። እሺ
0: ጥሩ ነው፣ ጥሩ ነገር ነው። እንግዲህ ኢትዮጵያ ይወዳንም እኮ በኢትዮጵያ ታሪክ ውስጥ ጠላትን በመዋጋት ሰፊ አስተዋጽኦ ያደረጉ ናቸው።
1: በጣም ለሀገራቸው አይበገሩም ነበሩባት አገር።
0: ጥሩ ነው። አቶ ሽሎሞ እንግዲህ ክኔሴቱ ሊበተን በተቃረበበት ጊዜ የተለያዩ ህጎች የጸደቁ ነው፣ እንዴት ተመለከትካቸው?
1: ያው በእርግጥ ክነሴት ወደ ምርጫ በሚወጡበት ጊዜ በዚህ በምርጫው ሰዓት ህጎችን መደንገግ ስምል ስለማይችሉ አንዳንድ በስራ ላይ የጀመሯቸውን ህጎች ማጽደቁ ግዴታ ነው። እኔም ክነሴት በነበርኩበት ጊዜ እንደዚህ አይነት ድርጊቶችን ሁለት ጊዜ አይቻለሁ። ሁለት ጊዜ ሶስት ጊዜ ያለ ነው የነበረ ነው፣ መደረግም አለበት። ችግሩ ምን አይነት ህጎች ናቸው እያጸዱ ያጸደቁ ያሉት የሚለው ጥያቄ ነው። በእውነት በዚህ ሶስት ቀን ውስጥ ያስተላለፉ ያሉት ሙሉ በሙሉ የህጎችን ሀሪዲዎች የክነሴቱን ተቆጣጥሮታል ማለት እንችላለን። ይህን ካላቸው የፖለቲካ ጫና እና ጠቅላይ ሚኒስትሩ ቢንያሚን ኔታንያሁ ደግሞ ከምርጫው በኋላ እነሱ አብረዊ የጥምር መንግስት እንዲያቋቁም ከፈለገ ከነሱ ጋር ስለሚፈልጋቸው ነው። እና በዚህ በተለይ ሁለት ህጎች እንዳስተላልፏቸው አሁንም ሌሎች ሌላ ሁለት ህጎች አሏቸው ለወደፊቱ የሚያስተላልፏቸው ሙሉ በሙሉ ፖለቲካዊ እይታ ያላቸው ህጎች እንጂ የእስራኤልን ማህበረሰብ አንድ የሚያደርግ የእስራኤል ማህበረሰብ ሙሉውን የሚደግፍ አይደለም። ሙሉ በሙሉ ሀሪዲዎች። ለምሳሌ ያህል እንደ ምሳሌ አድርገን ብንወስድ እንደሚታወሰው ከሰባት ቀን አስረኛ ወር 23 ዓ.ም ጀምሮ ወታደሮቻችን፣ ልጆቻችን፣ ወንድሞቻችን ውትድርና ላይ ነው ያሉት በመዋጋት በተለያዩ አቅጣጫዎች በተለያዩ ቦታዎች እና አሁን ብዙ የቆሰሉም አሉ፣ ከስራ ውጭ የሆኑ አሉ። ብዙ ወጣቶች ደግሞ ሚሉ ወይም ተጠባባቂ አገልግሎት የሚያደርጉት ደግሞ ቤተሰባቸውን፣ ሚስቶቻቸውን፣ ልጆቻቸውን እየጣሉ ብዙ ሰዓት እያገለግሉ ነው ያለው። ምክንያቱም የሰው እጥረት ስላለ ማለት የወታደር እጥረት አለብን እና ይሄ መሆን የሚገባው ሀሪዲዎች ወይም ሃይማኖት አክራሪዎች ከመጀመሪያው ጊዜ ጀምረው ውትድርና አንሄድም ብለው አሻፍረው በማለት ባሉበት ሁኔታ የተወሰኑ እንኳ አገልግሎት እንዲሰጡ በሚጠየቁበት ጊዜ አሁን ያለ የምትተገብረው እንዴት ነው? አንተ ልጅ ወይም አንተ ስታገለግል ወይም እኔ ውትድርና ካልሄድን አንዱ ወደ ህግን ለማስከበር አንድን ሰው መያዝ ነው። ይዘው እስር ቤት ታስገባዋለህ፣ ይህን ታደርጋለህ። አሁን እየተደነገገ ያለው ህግ አሁን ያወጡት ህግ እንዴት ነው? ውትድርና ጥሪ የተደረገላቸውን ሀሪዲዎች እነሱ ተለይተው ማለት ነው እነሱን እንዳይያዙ እንዳይታሰሩ ታስረው ውትድርና እንዲተዱትለው እንዳይጠየቁ የእኛ ልጆች ግን እንደዚያ መሆን አለባቸው። ለምሳሌ አንድ ሰው መጥቶ ነገ ውትድርና ልሄድም ብል የወታደራዊ ፖሊስ መጥቶ ይይዘዋን፣ እስር ቤት ያስገባዋን፣ ይጠይቀዋን፣ ይመረምረዋን ከዛም ብዙ አይነት ሳንክሽኖች ወይም ማዕቀቦች ሁሉ ይጣልበታል። አሁን እየተደረገ ያለው እንዴት ነው? ውትድርና እንዳይሄዱ ብቻ ሳይሆን ጥሪ በሚደረግላቸው ደግሞ ምንም አይነት ጉዳት እንዳይደርስባቸው፣ ይሄ በጣም አሳፋሪ ህግ ነው። ኢታማጆር ሹሙ ሜጀር ጀነራል ኢያል ዛሚር ይሄ ትክክል አይደለም፣ እኛ ውትድርና በምንወስድበት ጊዜ እምቢ የሚሉነን እስር ቤት እያስገባን እያሰርን የምናደርገው ነው እና እኔ ወታደራዊ እጥረት አለብኝ ይህን እያደረጋችሁ ያሉት ህግ ትክክል አይደለም ሲል ለጠቅላይ ሚኒስትሩ ቢናሚን ነታንያሁ ደብዳቤ ጻፈ ለመከላከያ ሚኒስትሩ። ሙሉ በሙሉ ያውቁታል፣ በተለይ የሊኩድ አባላት እንዲሁም የኦዝማ ይሁዲት በጣም የሚገርም ናቸው። ለጨኑት አዳቲስ የሚባለው ለምሳሌ ባጠለት ሞትሪችን ብትወስድ የእሱ ሴክተር እዚህ አካባቢ የሚመጡት ለምሳሌ ኪፓቸውን አድርገው ነጭ ኪፓ የሚለብሱት ወትድና የሚያገለግሉ ብዙ የሞቱ ብዙ የቆሰሉ እኔ ምን አይነት ህጎችን እየደነገጉ እንደሆነ በጣም አሳፋሪ ነው። የሚያሳየው አሪዲዎች አለራሳቸው ጥቅም የብሔራዊ ጥቅም ቢባለውን ነገር አያምኑበትም 100%። ገንዘብና እነሱ የሚፈልጉት ገንዘብ ቁጭ ብለው እነሱስ ሰራተኛ እየሰራ ገንዘብ እንዲሰጣቸው አሁን ደግሞ ውትድርና እንዳያገለግሉ ደግሞ በተለያዩ መንገዶች አገልግሉ እየተባሉ ቢጠየቁ። ስለዚህ በነገራችን ላይ በትላንትና የወጣውን ህግ ለምሳሌ ይሄ ነው አንዱ በጣም አወዛጋቢ ሆኖ ያለው። ሌላው አንድ ደግሞ የሃይማኖት ትምህርት የአገሪቱ አንዱ ገጽታዋ ነው መልኳ ነው የሚል አስተላልፈዋል። ያ እንኳ ብዙ አከራካሪ መስሎ አይታየኝም። በአገሪቱ የዲሞክራሲና የይሁዲ ሀገር ናት፣ ችግር የለውም እሱን እንደዚያ ብሎ ወታደር የሚያገለግሉት እነሱ መብት ስላልተነካ ድረስ ምንም ችግር የለም። ይቺ ሀገር የይሁዲ ሀገር ስለሆነች የኦሪት ትምህርት አስፈላጊ ነው ብሎ መደንገጉ የዲክሌሬሽን ስለሆነ ወይም አዋጅ እንጂ ብዙ ኤፌክቲቭ ነገር የለውም። ይህኛው ግን ይሄ በጣም የሚገርም ነው። በነገራችን ላይ በትላንትናው ማታ ወዲያውኑ ህጉ እንደጸደቀ የሻቲድ የሚባለው ፓርቲ በያኤር የሚመራው እንደዚሁም እስራኤል ቤቴኑ የቀይ ክንፍ ፓርቲ ነው በሊበርማን የሚመራው ፓርቲ በእርግጠኛነት ሌሎችም ይጨመሩበታል ወደ ከፍተኛ ፍርድ ቤቱ አቤቱታ አቅርበዋል። ማለትም ይህ ህግ መክሸፍ አለበት መተግበር የለበትም ብለዋል። በእርግጠኝነት ነው ምላቶ ሰጠ ህጉ እኩልነትን ያላንጸባረቀ ህግ ስለሆነ ሀሪዲዎችን ብቻ ለይቶ እነሱ ፕሪቪሌጅ የሚሰጥ ህግ ስለሆነ ይህ ህግ ደግሞ ውትድና እንዳያገለግሉ የሚያደርግ ስለሆነ ይህ ህግ ይሰረዛል። ምንም ጥያቄ የለውም። ግን ይህ ማህበረሰባችን ተመልሶ እንደገና አለመግባባት ነገና በጣም አሳዛኝ ነው።
0: ጥሩ እናየዋለን። እንግዲህ ለወደፊት የሚሆን ሌላው ቱርክ በሶሪያ መሰረት እየጣለች ነው ይባላል። እንደውም የሶሪያን ጦር እያሰለጠነች ነው ይባላል። እና ለእስራኤል ምን ያክል ስጋት አለው?
1: ጥሩ አይደለም ለእስራኤል። ቱርክ እንደሚታወቀው አርዶዋን የእስላም ብራዘርሁድ ወንድማማቾች እስልምና ሃይማኖት ተከታይና እሱ አገሪቱን ቱርክ የነበረችበትን የዲሞክራሲ ሂደት ሙሉ በሙሉ የቀየረና መጥፎ ፕሬዚደንት ነው። ከእስራኤል ጋርም ጥሩ ወዳጅነት ነበረን። ያ ወዳጅነት ሁሉ አቁሟን አሁን ከኢራን በኋላ ቀንደኛ ጠላታችን አርጓት ያለ አርዶዋን ቱርክን ነው በእስራኤል ላይ ማለት ነው። እንደሚታወቀው ሐማስን ደጋፊዎች ናቸው። የሐማስን የቀሩትን ርዝራዥ መሪዎቻችን ከነሱ ነው እያስተናግዷቸው ያሉት ክልሎች እና ቱርክ ለእስራኤል ያላት አቋም በጣም አደገኛ ነው። በእርግጥ አንድ ጥሩነቱ እንዴት ነው ቱርክ የናቶ አባል ነች። ናቶ ማለት የአውሮፓ ውትድርናን ለመከላከል የተቋቋመ ወታደራዊ አለ ተቋም አለ የዚያ አባል ናት። አሜሪካ ጋር ደግሞ ጥሩ ወዳጅነት አላት። እነዚህ አሜሪካና የናቶ እስራኤልን ለምሳሌ በውትድና ወይም የሆነ ጉዳት ለማድረስ በምትፈልግበት ጊዜ የናቶ ፍቃድ ስለሚያስፈልጋት እንጂ አንዱ ትንሽ ላያስፈራን የሚችለው ቱርክ በሙሉ ዛሬ እስራኤል ጠላት ናት ማለት እችላለሁ። ይህ በእንዲህ እንዳለ በሱሪያን ደግሞ አሳድን በመጣል አሁን የመጣውን አሻራ የሚባለውን ፕሬዚደንት እዚህ እንዲደርስ ያደረጉት እነሱ ናቸው። ሌላው ደግሞ ቱርኮች የራሳቸው ጥቅም አላቸው። የራሳቸው ጥቅም እንዴት ነው? ሱሪያ አካባቢ ያሉት ኩርዶች እንደዚሁም ከቱርክ ያሉት ኩርዶች ኩርዲስታን ደግሞ ኢራቅ ያሉት ኩርዲስታኖች ኢራን ያሉት ሁለት ሶስት አራቱ ሀገር ያሉት ኩርዶች ኩርዲስታኖች በአጠቃላይ የራሳችን ሀገር ይቋቋምልን እያሉ ጥያቄ ያቀረቡ ስለሆነ ይሄ ሰውዬ በሻራ ይሄን አሻራ የሚባለው ሰውዬ ስልጣን ካሳዝነና የሱ በጎ በጎ ስራ ከሰራንለት ለቱርኮች አገር እንዳይሰጡ እሱ ይቆጣጠራል በማለት የራሳቸውን ጥቅም ለማስከበር ነው አሻራን እየደገፉት ያሉት። በእርግጥ ሱሪያ ከ15 እና ከ18 ዓመት የጦርነት በኋላ አሁን ትንሽ ጦርነቱ ረገብ ያለ መስሎ ይታያል። ለዚህ በእርግጥ ሱሪያ ትልቅ አስተዋጽኦ አድርጋለች። ይህን አስተዋጽኦነቷ የተተገበረው ሱሪያን ለመጥቀም ሳይሆን የራሷን ጥቅም ቱርክ ውስጥ ያሉት ኩርዶች እነሱ አገር እንዳያቋቁሙ ተገንጥለው እንዳይገነጠሉባቸው የሚለውን ያለማረጋገጥ ነው። ስለዚህ በእርግጥ ክሎደኛ አቀራረብ ማለቱ ጥሩ አይደለም፣ አስጊ ነው። ይህን በተመለከተ እስራኤል ያው አይኗን ከፍታ ማየት አለባት፣ መከታተል አለባት። ሱሪያ ደግሞ ተመልሳ ልክ የራሻና የኢራን በእነሱ ቁጥጥር እንደነበረች አሁን ደግሞ በቱርክ ቁጥጥር ላይ የምትወድቅ መስሎ ይታያል። እዚህ ላይ ብዙ የዲፕሎማሲ ስራ ያስፈልጋል። አንተ ሰጠኝ በተለይ እስራኤል ዓለም አቀፋዊ ዲፕሎማት ስራ እየሰራች ቱርክ እጇን እንድታነሳ አካባቢው እዚያ እንዳትመጣ የሚለውን እዚህ ላይ ደግሞ እስራኤል ፊት ለፊት ልክ ከሊባኖስ ጋር ንግግር እንደምታደርገው ከአሻራ የሚባለው ፕሬዚደንት ጋር ከሱሪያው ጋር ደግሞ እስራኤል ፊት ለፊት ንግግር አድርጋ የሰላም እና የጉርብትና ኑሮን እንድንኖር እስራኤል ደግሞ ራሷ ጥያቄ ማቅረብ አለባት፣ መሞከር አለባት። እንግዲህ ለማንኛውም ቁስን የምናየው ለእስራኤል ጥሩ አይደለበት።
0: ጥሩ እንደው የአሜሪካና ኢራን መጨረሻ ምን ይሆን? እንደዚህ አልፎ አልፎ እየተተኳኮሱ እንደው የሆርሙዝን ምክንያት አድርገው ይቀጥሉ ይሆን?
1: ሰጠይ የአሜሪካና የኢራን ጦርነት አሁን እያደረጉ ያሉበት ጦርነት ላይ ናቸው ሙሉ በሙሉ። በእርግጥ አሜሪካ ያላትን ኃይል በሙሉ እየተጠቀመች አይደለም። ኢራኖች ግን ሽንፈት ደርሶባቸው ሽንፈታቸውን ለመሸፈን እና የደረሰባቸውን ውድቀትና ጉዳት ለመሸፈን ሲሉ እነሱ በተለይ ሁርሙዝ የሚባለው የባህር የመርከብ መስተላለፊያ ቦታ መልሰው መዝጋታቸውና ወይም ከዚያም ያለውን መርከብ በሙሉ በሚያልፍበት ጊዜ ጭነት ቤንዚን ጭኖ በሚያልፍበት ጊዜ ቀረጥ ለማስከፈል የሚደረገው ተድራጎት ጭራሽ ከጦርነት በፊት ያልነበረ ዓለም አቀፍ ወንዙ ባህርን የቀረጥ መክፈያ እያደረጉት ነው። ያ ብቻ ሳይሆን በአጠቃላይ ኢራኖች አሮጋንትነት እየተሰማቸው ነው። ልክ እንዳሸነፉ ነው። ግን በተግባር በምናይበት ጊዜ በእውነት አገራቸው በብዙ ተጎድታለች። መሪዎቻቸው ሁሉ እንደምታየው ተሸኝተዋል። የሐመናይ ቀብር ለምሳሌ ትላንትና ነው የተፈጸመው እና ብዙ ቢጎዱም የኒውክሌር ቦምብ ፕሮግራማቸው ያም ከሽፏን ማለት አይቻልም። ግን ስራውን እየቀጠለ አይደለም። አሁን እንዲቆም ተደርጓል በጦርነት ላይ እስራኤል ባደረገችው ጉዳት፣ እንዲሁም የተለያዩ የወታደራዊ ጉዳቶች ልደርሶባቸዋል። ያም እንኳ ደርሶባቸው በእነሱ በኩል በእነሱ አስተያየት በእነሱ እይታ ልክ አሜሪካን እንዳሸነፈች ነው። በእርግጥ አሸናፊነት በተለይ ሊሰማቸው የቻለው በስተት ወይም ደግሞ ሆነ ብለው ባለፈው ትራምፕ የተፈራረሙት ፊርማ የሰላም ፊርማ ከነሱ ጋር በጣም አሳፋሪ ነው። አሜሪካን የማይመጥን እስራኤል ተቃውሞን ብታሰማም አልሰማም ብሎ ያደረገው ስምምነት ነው እና እነሱ አሁን ያን ስምምነት በሚደረግበት ጊዜ ለእነሱ ከፍተኛ ጥቅም የሚሰጣቸው ሆኖ ከተጠየቁት ጥያቄዎች እና ከቀረቡት የጦርነት አላማ ስቶ የተደረገ ፊርማ ነበረና ያ ፊርማ አሁን መጨረሻ ላይ ትራምፕን እንዲንቁት አድርጎታል። ንቀውታል። ምንም አያደርገንም ዝም ብሎ ነው የሚቃዥ በማለት ይህን ገጽታ እያሰሙን ነው ያሉት እና በጣም የሚገርም ነገር ነው።
0: አዎ ጥሩ። አቶ ሽለሞ በጣም ነው የምናመሰግን። ሰላም ቀን ይሁንልህ።
1: መልካም ቆይታ። ሰላም ነው።
0: ቻው ቻው።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን በሃይፋ ከተማ ኢትዮጵያ ህዳን ሃይማኖት መሪ ከሆኑት ራብ ኤሌዘር ፈንታውን መለሰ ጋር ቃለ ምልልስ እናካሄዳለን። እሳቸውን በስልክ መስመራችን ይገኛሉ። ጤና ይስጥልን ራብ ኤሌዘር።
1: ሰላም ጤና ይስጥልኝ አቶ ሰጠኝ። እንደውም የተከበራችሁ አድማጮች ደግሞ
0: እኛ ደህና ነን። እንዴት አሉ? እንዴት ነዎት?
1: ማውከሰን እኛ ደህና ነን።
0: በህብረተሰባችን የሃይማኖት ጉዳይና በዚህ ዙሪያ ሀሳብ መሰነዘረው አለኝ ብለውናል። እስኪ እንዴት ነው አጠቃላይ እንግዲህ የኢትዮጵያ ህዳን በዚህ በያዱት ዙሪያ ያላቸው እንቅስቃሴ ምን ይመስላል? እናንተስ በየከተማው ምንድን ነው የምታደርጉ? አሁን እንዳንድ የከተማ ሃይማኖት መሪ ምንድን ነው የምታደርጉት?
1: እንግዲህ በሃይፋ ከተማ እኔ እንደ ራብ ተሾሜ ከገቤ የመጀመረው ራብ ነኝ። እንግዲህ ወደ 4 ዓመት ማለት ነው። እንግዲህ እኔ ስገባ ወደ ሃይፋ በጣም ብዙ ችግር ነበረ። በዚህ በሃይፋ ከተማ በሃይማኖት ጉዳይ በተለይ ቤተክህነት ምናምን አልነበረን። እንግዲህ እንደምታውቀው በሃይፋ ከተማ በሶስት አካባቢ ሰፈሮች ነው የኛ የኢትዮጵያ ምድባን ህብረተሰብ የሚገኝ። እኔ ስገባ መጀመሪያ በሶስቱ በአካባቢ ቤተ ክህነት አልነበረን እና አሁን በሶስቱም አካባቢ ቤተ ክህነት እንዲኖር እየታገልን ነው። አንደኛው በአውከስትን ቤተ ክህነት አለ፣ ቤተ ክህነት አሉ በሁለት አካባቢ። አሁን በቅርቡ በዚህ በኔቬ ዳቪድ እና ስፕሪንግስ አክሻራሊያ የሚባሉ አካባቢ በቅርቡ ኤሪያው ቤተ ክህነት ሰት ለህዝባችን ለመስጠት ታቅደዋል። ብክረት ሀይም አካባቢ ቤዛ ተሽተን በቅርቡ ወደ 6 ወር 7 ወር አካባቢ ይሰጡናል ብለን እናስባለን። ከዛም እንግዲህ ብዙ ሽፑስ ምናምን ይደረጋል። እንግዲህ ቤዛ ተሽተን ጥሩ እንቅስቃሴ ያለን
0: አንደኛው እንግዲህ ቤተ ክህነት ችግር መቼም በየከተማው ሰው የሚጸልይበት ማግኘት አለበት እና እስከዛሬ ያልተፈታው ለምንድነው ችግሩ? እንደዚህ አይነት ነገሮች
1: እንግዲህ ሃይፋ እንደ ሌሎች ከተሞች አይደሉም። እንደ ኢየሩሳሌም እንደ ሌሎች ከተሞች አይደሉም። ትንሽ በሃይማኖቱ ጉዳይ ትንሽ አስቸጋሪ ጉዳይ ነው እና ያው ደግሞ ራብ አልነበረን። ይህን ያው እንደ ጉዳይ እንደ ዋና ጉዳይ ይዞ የታገል ራብ አልነበረን። ስለዚህ እኔ ከገባው በኋላ እንግዲህ ብዙ ትግል ተደርጎ በዘረሽን በሚቀጥለው ዓመት ለ3 ለ4 አካባቢ ቤት ክልሰት ይኖራል ብዬ አስባለሁ። በዘረሽን ከዚህ በተጨማሪ ብዙ እንቅስቃሴዎችን እናደርጋለን። ህዝባችንም በአወካሽን ወደ ሃይማኖቱ በጣም እየቀረበ ነው። እያየን ያለ ሃይማኖት በጣም ፍላጎት አለ። ወደ ህዝቡም ወደ ሃይማኖት መቅረብ ይፈልጋል እና ግን ራብ ቤት ክልሰት ከሌለ ዋናው ከራብ ጋር ህዝቡ የሚገናኘው ከቤት ክህነት ነው እና ቤት ክህነት ስላልነበር በጣም ብዙ ስራ መስራት አልቻለን። በአንድ በኩል ቤት ክህነት ባለው በጣም ብዙ ህዝባችን ትምህርት እንሰጣለን። ህዝቡም በጣም ወደ ሃይማኖት እየቀረበ እያለ ነው። በወፈሽን ሴቱም ወንዶችም ወጣቶችም እየቀረቡ እና ሃይማኖትን እየተማሩ ብዙም እንቅስቃሴ እናያለን። በጣም ጥሩ ነው።
0: ሌላው እንግዲህ ያው የኛ ህብረተሰብ የሃይማኖት መሪዎች በኩል በቀሳውስትና በእናንተ በራባናት በኩል የሚሄድ መሆኑ ይታወቃል። አንድ አይነት ቢሆንም ግን አንዳንዴ ደግሞ በእናንተ መካከል ትብብር የለም የሚሉ ቅሬታዎች ይሰማሉ እና እንደ የሚጠበቀውን ያክል ትብብር አለ ወይ በራባናትና ቀሳውስት መካከል?
1: በአውከሽን በኛ በሃይፋ እኔና ቄስ ፍራይም ለዊንን የሃይፋ ከተማ የምንሰራ በጣም ቅርብ ጓደኞች ነን። አብረን የምንሰራ ምንም ችግር የለን። እኔም ከሌሎችም ቄሶችም ጋር ለመስራት ወደኋላ አይደለን። አብረን የምንሰራ ምንም ችግር የለን። ዋናው ችግራችን እዚህ አሁን ዋናው ነገር መናገር የምፈልገውም ነገር ይሄ እዚህ የሚስዮን ጉዳይ ነው። ይሄ ሚስዮን ወይም ደግሞ የክርስትና ስብከት እንደምታውቀው የክርስትና ሃይማኖት ወደ ዓለም ከመጣ ጀምሮ ከይሁዲ ሃይማኖት ጋር ብዙ ጦርነት ነው ማለት ይቻላል። ብዙ ክርክር አለ እና 2000 ዓመት ማለት ነው እንግዲህ ይሁዲ ሃይማኖት የክርስትና ሃይማኖት የይሁዲን ሃይማኖት ለማጥፋት ብዙ ጥረት ተደርጓል። በስብከትም ከዛም በኋላ ምስሎ ሳይሆንም በጣም ብዙ በግፍም ብዙ ሰዎች ተጨፍጭፈዋል በዚህ ጉዳይ እና ብዙ ነገር አለ እና ያው ሁሉም አሁን ምለው ነገር በታሪክ የሚታወቅ ነገር ነው። ሁሉ ነገር የታወቀ ነገር ነው እና ባሩክ ሀሰን ህዝበ እስራኤል ያን ሁሉ ችግር መኩከራ፣ ጭቆና አልፎ ወደ እስራኤል ሀገር እንደገና ተመልሶ የራሱን የይሁዲ ሀገር አቋቁሞ ከዚህ ባሩክ ሀሰን ትልቅ ደረጃ ደርሰናል እና ይሄ መሆን በጣም ትልቅ ተአምር ነው። ግን ህዝበ እስራኤል ሀገር መኖሩ በጣም በጣም ትልቅ ተአምር ነው። መመለሱ ያ ሁሉ ችግር ሆኖ ጭቆና ሆኖ ታልፎ ማለት ነው እና ህዝብ እስራኤል ሀገር ከመጣለን ያው እንግዲህ ክርስቲያኖች ወይም ደግሞ ማለት የሰባኪዎች ተስፋ አልቆረጡም። በጣም ብዙ ዘመቻ አለ። የኢትዮጵያ በተለይ ያን ይሄ ያለ በሁሉም ቦታ ነው ማለት በአውሮፓና በአሜሪካ የሰባካ ድርጅቶች አሉ። ወደዚህ እስራኤል ሀገር መጣው ይሁዶችን ለመስጠት በጣም የራሳቸው በጣም ብዙ ድርጅቶች አሉ። በጣም ብዙ ነገር አለ እና አብዛኛው ህዝብ ይሄን አይቀበለውም። እንደምታውቀው ፈረንጆችን በዚህ በጣም ነው የሚያረቁት። ነገር ግን ዋናው የነሳ ኃይላቸው እንግዲህ ትንሽ ደካማ ህብረተሰብ ነው። ደካማ ሲባል እንግዲህ በገንዘብ ያነሰው ሊሆን ይችላል፣ ታማሚ ሊሆን ይችላል፣ ወይም ደግሞ የተለያየ ደካማ ሰው ተተገኘ ወደ እነሱ ወጥመድ በቀላሉ መግባት ይችላል እና ወደኛ ህብረተሰብ ትልቅ ዘመቻ ነው ሆኖ የምናየው። በጣም ብዙ ድርጅቶች ተቋቁመዋል። በእኛ በኢትዮጵያ ይሁዳውያን በተለያየ ድርጅቶች የሰበካ ድርጅቶች ተቋቁመው እያየ ነው። አሙቶት ሸል ሚስዮን እና በየከተማው በየሰፈሩ እንደዚህ አይነት ጉዳይ አለ። በጣም የሚያሳዝን ጉዳይ ነው ሆኗል ነገሩ። ህዝባችን በጣም መንቀት ያስፈልገዋል። ሃይማኖታችን የዚህ ሃይማኖት በጣም የሁሉም ሃይማኖት መጀመሪያ ነው፣ የሁሉም ሃይማኖት ምንጭ ነው። ህዝብ እስራኤል ሀገር ተመልሶ ማየት ራሱ በጣም ትልቅ ታምር ነው። ይህ በወርታችን እና በነቢያት ተጽፎ ባናየው ኑሮ በጣም በጣም አስገራሚ ጉዳይ ነው የሚደረገው እና ይህ ሁሉ ተትቶ እንዴት ሌላ ሃይማኖት ሌላ አምላክ ይፈልጋል? እና ለህዝባችን በጣም አስነዋሪ ሆኖ ነው እያየ ነው ያለ። ለህዝባችንን በጣም በጣም ችግር ሆኖ ነው ያለ።
0: ራቤሌዘር፣ እንግዲህ እንደምንረዳው እንደሚሉት ኢትዮጵያ ይሁዳውያን ቤተ እስራኤሎች የነበረውን ባህልና ሃይማኖት አካሄድ ጠብቀው መጓዝ አለባቸው፣ ወደ ሌላ መሄድ የለባቸውም ነው እንደተረዳሁት አይደለም? እንግዲህ እናንተ እንደዛ ነው ሀሳባችሁ የምትሉት። በሌላ በኩል ደግሞ እዚህ ሀገር እንግዲህ የሃይማኖት ነጻነት ያለበት ነው። የፈለገው አካል የፈለገውን የሚያምንበት ነው። መንግስትም ራሱ ይህን መኑ ብሎ የሚያስገድድ አይደለም። እና እንዴት ነው ይህንን መከላከል እናንተ እንዳሰባችሁት ማስቀረት የሚቻለው? ሰው የፈለግኩትን ነው ማምን ይህኛውን ነው የሚመቸኝ ካለ በምን መልኩ ነው ልታስቀሩ የምትችሉት?
1: ጥሩ ጥያቄ ነው። ለዚህ ሁለት መልስ መመለስ ይችላለሁ። መጀመሪያ ይሄ ብሔራ ኮፕሽት ወይም ደግሞ ምርጫ የሚባለው ከዚህ ከዲሞክራሲ ጀምራለም ከወረታችንም ተጽፎ ነው የምናገኘው። ወረታችን በወረት ዘዳግም ምዕራፍ 30 ቁጥር 15 ላይ እንዲህ ይላል። በዕብራይስጥ አምስት ተርጉማለሁ። ሬ ናታ ቴልፈንካዮም ቤታ ኻይም ቤታ ቶብ ቤታ ማቤት ቤታራ ግን ማለትም ተመልከት፣ በህፊት ላይ ሁለት ነገሮችን አስቀምጣለሁ ይላል። እንዲሁም ህይወትንና በአንድ በኩል ህይወትና መልካም ነገር በሁለተኛ በኩል ደግሞ ሞትንና ክፉ ነገር እና ምንድን ነው ህይወትና ክፉ የሚባለው የህብረታችን ውስጥ ነገር አሸራን ክንጻፍካዩም ለሀበ የታርኔ ካላልክ ብደረካ ብሽሞ ሚሶታ ብኮኮታ ወምሽኮታ በኸይታ በራቢታ ማለትም አንተ በእስራኤል እግዚአብሔር አምላክ የምትከተል ከሆነ የእሱን ህግ እና በእሱ መንገድ እና በእሱ ህግ ፍርድ ሜትር ከሆነ በካይታ ብራጅታ ህይወት ትቀበላለህ፣ ጥሩ ነገር ታገኛለህ፣ ሁሉ ነገር ትቀበላለች። እዛም በኋላ ነገር ግን ያለ ወረታችን በመቀጠል የምስሜል ባበካ ብሎትሽማም የዳክታ ሽተከፍታ ሌሎ መኸርን ባበርታም ማለትም ልብህ ወደዳ የሚሄድ ከሆነና ሌላ አምላክ ምታገለግል ከሆነ አምላክ የምትተው ከሆነ ይላል ወረታችን ይጋቲ ላኸም ረየውም ኪ አቦርት ኦቬዱን ግን እኔ ነግራችኋለሁ ያለ ወረታችን ለዘላለም አቦርት አቦድ ማለት አቦድ በዚህ ዓለምን በዛኛው ዓለም ትስፋላችሁ ማለት ነው። እና አውሮታችን ይህን ነገር ሰጥታለች ማለት አንድ ሰው እንግዲህ የፈለገውን ነገር መምራት ይችላል። ግን ለምሳሌ አንድ ሰው ለመሞት ለመታነቅ ወንድሞ ለመሞት ብታየው አታድነው። ግን እኔ በሚመስለ ማዳን ይቻላል፣ ማዳን ያስፈልጋል። እና ይህ ነገር በይሁዳ ሃይማኖት የክርስትና ሃይማኖት ያው እንግዲህ እንደ ባዕዱ አምልኮ ነው የሚቆጠር። ምክንያቱም እነሱ እንግዲህ ሰው አምላክ ነው ብለው ስለሚያምኑ በዚህ ምክንያት ይሁዳ ሃይማኖት የክርስትና ሃይማኖት እንደ ባዕዱ አምልኮ ነው ፈረጆታል። አረምባ የሚባል ታላቅ ሊቃውንት ነበር፣ ሊቅ ነበረ። ዛሬ ወደ 850 ዓመት አካባቢ ነበር፣ ታላቅ ሊቅ ነው። እና እሱ እንደሚጽፈው በጣም ጥናት አድርጎ ማለት ነው የክርስትና ሃይማኖት እንደ ባዕዱ አምልኮ ነው የሚቆጠር። እና በዚህ ምክንያት ደግሞ ኦሮታችን ይሁዲ ሃይማኖት ለባዕዱ አምልኮ መቅረብ በጣም ትልቅ ክልክል ነው።
0: የተከበሩ ራብ፣ እንደዚህ አይነት ንግግር ምናልባት የሌላውን ሃይማኖት ማቃለል አይሆንም ወይ? በክርስትና እምነትና በይሁዲ እምነት መካከል ያለውን ልዩነት ሲናገሩ ሌላ ይዘት አያመጣም ወይ? እንግዲህ በሃይማኖት በኩል ያለውን ሁኔታ በመከባበር ችግሮችን መፍታት እንጂ አንዱን በሌላው ላይ እንደዚህ መናገር በመካከል ችግር አይፈጥርም ወይ? እና ስለዚህ ምን ይላሉ? ሌላ ማብራር ያለው ወይ?
1: ወርት ዘጻት ምራታያ ከቁጥር 3 እንደምትለው ሎየ ለኸይሎ ነኸር ማልፈነ ከለበቀር ሌላ መካይር ሮታ ስንኻፈስተር በኾልቱና ማንኛውም ጣውት ወይ ደግሞ ማንኛውም ምስል አታድርግ አሽር ባሻማ ይባል ማለት ከሰማይ ያለ ነገር ከሰማይና ከሰማይ በላይ ያለ ነገር ባሽር ባለች እንተፋት ከምድር በታች ያለ ነገር ባሽ በማይ ምተኸለረ ከምድ ከሆን ቢሆን እንደዛ ነገር ካለ ማመን ክልክል ነው ሎታሽ ተስተካብ ላይ ነው ለነሱ አትፍገድ ሎታ አውብዴ ለነሱ እነሱ ማጣገልግ ያኔው ኸያር ነው ፈኤል ካና ምድር ምክንያቱ እግዚአብሔር አምላክ ነው እግዚአብሔር አምላክ ቀናተኛ አምላክ ነው ይላል በወርታችን በብዙ ቦታ እግዚአብሔር አምላክ ይናገራል ሲናገር ግን ቀናተኛ ነኝ ያለው ስለዚህ ስለ ባዶ አምልኮ ነው እና በይሁዲ ሃይማኖት ተፈጸመ መሰረት የክርስቲያን ሃይማኖት እንደ ባዶ አምልኮ ሲቆጠር ስለዚህ በጣም ብዙ ይሄን ለማመን በጣም ብዙ ይሁዶች ራሳቸውን ሰጠዋል ተጣጥለዋል ሴቶች ወንዶች ብዙ በጣም ብዙ ታሪክ የምናየው በጣም ብዙ ነገር ተደርጓል በኢትዮጵያ ታሪክን ብታይ በጣም ብዙ እንደዚህ ነገሮች ነበሩ ሌላ ጊዜው ለምን ነገር ሆነ በጣም ብዙ ነገር ተደርጎ ነበር እና ይሁሉ ያለ እውነተኛው አምላክ እውነተኛው ጌታ እውነተኛው ኦሪት ያለ ሌላ መሄድ ወደላ መሄድ በጣም አስቸጋሪ ጉዳይ ነው ነገር ግን ለሁለተኛው በለስ ምንድነው በህጉ መሰረት ማንኛውም ሰው የፈለገውን አምላክ ማለት የፈለገውን አይማውት ያመር ይችላል ዋናው ችግሩ እንግዲህ ምንድነው እኔ ማንኛውም ሰው አረቦች ሆኑ ሌሎችም አማራ ሌሎችም ሆኑ ወደ ህንድ ሃይማኖት ያልገቡ ሰዎች የፈለጋቸው ማመን ይችላሉ ምንም ችግር የለም ዋናው ነገር ግን ግን ችግራችን ምንድነው አንድ ሰው ይሁዲ ሆኖ ያን ይሁዲ ሆኖ ተወልዶ ወይም ደግሞ ወደ ይሁዲ ሃይማኖት ገብቶ ምሎ ተገዝቶ ሁሉ ነገር አድርጎ ታረገ በኋላ እኛ ይሁዲ ሃይማኖት ውሸት ነው ሁሉ ማለት በጣም ይሄ ነው ሊገባን የማይችል እኛ ምዕራባን ለማንኛውም ሰው ማለት ነው ለማንኛውም ሰው ከፈለገ የፈለገውን ነገር ማድረግ ይችላል ነገር ግን እዚህ ይሁዲ ሆኖ ይሁድ ጋር እየኖረ ሌላ ወደ አምላክ መውሰድ መሄድ በጣም ትልቅ ችግር ነው። ከዚህ በተጨማሪ ደግሞ አንድ ሰው በሰደር የራሱን ሄደ ሄደ አለንም ነገር ግን ከሄደ በኋላ ስብከቱ ምንድን ነው? ማለት እዚህ ተያዝ ልጅ ተቋቁሞ ወንድሞ ተያዥ ነገር ግን መስበኩና ህዝባችን ገንዘብ እንስታችሁ ወደ እኛ ሃይማኖት ገባችሁ እነዚህ ገንዘብ በየወሩ ተቀበላላችሁ ወደ እኛ ሃይማኖት ገባችሁ ጤንነት ሆናላችሁ ወደ እኛ ሃይማኖት ገባችሁ እንደዚህ ሆናላችሁ በጣም ብዙ ስብከት አለ ብዙ ሰዎች እኔ እንግዲህ አሁን ሰዎች የነገሩኝ ነው ግን የሆነሽና ግን ምናሪ መሰላን ጊዜ በጣም እንደዚህ ያምነዋል እና በየወሩ 6000 ብር ልስጥህና በእኛ ሃይማኖት ነኝና ከዛም በኋላ ትድናለህ አለኝ አለ ተመልከት ምናምን ነው እና እንደዚህ አይነት ነገር በጣም አስጸያፊ ጉዳይ ነው።
0: ሁለት ነገሮችን መለየት ያለበት ማለት ነው አሁን እንዳሉት ክቦድራብ በአንድ በኩል የይሁዲ ዘር ያለበት በይሁዲነቱ የቀጠለ ሁኑን ስርዓቱን የጨረሰ ሰው ወደ ክርስትና መሄድ የለበትም ነው የሚሉን። በሌላ በኩል ደግሞ ክርስትና ሆነ ሌላ እምነት ያለው ካሁን በፊት በይሁዲ ሃይማኖት ገብቶ ማውቀ ሰው የራሱን ይመንግን ደግሞ ሰበካ ነገር ይቅር ነው የሚሉን። አሁን ቀድምም እንዳልነው ሁለት ነገሮች አሉ። አንድ ሰው የሆነ ነገር ሲከተል ቆየ ይሁዲም ሊሆን ይችላል በክርስትናም ሊቆይ ይችላል እዛ በኋላ አይ እኔ የሚሻለኝ ይሄ ነው ካለ እንዴት ነው ማስቀረት የሚቻለው ማለት ነው? ምክንያቱም የሀገሪቱ ህገ መንግስትም ይህን ካላመንክማ ይናቶንም ብሎ አይከለክለውም። እናንተ በበቂ ሁኔታ ታስተምራላችሁ ወይ ህብረተሰቡን?
1: ዋናው ነገር ችግራችን የማንነት አለማወቅ ነው። ማንነትን ቢያውቅ ሰው አንድ ሰው ይሁዲ ማለት ምን ማለት ነው? የእስራኤል ህዝብ ማለት ምን ማለት ነው? እስራኤል ሀገር ማለት ምን ማለት ነው? ቢያውቅ ቢሆን የኦሪታችን ትንሽ ሚማር ከሆን ቢሆን እንኳን ወደዚህ ወጥመት በቀላሉ መግባት አይችልም ነበረ። ግን እና ዋናው ችግሩም ከኛም ከራባትም ሆነ ከሃይማኖት መሪዎች ችግር አለ መልክ ይቻላል። በንባር ግን ህዝባችን የሚፈልገውን ነገር አልሰጠንም። ትምህርት ያስፈልጋል። በእውነት አንድ ሰው እንግዲህ ነፍስ እናስጋለው ነፍስ ስጋችን ምግብ እንደሚበላው ምግብ ውሃ እንደሚጠጣው ነፍሳችን እንደዚህ ያስፈልጋል። ነፍሳችን ደግሞ ዋናው እንግዲህ ይሄ መንፈሳዊ ነገር ነው። ይህን ነገር በደንብ አድርገን ለህዝባችን ማስተማር ያስፈልጋል። በደንብ አድርገን ሃይማኖቱን ህዝቡን ሊገባው አድርጎ ማስተማር ያስፈልጋል። እና ዋናው ነገር ይሄ ነው። ህዝባችን በጣም ለህዝባችን ለይሁዲ ሃይማኖት ያነሰው ነገር የለም። ይሁዲ ሃይማኖት በጣም ሀብታም ነው። በይሁዲ ሃይማኖት በጣም ብዙ ነገር አለ። ወረታችን በጣም በጣም ጥልቀናት በጣም ብዙ ሰፊናት የፈለከውን አይነት ትምህርት ማግኘት ይችላል። በወረታችን በጣም ትልቅ ነገር ነው እና በዚህ ባለው በዚህ ጉዳይ ጋር በቅርብ ሳምንታት በዚህ ትንሽ ባጠናሁት ጉዳይ በዚህ በክርስትና ጉዳይ በጣም በጣም ከይሁዲ ሃይማኖት ጋር ማወዳደር አይቻልም ያለውን ነገር እና ሌላ ጊዜ የምናገር ሆናል። እና ነገር ግን ህዝባችን ወደ ኦሪት ሲገባ ኦሪት እንዲማር እንደዚህ አይነት ነገር ሲያጋጥመው በደንብ አድርጎ

0: በዚህ ዙሪያ ሐሳብ ያላቸው ሰዎች ካሉ መሰንዘር ይቻላል፣ ጥያቄዎችን ማቅረብ ይቻላል። ከሰው ጋርም ሌሎች ሰዎች ጥያቄ ካላቸው እናቀርባለን። ክቡር ድራብ፣ እንግዲህ ቃለ ምልልሳችን ከማጠናቀቃችን በፊት የሚጨምሩት ሐሳብ ወይም መጨረሻ ማጠቃለያ የሚናገሩት ካለ ድሉን እንስጦት።
1: እንግዲህ አንድ ሲፖር ያለ አንድ ሰው የነበረ ልጁን አሽኮ አርጎ ሄድ ነበር ይላሉ። ና ልጁን አሽኮ አርጎ እየሄደ መንገድ ላይ እያለ የሆነ ሰውዬ ያያል፣ ልጁ ማለት ነው። እዛ ያን ሰውዬ ሲያየው፣ አንተ ሰውዬ የኔን አባት አይተኸዋል? አባትዬ በጣም ይገርም፣ ያኔ አሽኮኳር ይዤ እየወሰድኩ እንዴት ያለ በማለት በጣም ይዳንድና ይጥለዋል፣ ወሮ ይጥለዋል። ይህ እንግዲህ እንደ ምሳሌ ነው። ተምሳሌቱ ምንድን ነው? ሊቃውንቶቻችን ሲናገሩ ህዝበ እስራኤል ከግብጽ ምድር ካወጡ በኋላ ግዛት ያመጣ ከወጣ ግብጽ ምድር ካወጣቸው በኋላ እዛም በኋላ ውሃ ያን ባህሩን አሻገረች በኋላ እግዚአብሔር አምላክ ከኛ ጋር ያለው ወይስ የለም ብሎ ይከራከሩ ነበረ። እና እግዚአብሔር አምላክ እንደዚህ እንዴት እኔ ይህ ሁሉ ነገር አድርጌላቸው እንደዚህ ይላል በማለት አማሌቅን እንደላከባቸውና አማሌቅ እንደተዋጋቸው ተጽፏል። ከዚህ ላይ መልእክቴ ምንድን ነው ለህዝባችን? ሁሉም ህዝብ የምናየው ነገር እግዚአብሔር አምላክ ከእስራኤል ሀገር ካመጣም በኋላ በቅድስቱ ሀገር በጣም ብዙ አመት እችን ሀገር ለመርገጥ ብዙ ታስበው ከዚህ ከገቡ በኋላ አምላካችን ከኛ ጋር ነው ሆኖ የሚዋጋልን፣ ከኛ ጋር የሚቀልበን፣ የሚያበላ፣ የሚያበጣን እግዚአብሔር አምላክ ነው እና አምላክ ከኛ ጋር ሆኖ ይህ በማየት ፈንታ እንዴት ወደ ሌላ አምላክ ይኬዳል? በጣም ህዝባችን ይሄ በዚህ ነገር ሊጠነቀቅ ይገባል የሚል መልእክት ያለ ለህዝባችን በሙሉ ተጠንቀቁ፣ እንድንጠቀቅ እንዲሁም ደግሞ ማንኛውም ሰው ወደዚህ ሃይማኖት የገባ ተሳስቶ የገባ እንግዲህ ወደ ይሁዲ ሃይማኖት በቀላሉ መመለስ ይችላል፣ ምንም ችግር የለም። ነገር ግን ዋናው ነገር ምንለው ህዝባችን መጠንቀቅ ያስፈልጋል የሚል መልእክት ያለኝ። እኔም በጣም አመሰግናለሁ። ተደራባ
0: ጥሩ፣ በጣም እናመሰግናለን። በሀይፋ ከተማ የኢትዮጵያ ዳያን ሃይማኖት መሪ ራብ ኤሊዘር ፈንታውን መለሰ በጣም ነው እናመሰግን። ሰላም ጊዜ።
1: ሻሎም።
0: የተከበራችሁ አድማጮቻችን፣ እንግዲህ እኛ እንደ ሬዲዮ እንደ መገናኛ አውታር አገልጋይ ሁሉንም ማህበረሰብ ክፍል ነው የምናገለግል። ራብ ኤሊዘር ፈንታሁን የራሳቸውን ሀሳብ አንስተዋል። በህብረተሰብ ውስጥ አለ ያሉትን ችግር ተመልክተዋል። እኛም መጠየቅ አለበት ያልነውን ጥያቄ ጠይቀናል። ሌሎችም ሀሳብ ያላችሁ ይህን ነገር እቃወማለሁ፣ ደግፋለሁ የምትሉ ካላችሁ ሀሳብ ማቅረብ ትችላላችሁ፣ እናስተናግዳለን። በተረፈ ስላዳመጣችሁን እናመሰግናለን።

የተከበራችሁ አድማጮቻችን ለተሮቤ ጧት ፕሮግራማችን ከመጠናቀቁ በፊት እንግዲህ የዓለም ዋንጫ ግማሽ ፍጻሜ ጨዋታ ዛሬ ምሽት ይቀጥላል። አርጀንቲናና እንግሊዝ ከምሽቱ 10 ሰዓት ጀምሮ ይገናኛሉ። ከፍተኛ ፉክክር ይደረግበታል ተብሎ ይጠበቃል። ይህንን መመልከት ይቻላል በካን 11ኛው ቴሌቪዥን ጣቢያ በቀጥታ ይተላለፋል። ለእንግዲህ በጧት ፕሮግራማችን ላይ የተጠናቀቀ ነው። በፕሮግራማችን ለተሳተፉ በሙሉ እናመሰግናለን። ለአድማጮች እናንተ በጣም እናመሰግናለን። አስተያየታችሁን መሰንዘር ቀጥሉ። በተረፈ ለቴክኒክ ባለሙያችን ሃይም ዛኪን ከፍ ያለ ምስጋና አቀርባለሁ። ቀን አንድ ሰዓት ላይ ደግሞ እንደገና እንገናኛለን። በያላችሁበት መልካም ቀን፣ በደህና ዋሉ።

0: ትና ክብራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
0: ጤናስጥልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ? እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቢዒ አሌፍ በአፍ ታፍሽን ፔይባፍ ሲሆን እንደሮፓ ዘመን አቆጣጠር ጁላይ 15 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 8 ቀን 2018 ዓመተ ምህረት ነው። የቀኑ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሃይም ዛኬን ሲሆን የፕሮግራሙ አጠናካሪ ሃና ስፈራውናት፣ የስቱዲዮ ተረኛ አስተናጋጆች ይሻያው ደጉ፣ ሰጠኝ ዘመነና ወርቀነሽ ሸቴነን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ከእናንተ ጋር እናካሄደውን የአድማጮች ውይይት እንቀጥላለን። ደውሉልን በተለመደው ስልክ ቁጥር። አሁን የሰዓቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል።
2: አመሰግናለሁ ወርቅነሽ። አርስተ ዜና፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በቅርብ ቀናት ውስጥ ወደ አሜሪካ ለስራ ጉብኝት የመሄድ እቅድ አላቸው ተባለ። የጥምሩ መንግስት አዳዲስ ህጎችን በማርቀቅ በክኔሴት ለማጽደቅ እየካሄደ ያለውን ጥረት ዛሬም እንደቀጠለ ነው። በሊባኖስና እስራኤል መካከል የሚካሄደው ድርድር ውጤታማ እንዲሆን አሜሪካ በእስራኤል ላይ ጫና ማሳደር ያለባት መሆኑን የሊባኖስ ምክትል ጠቅላይ ሚኒስትር ማርክ ሚትሪ አሳሰቡ። አሜሪካ በኢራን ላይ ባሳለፍነው ለሊት በፈጸመችው ጥቃት 7 ወታደሮች የተገደሉባት መሆኑን ኢራን አስታወቀች። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በቅርብ ቀናት ውስጥ ወደ አሜሪካ ለስራ ጉብኝት የመሄድ እቅድ አላቸው ተባለ። ቃል አቀባያችን ጊሊ ኮሄን ካደረሰችን ዘገባ መረዳት እንደቻል ነው ጠቅላይ ሚኒስትር ኔታንያሁ በቅርብ ቀናት ውስጥ ወደ አሜሪካ በመሄድ በመጪው ሳምንት መጀመሪያ ቀናት አካባቢ ከፕሬዝዳንት ዶናልድ ትራምፕ ጋር በመገናኘት በተለያዩ ርዕሰ ጉዳዮች የመወያየት እቅድ አላቸው ተብሏል። ኔታንያሁና ትራምፕ ከሚወያዩባቸው ጉዳዮች መካከል የኢራን ጉዳይ፣ የእስራኤልና ሊባኖስ ድርድርና በመጪው ምርጫ በሚኖሩ ፖለቲካዊ ጉዳዮች ዙሪያ ነው ተብሏል። የጥምሩ መንግስት አዳዲስ ህጎችን በማርቀቅ በክኔሴት ለማጽደቅ እያካሄደ ያለውን ጥረት ዛሬም እንደቀጠለ ነው። መንግስት 5ኛው ክኔሴት ከመበተኑ በፊት የተለያዩ ህጎችን ማጽደቁን እንደቀጠለ ነው። ዛሬ ክኔሴቱ በምልአተ ጉባኤ እየመከረ ያለው የመንግስት ህግ አማካሪዋንና የአቃቢ ህግን ስልጣን ለመለያየት በቀረበው ህግ ዙሪያ ነው። በእስራኤል ቤቴኑ ፓርቲ የክኔሴት አባል ዩሊያ ማሊኖቭስኪ በህግና ፍትህ ዘርፍ ለውጥ እንዲሆን ብሎም የመንግስት ህግ አማካሪና አቃቢ ህግ ስልጣን እንዲለያይ የሚደግፉ ቢሆንም አሁን ለማጽደቅ ጥረት እየተደረገበት ባለው ረቂቅ ህግ ግን ውድቅ የሚደረግ ነው። የመንግስት ህግ አማካሪ ስራው አስተያየት መስጠት ብቻ ይሆናል፣ ምርመራ ማድረጉ አስፈላጊ አይደለም፣ ለሀገሪቱም አይጠቅምም ብለዋል የክኔሴት አባል ዩሊያ። ይህ በእንዲህ እንዳለ የጥምሩ መንግስት ባለፉት ቀናት የኦሪት ትምህርት መሰረታዊ ህግና በመከላከያ ሰራዊቱ ለማገልገል ፍቃደኛ ለሆኑ ሃይማኖተኛ የሐሬድ ማህበረሰብ ወጣቶችን በቁጥጥር ስር መዋሉን የሚያስቀረውን ህግ ክኔሴቱ አጽድቋል። በቀጣይም የተለያዩ ህጎችን የማጽደቅ እቅድ አለው። በያኻድ የተሰኘው ፓርቲ ሊቀመንበር ናፍታሊ ቤኔት በመጪው ክኔሴት መንግስት ከመሰረቱ የሻስና የሃዱ ታቶራን ፓርቲዎች አባል የማደርጉ መሆኑን ገለጹ። ናፍታሊ ቤኔት ከረሸት ቤት ራዲዮ

0: ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት በመጪው ምርጫ መንግስት የሚመሰረቱ ከሆነ ትልቁ ድርሻቸው የሐሬድ ማህበረሰብን ወደ ቀርዌ እስራኤል ማህበረሰብ መቀላቀል አንዱ ተግባር ሲሆን ያሙኖ የሻስና ያዱት ዛቶራ ፓርቲዎች ከመንግስታቸው የማይተካለሉ መሆኑን ገልጿል። ናፍታሊ ቤኔት ለመደበኛና ተጠባባቂ ወታደሮች ባቀረቡት ጥሪ ጠንካራ ሆኑ የቀሩት 100 ቀናት ናቸው፣ ከዚያ በኋላ ጉዳት አይደርስባችሁም፣ እነሱ የሚያፈርሱትን እኛ ባንድነት እንጠግነዋለን፣ ይህ የኔ ግል ህይወቴ የግል ስራዬ ነው ብሏል። ናፍታሊ ቤኔት የሐሬድ ማህበረሰብን በተመለከተ ሲናገሩ ትምህርት ቤታችሁ ስለ ዜግነት፣ ጽዮናዊነት፣ እንግሊዝኛና ሂሳብ ማስተማር ይጀምራሉ፣ ስራ ለመሄድ ይቻላል፣ ግን ከሀገሪቱ አንድም ሸቀል መቀበል አይቻልም። ወታደራዊ አገልግሎት ካላበረከትክም ከሀገሪቱ አንድም ሸቀል መቀበል የለም። ልጆችህን መንግስታዊ ካልሆነና ጸረ ጽዮናዊ ጸረ መከላከያ ሰራዊት ከሆነ ትምህርት ቤት መላክ ከፈለክ በራስ ወጪ የግል ትምህርት ቤት መክፈት ትችላለህ ብለዋል የቀድሞ ጠቅላይ ሚኒስትር ናፍታሊ ቤኔት። በሊባኖስ እና እስራኤል መካከል የሚካሄደው ድርድር ውጤታማ እንዲሆን አሜሪካ በእስራኤል ላይ ጫና ማሳደር ያለባት መሆኑን የሊባኖስ ምክትል ጠቅላይ ሚኒስትር ማርክ ሚትሪ አሳሰቡ። የሊባኖሱ ምክትል ጠቅላይ ሚኒስትር እንዳሉት አሜሪካ ሀገራቸውና እስራኤልን ካደራደረች ማነጋገር ብቻ ሳይሆን ድርድሩ ውጤታማ እንዲሆን ማድረግ አለባት፣ ለዚህም በእስራኤል ላይ ጫና ልታሳድር ይገባል ብለዋል። የሊባኖሱ ኒዳይ አልዋታን የተሰኘው ጋዜጣ እንደዘገበው በእስራኤልና ሊባኖስ መካከል ትላንት በጣሊያን ዋና ከተማ ሮማ የነበረው ውይይት ትኩረት ያደረገው በዋሽንግተን በተካሄዱ ድርድሮች ዙሪያ ነው። የሊባኖስ ጦር በሁለት የደቡብ ሊባኖስ ከተሞች እንዲሰማራ አሜሪካውያን ሐሳብ አቅርበዋል ተብሏል። ተደራዳሪዎቹ የሊባኖስ ጦር በየትኞቹ ቦታዎች ይሰማራ በሚለው ጉዳይ ዛሬ ይወስናሉ፣ ይመክራሉ ተብሎ የሚጠበቅ መሆኑን ቃል አቀባያችን ሽሞን ሚጃን ካደረሰን ዘገባ መረዳት ችለናል። አሜሪካ በኢራን ላይ ባሳለፍነው ሌሊት በፈጸመችው ጥቃት 7 ወታደሮች የተገደሉባት መሆኑን ኢራን አስታወቀች። የኢራን ጤና ጥበቃ ሚኒስትር አስቀድሞ እንዳስታወቀው ግን በአሜሪካው ጥቃት 2 ሴቶች ተገድለዋል፣ 260 የሚሆኑ ሰዎች ደግሞ ቆስለዋል ብሏል። የአሜሪካ ጦር በደቡብ ምዕራብ ኢራን ጥቃቱን ማደሱን የፈረንሳይ ዜና አውታር ዘግቧል። ይህ በእንዲህ እንዳለ አሜሪካ በኢራን ላይ ሌሊቱን መጠነ ሰፊ የአየር ጥቃት ስትፈጽም ማደሯ ተገልጿል። አሜሪካ በኢራን ላይ በተከታታይ ቀናት የአየር ጥቃት ከመፈጸሟ ባሻገር በኢራን የባህር ወደቦች ላይም እንደገና እገዳ ጥላለች። አሜሪካ የባንደራባስን ወደብና የኢራንን የአየር መቃወሚያዎችም አጥቅታለች ተብሏል። ኢራን በበኩሏ በዮርዳኖስ የሚገኘውን የአሜሪካ ጦር ሰፈር በአጸፋው ጥቃት የፈጸመችበት መሆኑን አስታውቃለች። ወደ ኮይትና ባህሬንም የኢራን ሚሳይሎች መወንጨፋቸው ተገልጿል። ስፖርት። የ23ኛ ዓለም ዋንጫ 2ኛው የግማሽ ፍጻሜ ጨዋታ ዛሬ ምሽት 10 ሰዓት ጀምሮ በእንግሊዝና አርጀንቲና መካከል ይካሄዳል። ሁለቱ ብሔራዊ ቡድኖች በዚህ መድረክ ሲገናኙ ከብዙ 10 ዓመታት በኋላ በመሆኑ ከፍተኛ ፉክክር ይታይበታል ተብሎ ይጠበቃል። ትናንት ምሽት በተካሄደው የግማሽ ፍጻሜ ጨዋታ ስፔን ፈረንሳይን በማሸነፍ ለፍጻሜ ማለፏ ይታወቃል። ጨዋታውን ስፔን በፍጹም የበላይነት በመቆጣጠር ፈረንሳይን 2-0 በሆነ ውጤት ማሸነፏ ይታወቃል። ስፔን ከዛሬ ምሽት አሸናፊው ብሔራዊ ቡድን ጋር የፊታችን እሁድ ምሽት 10 ሰዓት ጀምሮ ለዋንጫ ሽሚያ ትጫወታለች። ትላንት የተሸነፈችው ፈረንሳይና ዛሬ የምትሸነፈው ሀገር እሁድ ለደረጃ ይጫወታሉ። የገንዘብ ምንዛሬ። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ3 ሸቀል ከ2 አጉሮት ሲመነዘር 1 ዩሮ በ3 ሸቀል ከ44 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ጨምሯል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 32፣ በቴላቪቭና አካባቢዋ 30፣ በሃይፋና አካባቢዋ 29፣ በብኤርሸባና አካባቢዋ 34፣ በኤላትና አካባቢዋ 41 ዲግሪ ሴንቲግሬድ ነው። ወርቅነሽ፣ ለሰዓቱ ያለን ዜና እዚህ ላይ አበቃ።
1: አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ወደ ስቱዲዮ ስልካችን መደወል ለምትፈልጉ አድማጮች፣ በውይይቱ ለምትሳተፉ የተለመደው የስቱዲዮ ስልክ ቁጥር ነው፣ ግን እናስታውቃለን 0723940555 በድጋሜ 0723940555 ነው። ደውሉ፣ ተሳተፉ።
1: ይቅርታ እንግዲህ ወደ ወቅታዊ ዘገባ ነው የምናልፈው። እንግዲህ የተለያዩ ርዕሰ ጉዳዮች አሉን። እንግዲህ ክኔሴቱ ይህን ሁለት ቀን የተለያዩ ህጎችን አጽድቋል። ዛሬም ሌላ ህግ ለማጽደቅ ውይይት ላይ ነው በአሁኑ ሰዓት። እንዴት ነው ሻየው?
2: እንግዲህ የሀገራችን ፖለቲካ በሚቀጥለው ጥቅምት 7 ቀን ላይ ብሔራዊ የክነሴት ምርጫ ይካሄዳል። እንግዲህ ሁለት ወር ተምናምን ብዙ ጊዜ የለም። አሁን ሐምሌ ላይ ሆነን እንግዲህ ሐምሌ አጋማሽ በኋላ እንግዲህ ነሐሴ፣ መስከረም ሁለት ወር ቆይታ በኋላ እንግዲህ በሀገራችን ብሔራዊ የክነሴት የህግ መደንገጊያ ምክር ቤት ምርጫ ይካሄዳል እና ከወዲሁም የጥምር መንግስት ገዢው ፓርቲ በስልጣን ላይ ያለው እስከዛው ክነሴቱ ጭራሹን ከመበተኑ በፊት እንዲያው በጣም አዳዲስ ህጎችን እያወጣ ነው እና በዚህ ዙሪያ ላይ በቀጣዩ በምርጫ በጣም ተጽዕኖ አሳዳሪ ለሰፊው ህዝብ ያለው ሁኔታ ለምሳሌ ትናንት ወዲያ የጸደቁ ህግጋት ለምሳሌ የሐሬዲም ሃይማኖት ተማሪዎች የቶራ ሃይማኖት ተማሪዎች መብታቸው እንዳይነካ መብታቸው እንዲጠበቅ መንግስት የሚያገኙት ጥቅማ ጥቅም እንደ መከላከያ ሰራዊታችን ወታደሮች ጋር እኩል የሆነ ገቢ እንበለው ከመከላከያ ሰራዊቱ የሚያገኛቸው በጀት እንበል ለአንድ ወታደር የሚሰጠው ድጋፍና እርዳታም የቶራ ሃይማኖት የሚማር ተማሪም በተመሳሳይ እንዲሰጡ
1: በፊት እንደዛ ነበረ። ሁለት አንቀጾች ነበሩ። አንደኛው የኦሪት ትምህርት እንግዲህ መሰረታዊ ህግ እንዲሆን፣ ሁለተኛው ደግሞ ይህ ነው አሁን ያልከው። ግን እሱ መሰረዙ ነው የተገለጸው። ሻያው እንዴት ነው
2: የተሻሻለ ሆኖ መብታቸው እንዲጠበቅ
1: መብታቸው ትምህርት እንዲማሩ ግን እንደ መከላከያ ሰራዊቱ ወታደሮች ይቆጠሩ የሚለው መሰረዙ ተገልጿል። እና ያም ሆነ ሁለቱ ህጎች አሁን ዛሬ ደግሞ የመንግስት ህግ አማካሪዋና እሳቸው ይዘውት የነበረው የአቃቤ ህግ አጣምረው

0: ስንመለያየት ነው የሚፈልጉና እንዲያ ከሆነ የመንግስት አቃቢ የመንግስት ህግ አማካሪዋ ምንም መብት አይኖራቸውም እየተባለ ነው። እንዴት ነው?
1: አዎ ይህን ስልጣንን ለማሳነስ ነው አለም ክሬት አይደለም እስካሁን ክርክር የነበረው በካቢኔ ሚኒስትሮችና በህግ መደንገጊያ በፍርድ ቤቶች ከጠቅላይ ፍርድ ቤት አውራጃ ፍርድ ቤት የወረዳ ፍርድ ቤቶች አሉ አይደለ? በነሱ በመካከል አለመግባባት ክርክር ነበረ። አሁን በመሰረቱ በእስራኤል መንግስት መሰረተ ህግ መሰረት የህግ አማካሪ አለው። አሁን የህግ አማካሪ የተሾመው ያለ ምክንያት አይደለም። መንግስት ይወስናል ምናልባት ስህተት በሚፈጽምበት ጊዜ ይሄም በህግና ፍትህ አንጻር ተቀባይነት አይኖርም እያለች በምትመክራለች። በተለይ በሃሪዲም ሃይማኖት ተማሪዎችን በተመለከተ እኩልነት ባለው ሁኔታ በመከላከያ ሰራዊቱ በተለይ ኦክቶበር 7 2023 ዓመተ ምህረት የጭፍጨፋ የሽብር ጥቃት ወዲህ 23 ዓመት በላይ ዘለቀ። በዚህ ላይ ህብረተሰቡ እኩልነትን ለምን የውትድርና አገልግሎት እንዲሸከም ለምን አይሆንም በሚል በዙሪያ ይህንን እኩልነት የሚለውን ሀሳብ የመንግስት ጋር አማካሪዋ ሀሳብ ስታቀር ቆይታለች። ግን የካቢኔ ሚኒስትሮቹ እሷን ጭራሹንም ለማባረር ከአገልግሎት ከፍተኛ ጥረት ሲያደርጉ ሰንብተዋል። እና እንዳልከው ስልጣኗን አናሳ ለማድረግ ሲባል ነው ስልጣኑ ለማከፋፈል የተደረሰው። እንግዲህ አሁን እዚህ ለወታደር የሃሬዲም ከውትድርና አማጽያን እምቢ የሚሉት ያው ትእዛዝ እንዲህ ደብዳቤ ይደርሳቸዋል፣ አይመጡም ወደ ጦር ሰፈሩ አይመጡም። እና በዛን ሰዓት የወታደራዊ ፖሊስ አለ በቁጥጥር ስር በመዋል እስር ቤት ያስገቧቸው ነበረ። አሁን የወጣው አዲስ ህግ መታሰር የለባቸውም ተሰርዟል። እስካሁን ሲሰራበት የነበረው ተሰርዞ አሁን የነሱ ተከላካይ እንዳይታሰሩ የሚል ህግ ወጥቷል። ይህ ብቻ ደግሞ ሌላ ህግ ኮሸር ተመለከተ ደግሞ በአንድ አካል ብቻ በኦርቶዶክሳዊ ሃሬዲም የከፍተኛው ሃይማኖት ፍርድ ቤት በኩል ኮሸር ይፈጸም የሚለው ሁኔታ ደግሞ ሌላው አከራካሪ ነው።
0: ጥሩ እርቅነሽ እዚህ ላይ አሁን በተለይ ትላንትና የጸደቀው ይህን መከላከያ ሰራዊቱ ማገልገል የማይፈልጉ ወታደርነትን የማይፈልጉ የሃሬዲም ወጣቶችን በተመለከተ በአንድ በኩል ማዝመት ያለበት መንግስት ህግን አውጥቶ ነው፣ በሌላ በኩል ደግሞ ለአንዱ ማህበረሰብ ነጻ ነው የሚለው ነገር እንዴት ነው? ምን አይነት ስሜት ያመጣል?
2: ስሜቱ በማህበረሰቡ ውስጥ መከፋፈልን እየፈጠረ ነው። ምክንያቱም ግማሹ እንግዲህ ግማሹ ዜጋ እያገለገለ፣ ግማሹ ደግሞ ምንም የራሱ የሆነ ምክንያት ቢኖረውም ከአገልግሎት ነጻ ትሆናለህ ሲባል ያው በህዝቡ መካከል ያለውን መከፋፈል እያየን ነው። ክፍፍልን ይፈጥራል ስሜቱ። እንግዲህ ይሄ ነው በሀገሪቱ ዜጎች መካከል ሊፈጥረው የሚችለው ስሜት በትልቁ ስናየው። ግን ደግሞ የሃሬዲ ማህበረሰብ ያው የሚያቀርቡት ምክንያት አለ። በመከላከያ ሰራዊት ውስጥ ለማገልገል እንደነሱ እንደራሳቸው የኦሪት ትምህርት መማር አለብን። ይሄ ያው አንድ የይሁዲን ህዝብ በስደት ዓለምም ይዞት የኖረው የኦሪት ትምህርት ነው። ይሄን ከተማርንኛ ለሀገሪቱ እንዳገለገልን ማለት ነው በማለት እንደውም አሁን በህግ መልክ እየቀረቡ እየጸደቁ ያሉ ህጎች ይኸው ነው፣ ይሄን የሚያረጋግጥ ነው። እንደምናስታውሰው ከትናንት ወዲያ የኦሪት ትምህርት መሰረታዊ ህግ ሆኖ እንዲጸድቅ ያው ጸድቋል። ለመጨረሻ ጊዜ በእስራኤል የህግ መዝገብ ተመዝግቧል የህግ መጽሐፍ። ትናንት ምሽት ደግሞ የጸደቀው ወደ መከላከያ ሰራዊቱ እንዲዘምቱ እየተጠየቁ ግን የሽባ ትምህርት ቤት ተማሪዎች ከሆኑ በፖሊስ እንዳይያዙ፣ በቁጥጥር ስር እንዳይውሉ፣ ነጻ እንዲሆኑ የሚያደርግ ህግ በተጨማሪ ትናንትም ጸድቋል። ያው እንግዲህ ከሃሬዲ ማህበረሰብ ጋር እነሱ ጥያቄ ጋር የተያያዘ ህግ ነው። ዛሬ አሁን በቅርቡ ይጸድቃል ተብሎ የሚጠበቀው ያው ቀደም ሲል ሻያው በሰፊው እንደተመለከተው የመንግስት ህግ አማካሪዋ ስልጣን ከሁለት እንዲከፈል የሚል ነው። እንግዲህ ይሄ ህግ የሚቃወሙትም የሚደግፉትም አሉ። የሚቃወሙት አካላት መንግስት የተለያዩ ሀሳቦችን ህጎችን ባቀረበ ጊዜ እንደፈለገ ማጽደቅ የሚያስችል ነው፣ እንዲመቸው ነው ይሄ ህግ እንዲጸድቅ ሀሳቡን ያቀረበው እያሉ ናቸው። ይሄ ህግ ከጸደቀ መንግስት የመንግስት ህግ አማካሪው ስልጣን አስተያየት መስጠትና ማማከር ነው የሚሆነው እንጂ ይሆናል አይሆንም የማለት የመወሰን ስልጣን ላይ ኖሮ ነው ማለት ነው። እንግዲህ እንደ አቃቢ ህግ ነው መንግስት ጋር መሄድ ሌላ ካል ይኖራል። እንዳማካሪ ሆኖ ደግሞ የመንግስት ጋር ማማከሪ ነው ማማከርና አስተያየት መስጠት ብቻ ሆኖ ይቀጥላልና እንግዲህ ኃላፊነቱን ከሁለት ለመከፈል ነው ጥረት እየተደረገ ያለው ባለው ሁኔታ በቅርቡ እንግዲህ ድምጽ ይሰጥበታል ተብሎ ይጠበቃል። ትናንት የጸደቀው ህግ እንደምናስታውሰው 58 ድምጽ ድጋፍ ድምጽ አግኝቷል 54 ተቃውሞዋል። ምንም ቁጥሩ ብዙም የተጋነነ ልዩነት ባይኖረውም የድጋፍና የተቃውሞ ድምጽ ግን የጥምር መንግስቱ አባላት ያው ሙሉ በሙሉ በሚባል ሁኔታ እየደገፉት ስለሆነ ስልጣን ላይ ያለው መንግስት እየደገፈው ነው ማለት ነው። ከትናንት ወዲያም በተመሳሳይ እንደዚሁ 63 52 ነበር 63 የድጋፍ ድምጽ 52 የተቃውሞ ግን ስልጣን ላይ ያለው የጥምር መንግስቱ አባላት ሙሉ በሙሉ በሚባል ከ2-4 የክነሴት አባላት ውጪ እየደገፉት ነው ያለና እንግዲህ ሳምንት የክነሴቱ የ25ኛው ብሔራዊ ክነሴት የስልጣን ዘመን የመጨረሻ ሳምንት ነው ተብሎ የሚጠበቀው ብዙ ህጎች ለመጽደቅ ጥረት እየተደረገ ነው ሰጠኝ።
0: ጥሩ ሌላው ደግሞ እንግዲህ በአሜሪካና ኢራን መካከለ ግጭቱ እንደቀጠለ ነው። አሁንም እንኳን ዛሬ መታደሱ ተገልጿልና ይሄ ሁኔታ ወዴት ያመራ ይሆን?
2: አሜሪካና ኢራን ለአራተኛ ሌሊት መሰለኝ እንግዲህ ባሳለፍነው ሌሊት አሜሪካ በተደጋጋሚ በኢራን ላይ ያው ሌሊት ጨለም ሲል እየጠበቀች ጊዜ ጥቃት እያደረሰች ያለውና አሁን ባለው የመጠቃቃት ሂደት ትልቁ ምክንያት የሆርሙዝ የባህር ወሽመጥ ነው። ይሄ እንግዲህ የኢኮኖሚ ጥያቄ ነው፣ የዓለም አቀፍ የንግድ መስመር ነው። ዓለማችን ብትንቀሳቀስ እንግዲህ በመርከብ በሚጫኑ የንግድ ጭነቶች ነው በአብዛኛው በአውሮፕላንና ሌላም መንገድ ቢኖርም በዚህ የባህር ወሽመጥ ደግሞ እንደምናውቀው በዋነኛነት ነዳጅ ሌሎች ሸቀጦችም ከአንዱ ክፍለ ዓለም ወደ ሌላው ክፍለ ዓለም ከሀገራት ወደ ሀገራት ይዘዋወራሉና ኢራን ከጦርነቱ በኋላ ግብር አስከፍላለሁ የኔ ነው በኔ ቁጥጥር ነው ትላለች። አሜሪካ ደግሞ ሊሆን አይገባውም ወይ ነጻ ይሆናል ወይ ደግሞ እኔ ቆጣጥራለሁ። በመጨረሻዎች ሁለት ቀናት እንደምናየው አሜሪካ ራሷ ተቆጣጥራ ግብርም ማስከፈል እንደምትፈልግ አሳውቃለች። ይሄ ነው አሁን ትልቁ የሚያደባድባቸው ጥያቄ የሰሞኑ ጦርነትና በተለይ በኢራን ደቡባዊ ክፍል ደቡብ ምዕራብ ክፍል የአሜሪካ መከላከያ ሰራዊት በጣም ከባድ ጥቃት እያደረሰ እንደሆነ ነው የሚነገረው። ትናንት ለአምስት ሰዓታት ያክል እንደደበደበ ሰምተን ነበር። ዛሬ ደግሞ ለሰባት ሰዓታት ያክል ሌሊቱን የአሜሪካ መከላከያ ሰራዊት የአየር ኃይሉ በደቡብ ኢራን ደብድቧል። በወደብ ከተሞች፣ በተለያዩ ከተሞች፣ በደቡብ ኢራን የባህር እንቅስቃሴ ማዕከል እዝ የሆኑት ማዕከላዊ እዞች ሁሉ እንደወደሙ ነው የተነገረው። ኢራን እንዲያውም ከ200 በላይ የሚሆኑ ሰዎች እንደቆሰሉና የተወሰኑም እንደተገደሉባት ከተገደሉት መካከል ሁለቱ ሴቶች እንደሆኑ አሳውቃለች። ይህ ሁኔታ የሚቀጥል ይመስላል። እንደው ሌሊት በዚህ ሁኔታ አሜሪካ ጦርነቱን ማስኬድ የምትፈልግ ይመስላል። ኢራኖችም እጅ መስጠት አልፈለጉም፣ ምንም እየተጎዱ ቢሆንም ነገሩ እንዲያቆም የፈለጉ አይመስልም። እየቀጠለ ነው ያለው።
0: ሻያው
1: ከብዙ በጥቂቱ በእርግጥም በኢራንና በአሜሪካ መካከል ያለው ውጥረት ሁኔታ ከጊዜ ወደ ጊዜ እየተፋፋመ በቀጥታ በጦርነት ላይ ናቸው ማለት ያስችላል። ባለፈው ሰኔ ወር ላይ ነበረ በፓኪስታን በአሸማጋይነት የመግባቢያ ስምምነት ላይ የተኩስ አቁም የመግባቢያ ሀሳብ ላይ ደርሰው ነበረ ግራ ቀኙ። ግን የሁኔታ ስኬታ ጥሩ አልሆነም። የቀረቡት ሀሳቦች ፕሬዚዳንት ዶናልድ ትራምፕ ለዚሁ ለድርድሩ አንቀጾችን መፈጸም የሚገባቸው ርዕሰ ጉዳዮችን አቅርበው ነበረ። ግን የኢራን መንግስት ደግሞ እምቢ፣ ሀሳቦችን ሙሉ በሙሉ አልተቀበለም፣ ውድቅ አደረገና አሁን በቀጥታ ጦርነት እንግዲህ እያከራከረ ያለው ቅድም ወርቅነሽም እንዳልሽው የሆርሙዝ የባህር ወሽመጥ የነዳጅ የሚያስተላልፉ መርከቦች ተዘግተዋል። በዚህ ጉዳይ ደግሞ በዓለም ገበያ የነዳጅ ዘይት ዋጋ እንዲወደድ ምክንያት እንደሆነ ይነገራል እና ይህን በተመለከተ በቀጥታ በጦርነቱ በሁለቱ በቀጥታ በውጊያ ላይ ናቸው። አሁን ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ እንግዲህ ለምክር ቤትም ፍቃድም የኮንግረስ ከፍተኛው ኮንግረስ ምክር ቤት ደግሞ ይህን ማጽደቅ አለባቸው እና በቅርብ ይህን ሀሳብ አዎ በጦርነት ላይ ነኝ መሆኑን ሰራዊቱ በፋረስ ባረሰላጤ ያለው የተዋጋ መሆኑና የኮንግረስ ምክር ቤት ደግሞ ተቀብሎ እንዲያጸድቅ ሐሳቡን ያቀርባል ተብሎ ይጠበቃሉ። እንግዲህ የኛዎቹ ሁኔታ እስራኤል ተሳትፎ ምን ይሆናል በሚለው ለጊዜው እስራኤል የተቀማጠቀመው ካልተነካባት ድረስ አሁን ቃል ገባችም በፊቱ በትብብር ነበር የአሜሪካ እና እስራኤል በመተባበር ኢራንን ያጠቋት ነበር። ጉዳሁን ግን ቃል ገባችም ግን የኒውክለር የኢራንን ጀምላ ጨራሽም የኒውክለር ቦምብ ለማጥፋት አለበት ካልጠፋ ደግሞ አሁንም አስኪው ለእስራኤል አስኪን ተወረ ነው የሚከተለውና በዚህ ዙሪያ ደግሞ አሁንም ዛቻ ትናንት ለምሳሌ ጠቅላይ ሚኒስትር ቢንያሚን ናታንያሁ ለኢራን አገዛዝ ማስጠንቀቂያ አስተላልፈዋል። እንግዲህ ካሁን ቀደም አጥቅተናችኋል አሁን ደግሞ ብታጠቁን ካሁን ቀደም ያልነበረ ያልታየ ከባድ የማጥቃት እርምጃ በኢራን ላይ እንወስዳለን ሲሉ በቀጥታ ለአገዛዝ ለኢራን ባለስልጣናት ማስጠንቀቂያ አስተላልፈዋል።
0: ጥሩ። ሌላው እንግዲህ የዓለም ዋንጫ የግማሽ ፍጻሜ ጨዋታ ትላንት ተካሂዷል። እንዴት ነበር? እንዴት አያችሁት? ወርቅነሽ
2: ያው እንግዲህ ትንሽ አንዳንድ የእግር ኳስ ጨዋታ እኛ ብቻ አይመስለኝም እንደተጠበቀው አይደለም። ያው ፈረንሳይ በዚህ ጨዋታ አሸንፋ ወደሚቀጥለው ዙር ታልፋለች ተብሎ ነበር ግን ሳይሆን ቀርቷል። የስፔን ቡድን በርግጥ የስፔን ቡድን በጣም ምርጥ ቡድን ነው እንደሚታወቀው። በዚህ ሁኔታ ግን እንደ ፈረንሳይን 2-0 አሸንፋል ተብሎ አልተጠበቀም ነበር። ፈረንሳዮች ተሸንፈው ተመልሰዋል። እንግዲህ ያው ስፔን ቀጥላለችና ያልተጠበቀ ነበር ነው የሚባለው። ዞሮ ዞሮ ግን እንደምንለው ሁሌ ይሄ ለፖለቲከኞች እንደሚካሄደው እንደሚደረገው ቅድመ ግምገማ ጥናት ማለት ነው። ከምርጫ በኋላ ምናየው ሌላ ነው፣ አስቀድሞ የሚነገረው ሌላ ነው። ግምቱም የትናንትናው ግምትም እንደዛ ነው የሆነው።
0: ሻያ
1: እንግዲህ ከዚህ መተው ትናንት ምሽት 10 ሰዓት ላይ ነው ጨዋታ የጀመረው። ስራ ፍጽ
2: ጥሩ ሰዓት ነው። አባ ቢያንስ ብዙ ሰው አይቶታል።
1: ሰዓት ከምሽቱ ላይ ስራ ጨርሼ ወደ ቤቴ ደረስኩና 10 ሰዓት ለስ ጨዋታው ተጀመረና ምን አይነት ዛሬ ወንድ የሮብ ፍጻሜ አይደለም ትናንቱ
0: የግማሽ
1: ፍጻሜ ጨዋታ እንዴት
2: ይሄ መጨረሻው ነው እኮ
1: ይቀራ። አዎ የግማሽ ፍጻሜ ነው። አዎ አሁን ይሄን እስከ መጨረሻ ከመጀመሪያ ጀምሬ ተከታተልኩኝ። ሲጀመር ጨዋታው በቴሌቪዥን ግስንስን መለከተው የጸረፋት ቡድን እንደው ጥሩ እንቅስቃሴ አሳይቶ ነበረ። ግን በመጀመሪያው ጨዋታ ጊዜ የጎል ስተት ፈጸመ አንዱ የፈረንሳይ ተጫዋች ጎል ኪፐር በጥቃት ስፔን ጎል አስቆጠረች። ከበቀጣይነት ጨዋታው እንዲያው ተቀያየረና የስፔን ተጫዋቾች ጀግና ሆነው ነው በቁጥጥር ስር ያደረጉት ጨዋታ ሜዳውን። ጥሩ ውጤት አስመዘገቡ። ሲያበቃ ያው የስፔን 2 ጎል አስቆጠረና የፈረንሳይ ቡድን 0 ሆኖ ተሸንፎና ወደ ቤቱ ተመለሰና ከዚህ ጎን በጎን ዛሬ
0: ለቤታቸው ገና አልተመለሱም። ምክንያቱም የደረጃ ጨዋታ አላቸው። እንግዲህ ሶስተኛ ለመሆን ይጫወታሉ።
1: ደረጃው ዋንጫውን የደረጃ የክብር ነው እንጂ ያለሙ ዋንጫ ገንዘብ
2: መቼም እንግዲህ ዋንጫውን አይበሉም። ተስፋ ተቆርጧል። ዋንጫው ያለሙ ዋንጫ ለፈረንሳይ ይሆናል ተብሎ አይጠበቅም ነው እንጂ ሌላው ነገር ይኖራል።
1: ማምሻውን ደግሞ
0: ጨዋታው እንዳላችሁት ነው። የፈረንሳይ ቡድን በጥራት በተለይ ደግሞ ተጫዋቾቹ በአውሮፓ የተለያዩ ከፍተኛ ቡድኖች ስለሚጫወቱ ፈረንሳይ ታሸንፋለች የሚለው ግምት የብዙዎች ነበረ። ግን ስፔኖች በጣም በተደራጀ ሁኔታ በጣም ቡድናዊ ጨዋታቸው ከፍተኛ ስለነበረ ሁላችንም እንዳየነው ስፔኖች አላንቀሳቀሷቸውም ፈረንሳዮችን ባየነው መልኩ። እንደው የረባ ሙከራ እንኳን ሳያደርጉ ነው ተሸንፈው ይሄዱና ብዙ ፈረንሳያንን እንደው ቅር ብሏቸዋል። ምክንያቱም ቢያንስ እንኳን ጥሩ ተጫውተን በተሸነፍን የሚል ስሜት ያደረባቸው ነው። እንግዲህ ለደረጃ ይጫወታሉ። ዛሬ ማታ ደግሞ በተመሳሳይ ሰዓት እንደ ትላንትናው 10 ሰዓት ላይ እንግሊዝና አርጀንቲና ሜሲ የሚፈተንበት ምሽት ነው። ይሄም ጉጉት እየተጠበቀ ነው። ከስፔን ጋር ለዋንጫ ሽሚያሚጫወተው ቡድን ሚለይበት ነው ዛሬ ደግሞ ወይ እንግሊዝ ወይ አርጀንቲና እና ሁለቱ ብሔራዊ ቡድኖች ከብዙ 10 አመታት በኋላ ነው የሚገናኙ እና ያለን ምሽት
1: አርጀንቲና ፍጻሜ እንግዲህ ስፔን ወደ ፍጻሜ አልፏል ዛሬ ማም እንግሊዝና አርጀንቲና ይጫወታሉ ከሁለቱ አንዱ ጋር እንግዲህ ስፔንና ከእንግሊዝ ጋር ወይም አሊያም ከአርጀንቲና
0: ካንዱ ጋር ይጫወታሉ ተሸናፊዎች ትላንት የተሸነፈ ዛሬ ደግሞ የሚሸነፍ ለደረጃ ይጫወታሉ ግን ብዙ ገንዘብ አለ እስከ 30 ሚሊዮን ሶስተኛ የወጣው እስከ 30 ሚሊዮን ዶላር ነው የሚሸለምና ቀላል ነገር አይደለም
1: መሮጥ ለካ ብዙ ገንዘብ ያስገገብ ይሆናል
0: መሮጥ ብቻ አይደለም ዛሬ እኮ ግርኳስ
2: ይሻየው መሮጥና ያው ስፖርት እኮ ሆነ ገንዘብ ከሆነ ቆየ
0: እና ጥሩ እንግዲህ
2: እሺ እናመሰግናለን
1: ጫማ በጫማ ሳተር ጎን
0: ምጥስኪን ግለጽና አንዳንድ አድማጮቻችን አርጀንቲና ታሸንፋለች ሚሉ አሉ እስኪ ባጭሩ ማን ያሸንፋል እንደው ግምታችን እንግዲህ
2: ሻየው ግምት
1: አርጀንቲና
2: አረባከ
1: ወዳጃችን አገር ኮነች ታቃላችሁ እንዴ
2: እና በሚኞት
1: ደው አሜሪካ ምስገን አርጀንቲና
0: ስፖርታዊ ከስፖርታዊ አንጻር ነው አሁን ወዳጅ ጠላት በሚለው ሳይሆን ከስፖርታዊ አንጻር ማን የተሻለ አንዱ ማን ያሸንፋል
1: አራይ በኔ እንደመለከተው የሚወድህ ጥሩ አገር ከኮኖራ ያነ ቢያሸንፍ በጥፍ ድርብ ቢያሸንፍ የምትወደው አገር እንዲያሸንፍ ትመኝለታለህ እንደዛ ነው አርጀንቲና ታሸንፍ ባይነኝ
0: ጥሩ እኔ እንግሊዞች ያሸንፋሉ የሚል ግምት አለኝ ግምት ነው እንግዲህ ደማተው እንዳይሆን ወርቅ ነሽ
2: አይ ጥሩ የተጫወተ ያሸንፋል እንግዲህ አይታወቅም በብዙ ነገር ስለሚወሰን
0: አንዱ ያሸንፋል ነው እንጂ ጥሩ የተጫወተ ያሸንፋል
2: እንደ ቡድኑ አመጣጥ እንደ አየር ጸባዩ በአጠቃላይ አይታወቅም እንደው
0: ጥሩ የተጫወተ ማሸነፉ አይቀርም
1: እንደመወራረድ የሚባል ጨዋታ ነበርና አይደለ በእንግሊዝ ያሸንፋል ብሏል አሁን
2: አንተ አርጀንቲና ብላ
1: እንግሊዝ በዛሬ ጨዋታ ካሸነፈሽ ሰጠይ ዘመነ
2: ምን ትከፍላለህ ነው ገንዘብ ሊሆን
1: አሸነፍከን እኔ አርጀንቲና አልኩኝ
0: ሰለው
1: አንደና ከንግዳ የምሳ ግብዣ በእኔ
0: ጥሩ ሲላል
2: ባሸናፊው አካል ጥሩ እንግዲህ እስኪና ያለን ግን እውነት እንዲሆን እኔ ዳኛ ሆናለሁ ጥሩ እንለፈ ደብ
0: አድማጭ መስመር ላይ እንዳለ
2: ተሃና አዎ አድማጭ መስመር ላይ አለ ጤና ይስጥልን አድማጫችን ማን እንበል
3: ጤና ይስጥልኝ ወርቀ ሸፌ ጠጤ ዘመነ ሻየው ተነጋግራችሁ ነው ምንጊዜም ያሸነፈን እናሸንፋለን እንደግፈዋለን ወርቅነሽ ተናግረሽዋል
2: ጥሩ የተጫወተ ያሸንፋል አዎ ጥሩ አቶ ያቆብ ከፍቴ መሰሉኝ
3: አመሰግናለሁ አዎ ሀና ስፈራው እንግዲህ ያቀረበች እሷ ናት እናንተም ተቀበያናችሁ እናመሰግናለን ሁሉም ነገር በጣም ደስ ይላል ድንቅ ሲጫወት ድንቅ ነው ደስ ይላል ያስመሰግናል ደማንዳንዱ ስለሙ ደሞ አንዱ መጫኛ አንዱ ቅራና ሲሆን ደሞ በሃይማኖቱ በበኩልም ሆነ ባለነበት በጦርነቱም ሆነ በዚህም በዚህ ያው ላሳልፎ አሁን ትንሽ ጋብሎ ይገኛል የተመሰገነ ይሁን አሁን ደሞ ያን ስትዩ ደሞ ሌላ አዲስ ነገር እየመጣ ደሞ ሃይማኖትን በተመለከተ አሁን ትንሰማው አንቱን እየመጣሁ አንቱን አጣሁ ይባላል እና እስራኤል ናገር ለማግኘት ሁሉ ይናገሯል ሁሉ ይጫወቷል እንሰማለን እናዳምጣለን ነገር ግን ራስ በራሳችን ሃይማኖታችን አስከብረን አጥቅማቶቻችን ከኛ ድርሰውት መጠን ከዚች ሀገር እንበላባታለን እንጠጣባታለን ግን አንዳንዶች ወንድሞቻችን አንዳንዶች ወገኖቻችን እንደምንሰማው ከሆን ማለት ነው ወደዚ ቦታ ሄዱ በእስራኤል ሀገር እንዲህ ብለው ተምረው አልፈው አሁን ወዳልሆነ ቦታ የሚሄዱት ለምንድን ነው ጣዖት አትመኑ መስቀል አትመኑ ይህን ያመነ እኔ አምላክ በቀለዋል አምላክ አለ ሁሉንም አጥና ጠርቅ የሚለየ አምላክ አለና ጠባቂ አለና ሃይማኖት ደግሞ ተመለምናለሽ ምንም አጠፋም ውሸት ነው ግና መስበክ አንዳንድ ደካማ እየተገኘ ያን እየሰበከ ወዳልሆነ መንገድ መውሰድ ማበላሸት ጥሩ አይደለም እንደገና ህግና ስርዓት አስተራይ የሚውልበት ህግ አለ ባለመጠለት የሚውልበት ህግ አለ መልሶ ደግሞ ሮሻሻና እነዚህ ሶስት ባላቶች ተጠብቀው ያገኘናቸው በእስራኤል ሀገር እንዲያውም እነዚህ በደም ባርገው ነው የሚያከብሯቸው እስራኤል ሀገር ያሉ ይሆን እኛም ደግሞ ሀቀድሞም አክብረን የመጣነ ሰዎች አሁንም ደግሞ ይሄን ሃይማኖት ጠብቀን አክብረን የምንኖር ሰዎች ነን እና አሁን እዚህ ጋር ያቋረጡ ምሉ ሰዎች ግን ያው በእውነት ወይም እኔ ወይም እናንተ ጠይቃችሁ አትመልሱ የሚቆጣጠራችሁ አንድ አምላክ አለ ሀጥና ጣርክ የሚለየ አምላክ አለ እሱ ይፋረድ እሱ ይጠብቅ እንጂ እኛ ተማጉተን የምንመልሰው ነገር አላገኘንም ቄሶቹን ብንወቅሳቸው አዛውንቱን ትላልቁን አዛውንቱን ብንወቅስ ብንሳደብ መክሮ የሚመልስ ነገር አልተገኘም
1: አቶ ያዕቆብ ከብቴ
3: አቤት
1: እንዴት ነህ አሁን ጥሩ ሐሳብ ያነሳ ነው አሁን እንግዲህ ይሄ መገናኛ ብዙሃን ሬዲዮ እና ቴሌቪዥን ካን ሬካ ይለብ አለ የተሰኘው ሬዲዮ ጣቢያ እንግዲህ አሁን ይሄን ነገር እንሰማለን ነገደ እስራኤልን ያመስባሉ የሚከበርበት እስካሁን ከአያት ቅድሚያት ለብዙ ዘመናት ሲከበር ወደ ለቱርድ የተላለፈ መቼ ሮሻሻና አስተሰሪዮ የስኮት የባለመጸለት የፔሳህ የፋሲካ መትባል የሚሆነ የታወቀለት ሁኖ ሳለ አሁን እኛ ህብረተሰቡን በትክክል ነው እንግዲህ ህዝቡ የሚያከብርበት ቀን ነውና እና ሌላ አካል አለ ይሄን አስቀድሞም የሚያደርግ አመት ባሉን የሚያደርግ ካለ እኛን መለከተው የህዝብ መገናኛ ብዙሃን ስለሆነ ገባሃቶ ያቆብ
3: አትመልከቱት እኔም በእውነት ይሄን ነገር እንዲያውም እናንተ አሁን ለምሳሌ ሌላ ሃይማኖት ተከታትሎ የሚልሰዋል ለምን እናንተ ይሄን ስትመለከቱት ምን መስሎ ይታያችኋል ምንም መስሎ የማይታይና ይሄ አንከተለው አንጨመርም አናምንም አምላክም ተናግሮታል አሁን እንደምትለው ብርሃን ሰረቀ ለጣርቃን በመስከረም ወር በዘጠኛ ወር በእኛ ሀገር አቆጣጥር ማለት ነው በዛ ነው የሚመጣ ከዛ ሲቀጥል አስተራይ ነው ከዛ ሲቀጥል ባለመጠለፍ ነው ፋሲካው አልፏል ገና ደግሞ ነው የሚመጣ እኔ ልክና ስርዓቶች ጠብቀን አባቶቻችን ጠብቀው አክብረው ዘክረው ወግረው ለልጅ ያተላልፈው የመጣነ ሃይማኖት ንሽ ነና ከዚህ ግን አንዳንድ የሚያንጠባርቁት ግን በእውነት ያውም ሌላ ያልመጡ ከኛ ቤተሰባችን ሀብራታችን የወጡ ወንድሞች ወገኖች ናቸው ይህን የሚያደርጉት ተውበለው ከየታውለው ይባላል እንግዲህ ማን ይመልሳቸው አባት ቢናገራቸውም አባት ቢራገርም አልሰሙም
1: ቁንጮ ላይ እንደኔ አመለካከት መሪዎቹ ቁንጮ ላይ ያሉ ናቸው በእውነት አዲስ ገቢዎችን ነባር እስራኤል ብርሰው ጋር ተዋህዶ ተለማምደን በሰላም በፍቅር አሁን ልጆቻችን በመከላከያ ሰራዊታችን በጦር ግንባር በሚኖርበት ጊዜ ችግሩ አቶ ያዕቆብ ይሄ በእውን አንድነት ያስፈልጋል ሰላም ፍቅር ያስፈልጋል የነገደ እስራኤል የይሁዳን ሃይማኖት መከበር እንዳለበት ሁላችን እናምንበታለን ግን ችግሩ ምን መሰለ ከዚህ ላይ ስም ማጥፋት መርዛማ የሆነ መጥፎ ቃል የሚጠቀሙ ሰዎች አሉ ሃይማኖትን ለማስከበር በሚል ጥላ ስር በማድረግ አዎ መዋጋት ጥሩ ነው ለሃይማኖት የነገደ እስራኤልን ሃይማኖት ሊከበር ይገባል ግን የሰው ስም ባሉ አለበት ስለነሱ አንድም ቄስ አንተ ሰው ትክክል አይደለህም ስምህ በሰውን መታጠፋ ሰውን የሰውን ስም መታጠፋ አንተ ብሎ የነገረው ሰው ያለ አይመስለኝም ያዕቆብ
3: ያለ ልጅ ነው
2: አቶ ያዕቆብ እዚህ ላይ ስማንጠራም ከቅርታ ጋር ለማንኛውም ግን ስማንጠቅስም እንደው አቶ ያዕቆብ ይሄ የእስራኤል ባላት እንግዲህ የይሁዳውያን ባላት በራባናት በወሰኑት ነው የሚሆነው አንድ ሰው ዛሬ ተመችቶኛል ብሎ ተነስቶ ህግ አውጥቶ ውጭ ሀገርም እስራኤል ሀገርም እንግዲህ ባልን የሚውልበት እንትን አናውቅም በይሁዲ እምነትና ራባናት መስሪያ ቤት አለ ከራባናት ጋር እንደው ተወያይቶ ተገናኝቶ ውሳኔ ላይ መድረስ ይገባ ስንት ዓመት ነው በሬዲዮ እንኳን ምን ነገር በጣም በርካታ አመታት አለፉ ይሄ ጉዳይ እንዶ ዋና አርሰ ጉዳይ ሆኖ እየተወያየንበትና እንዶ በውጭ መፍቴ ቢያገኝ ጥሩ ነው የሃይማኖት መሪዎች ቀሳውስት ራባናት አሉ እነሱ አካል ለአካል ተገናኝተው ተወያይተው እስከሚያስፈልገው የአካላት የሃይማኖት መስሪያ ቤቶች የሃይማኖት መሪዎች ድረስ ተደርሶ መፍቴ ቢያገኝ መልካም ነው እንጂ እንዶ በሬዲዮ በአላት ሲደርሱ የመሰለው ሰው ሊወጣ እየተናገረ መፍቴ ሊኖር ሊገኝ አልቻለም ለወደፊት ይኖራል በያላስብን በሬዲዮ አማካኝነትና ይሄ እንደዛ ቢሆን በውጭ መልካም ነው እንላለን ለማንኛውም ግን ስለምሰጡት አስተያየት እና መሰግናለን ያው ማህበራዊ ጉዳይ ስለሆነ
3: እሺ አባባለሽ ጥሩ ነው አይማ ራባኖች ምቆ ቢሆን ይሄን እኛ ያመጣነው ሃይማኖት ከዚህ ዘው ተጠብቀውት ሮሻሻና በሚመጣ ጊዜ እንዲያው ሁለት ቀን በደንብ አርገው አክብረው
2: ስለዚህ አሁን የተለየ ባል ከሆነ ያላችሁ ነው አይደል አቶ ያቆብ
3: የተለየ ባል ቢመጣ ያንን ማንንም አይከተለውም ማንንም አይጠብቀውም ከንቱ ነው
2: እኮ ስለዚህ በሬዲዮ ስለተነገረ መፍቴ አላገኘም ነው ነው የምሎት መፍቴ በሚያገኝበት መንገድ ቢሄድ መልካም ነው
3: መፍቴ ነው ያን ራሱ ነው ቢልበት
1: ማንንም አይከተለውም የባልደረባ የወርቅነሸቴ የህዝብ መንግስታዊ ሚዲያ ማንንም ይሁን ማን በተሳሳተ ህዝብ እስራኤል አብ የሚያከብርበትን ቀን በዚህ ቀን ነው ብሮቢያን በሬዲዮ አንቀበለው
2: አሁን እኮ እሱንተውና ችግሩ በሬዲዮ ስለተነገረ መፍቴ ያገኘ ወይ ነው
3: አይደለም
2: መፍቴ ማግኔት ካለበት የሃይማኖት አባቶች እስከሚሄድበት የበላይ አካል ድረስ ሄደው መፍቴ እንዲገኝ ማድረግ
3: ያነ ለወደፊት ያለው ወርቅ ነሽ አንድ
2: ለወደፊት ሳይሆን ስንት 5 6 7 አመት ከሆነ ስንት አመት ነው የሚጠብቅ
3: ይለሽ ካሁን ጀምሮ ተይዟል ይለሽ
2: እሺ አዝጥሩ እንግዳ ሌላ አባት መስመር ላይ ስላለ ነው እንደው በሬዲዮ እየተነሳ ብቻ እየተረሳ ከሆነ ችግሩ አይፈታም ነው ማለት ነው
3: ይለም አይረሳም አሁን ደግሞ ይኸውልሽ በሀብረ ክነሴት ያሉ ደግሞ አሁን ትላንትና የኦዲት ተማሪ ሆኑ
2: እሺ አጠራጠራ አድርገው ብዙ አድማጭ አለ ዛሬ ወብቀን ነው እንደምታውቁ እንደዚህ
3: አሁን አክባሪ ብሎ ግጠደቀ ይባላል ሙላው አንቺም እኔም ሁላችንም ሃይማኖት አክባሪ ኦዲት ተባቂ ህግ ተባቂ አክባሪ ሆነን ነው የመጣን በትግል ደግሞ ይሄንም አይተው እንዲያውም ቅዳሜ ቀን መጣው አይደለም ሀዲያ እስራኤል ሀገር አጥፍተው ሄዱት ደፋታ የሚመለከቱ ናቸው እንጂ ይሄ ተማሪ ነው አልፎ ጠላት ሲመጣ አልፎ ታሄድ እና ለዚህ አብረን ብንታገል አብረን ብንወድቅ አብረን ብንነሳ ሁላችን ብንታገል ይሄ በጣም ጥሩ ነው ለሁላችን ዳቢ ሆነ የሽባ ተማሪ ሆነ መታገል አለበት ትግልን ይዞ ልመናን ጸሎትን ይዘን መሄድ አለብን አመሰግናችኋለሁ በጣም ነው ማመሰግናችሁ
1: እሺ አቶ ያቆብ ከብቴ እናመሰግናለን
3: መሰግናለሁ ሱዳ
2: እሺ መልካም ቀን አው አድማጭ መስመር ላይ ነበር ሲወርድ እየታየ ነው ተቋረጠ መስል ስልኩ አንዳንዴ ብዙ ጊዜ ሲጠብቁ አድማጮች ተስፋ ይቆርጡና ራሳቸው ስልኩን ይዘጉታል ይመስለኛል እንደገና ይጽራክ ነው ይመስለኛል አድማጭ አለ መስመር ላይ
1: አለ ጤና ይስጥልን
4: ባለው ጤና ይስጥልኝ
1: አብሮ ይስጠን ማንን በል
4: ጀምበር መንግስቴ ከሁለገብ መልካም ስራ ቅንነት ከታማኝነት ጋር የተሰኘው ፕሮግራም ነኝ እንዴት ናችሁ
1: ሁለገብ የሆነ
4: እንደምነሽ ወርቅነሽ እንዴት አለ ይሻያው እንደምን አለ ሰጠይ እንዴት ናችሁ ሻለቃይቸው ሁላችሁ ወይዘሮ ሀና አመሰግናለሁ
2: እሺ እናመሰግናለን ጥሩ ሀና ወይዘሪት ናት ምናልባት ሰው በትክክለኛ ስም መጥራት ነው አይደል
4: እንግዲህ ወይዘሮ ለመባል ደግሞ ያብቃት በእግዚአብሔር ጋር
1: ወይዘሪት
2: ለጊዜው ወይዘሪት ናት
4: አዎ እሺ
2: ጥሩ እናመሰግናለን እንግዲህ ዛሬ አድማጮች የሚሳተፉበት ዕለት ስለሆነ ረጅም ጊዜ ያኖረንም ኦሪ አቶ ጀምበር መንግስቴ አጥራ አርገ ሐሳብን እስኪ እንስማ
4: በእውነት እኔም የነሱን ክፍለ ጊዜ መሻማት አልፈለኩም ነበር ስለ ሃይማኖት ሁኔታ ብዙ ይነገራል ግን የብጨምርበት ምንድነው ውሃ ቢወቅጡት እንቦጭ ነው እንደሚባለው ነው ለዚህ ኃላፊነቱን መውሰድ ያለባቸው ራባናቶችና ካህናቶች ሲሆኑ ህዝቡ ከነሱ ጋር አብሮ ተደርቦ ስርዓቱን በመዘለፍ በመሳደብ ወይም ደግሞ በሌላ አይነት ክብርን በሚጎዳ ሳይሆን በህግና በመንፈሰ ጉባኤ የሚታረም ካለ መታረም እና ዛሬ እኔ መናገር የፈለኩት በተለይ ልጆችን በተመለከተ ነው ልጆች የዛሬ አበባዎች የነገ ፍሬዎች ናቸው ያለንበት አሁን የረፍት ጊዜ ስለሆነ እና በዚህ ረፍት ጊዜ ልጆች ምን ማድረግ አለባቸው ወላጆች ምን ማድረግ አለብን በሚለው ብንዋይ ጥሩ ነው እና በተለይ አሁን ያለንበት የረፍት ጊዜ ስለሆነ ልጆች ከተለያየ ቦታ ከሚሳቡበት ካልፈለጉበት ቦታ የሚሄዱበት አንደኛው ያጋጣሚ ሲሆን በሁለተኛ ደረጃ ደግሞ ትምርታቸውን በጥሩ ሁኔታ አስር ወር ማለት ነው ተምረው የሁለት ወር ረፍታቸውን ፈተናቸውን አጠናቀው ጎበዝ ተማሪ ጥሩ ውጤት አምጥቶ ሲያልፍ አንድ አንድ ተማሪ ደግሞ መንገዱ ያልቀናቸው ዝቅተኛ አቨሬጅ ወይም ደግሞ ዝቅተኛ ውጤት ያወጡትም ግን ሁላቸው ማነው ደስ የሚል በሰላም መፈጸማቸው ነው እና ከዚህ ላይ ወላጆች በተለይ በዚህ በረፍቱ ጊዜ እኒህ ዝቅተኛ ውጤት ያመጡ ልጆችን ለምን አባ ይሄን ያህል ጊዜ ሰድጀ ሀስሮር አመት ተምረህ እኔ ላንተ መከራዬን እኔ ላንቺ መከራዬን እያየሁ እንደዚህ ብሎ ሞራላቸውን መቅጨት ሳይሆን አይዞ ዘንድሮ ብትወድቅ ከርሞ ትበረት ታልፈዋለህ ዘንድሮ ብትደክሚ ከርሞ ትጠነክሪያለሽ ብለን የተለያዩ ጥሩ ምሳሌዎችን በማቅረብና እንዲሁም ደግሞ የበጋውን ረፍት እንደዚሁ በ ባልሆነ ባሉባልታ ቦታ እንዳያሳልፉት የተማሩትን መልሰው ከልሰው እንዲማሩ አንዳንዴም ደግሞ እኔ በመሰራበት በፕሮጀክት ሎም የተለያየ እርዳታ ይሰጣል ከትምህርት ቤቱ ጋር በመወያየት የበጋውን ረፍት ሁል ጊዜ ባይሆን በሳምንት አንድ ጊዜ በሳምንት ሁለት ጊዜ እየተማሩ ያለውን አብረጃቸውን ውጤታቸውን መስከረም ሲመጣ ራሳቸውን ዝቅ አርገው ሳይሆን ራሳቸውን ከፍ አርገው እንዲሄዱ
1: ጀምበር መንግስቴ
4: ምክሬ ነው
1: ገምቢ ሐሳብ ነው አው እንግዲህ አዲስ የትምህርት ዘመን መስከረም አንድ ቀን ሁለት ወር ቀርቷልና እንዳልከው እንደው ባንተ ምን ትመክራለህ እንደዚህ ተማሪዎቹ ይሄን የረፍት ጊዜያቸው በሰላም በጥሩ ሁኔታ እንዲያሳልፉ ምን ይደረግ ወላጆችም
4: እንግዲህ ወላጆች በእውነት ወላጆች እግዚአብሔር ይስጣቸው ከእግዚአብሔር በታች ሁሉን ወልደው አሳድገው ሀቁም ነገር ለማድረስ የማያደርጉት ጥረት የለም አንዳንዴ ደግሞ አሁን ያለንበት ትንሽ ህጉ እና ጊዜው ልጆችን እኛ ባልናቸው መስመር አይደለም የሚሄዱ ግን ግማሽ ግማሽ የሚባል አለ የልጆች ፍላጎት ምን እንደሆነ የኛ ደግሞ ፍላጎት ምን እንደሆነ ሁለታችን ልጆችና ወላጆች ካንድ ላይ በመወያየት እንግዲህ በዚህ አጋጣሚ ደግሞ ሁለት ወላጆች አንድ ላይ እናት አባት ካሉ ኦኬ ደስ ይላል እናት አባት ግን ደግሞ በአንድ አንድ ባለ መግባባት በፍች ወይም ተለያይተው ቢኖሩም ሁለታቸው በልጆቹ ጉዳይ በተመለከተ በመወያየት አንድ ቀን አንተ ይዛቸው አንድ ቀን ደግሞ ከኔ እንዲሁም ደግሞ ለልጆች ሲባል ስለ ፍቅር የሚባላል አይደል የልጆችን ሞራል ከፍ ለማድረግ ሁለታቸው ቢሆን እንኳን አንድ ላይ በመዝናኛ ቦታ ወይም ደግሞ በተለያየ በመጫወቻ የውሃ መዋኛ ያደረጋቸው
2: በሰፊው ምን ወይ በትርሰ ጉዳይ ነው በሌላ ፕሮግራም አንተ ያው በጧቱም ሌላም ስለምንቀበል ደግሞ በሰፊው ነው ወይይበታለን ለሌሎች አድማጮች ለማዳረስ ልክ ነው ሁሉም ነገር በጣም አግባብ ያለው ምክር ነው ግን ደግሞ በሰፊው ልንወያይበት ይገባል
4: እና አመሰግናለሁ እንግዲህ ልጆች በረፍት እንደወጡ ደግሞ በረፍት በሰላም እንዲመለሱ ምኞቴም ጸሎቴም የሁላችን ምኞት እናጸሎት ነው አመሰግናለሁ
2: እናመሰግናለን መልካም ቀን ይሁንልህ ሌላ አድማጭ መስመር ላይ አለ ሄሎ ጤና ይስጥልን አድማጫችን
5: ጤና ይስጥልን
2: ማንንበል
5: ላቀው መኮንን
2: አቶ ላቀው መኮንን ምን ሐሳብ አለዎት
5: እንግዲህ ሐሳቡ እንግዲህ ለእናንተም ሆነ ለአድማጮች እግዚአብሔር ይጠብቀን እናንተን ደህና ያርግልን ሁላችንም ደህና ያርገን
2: እናመሰግናለን
5: እግዚአብሔር ደግሞ ጠላቶቻችን ያርቅልን እንግዲህ ፈቱ ጊዜ እየመጣ ተሆነ ድረስ ልጆች እንዴት ይሁን እያላችሁ እየተዋያችሁ ነው ይሄንም ማን ነው የሚባለው ሰምቻለሁ
1: ጀምበር መኮንን ጀምበር መንግስቴ
5: አዎ ጀምበር መንግስቴ እና ስለ ልጆች ምንድነው የሚያስፈልገው የእናት አባት ድጋፋ ነው እናት አባት እንግዲህ እረኛ ከፍት እረኛ አልጠበቀ እህል ይበላል ወይም ይሰበራል ወይም ለቢያ ሰርቀዋል እናት አባት ደግሞ ልጆችን ከብክቦ አላሳደገ ከጅል ነገሮች ይደርሳሉ ወደ መጠጥ ሱስም ይሄዳሉ ወደ ስርቆትም ወደ ሌላ ማናቸውን ነገር ይሄዳል ዋናው ነገር እናት አባት እንደወለዱት ሁሉ ከብክቦ ማሳደግ ከብኩሞ ዛፍን እንደ ለምልሞና እንዲያድግ የሚያደርገው ውሃ በማጣጣት ውሃ መጠጣቱ ደግሞ በመከብከብ ነው። ልጆችን ደግሞ እንደዛ ከብክቦ ማሳደግ ያስፈልጋል። እንግዲህ ልጆች በትምህርት ሁኔታ አነስተኛ ቢሆኑ እነዛን ልጆች ለማበረታታት አሁን እንደዚህ ያለ ነገር ስጦታ ልሰጥህ ነኝ ወይም ልሰጥሽ ነኝ ክራስ ትቀበያለሽ እንደው ጎበዝ መሆን አለብሽ ጎበዝ መሆን አለብህ ብሎ በሹልሃን ዙሪያ አስቀምጦ እንደ ጓደኛ እንደ ወንድም ማውጋት ያስፈልጋል። ልጆች ማውጋትና መጫወት ነው የሚፈልጉት። አረ ምን አባህንስ ምን ሆነሽ ነው ምን ሆነ ነው እኔ ለትምህርት ቤት እየከፈልኩ ይሄን ነገር ጥሩ አልሰራሽም ይሄን ጥሩ ጥሩ አልሰራም ብሎ መጣጨት ራሱ ጭንቅላቱ እየተዘጋ ሐሳቡም ሌላ ሐሳብ እየተመለከተ ወይም ሌላ ሐሳብ እየተመለከተሽ ነው የሚሄደው።

0: እና ዋናው ነገር ልጆችን የሚያበለጽጋቸው ፍራሽ መስጠት፣ ስጦታ መስጠት። አነስተኛም ቢሆን አንድ ነገር ተሰጠኸው ይህን ፍራሽ እቀበላለሁ ስለሚል በጉጉት ይማራሉ፣ በጉጉት ትምህርታቸውን ያጠናቃሉ። እና በርፈት ጊዜ ደግሞ የሚሆነው እኔ በራሴ ልጆችን ያው ትምህርት ጨርሰው ያው ውትድርና ሲሄዱ ድረስ አብሬያቸው ነው መሄድ። እርፈት ሆነው በእርፈት በሚሄዱበት ጊዜ ወይም በረሃ ወይም አንድ ነገር ሲሄዱ አብሬያቸው ተከትዬ ነው መሄድ የነበረ። ያው ለሊት ስለምሰራ ቀን እነሱ ጋር ውል ነበር። እንደገና ያው በስራዬም ደግሞ የውም ኬፍ የሚባል አለ። በየውም ኬፍ ወስዳቸዋለሁ፣ አዘናናቸዋለሁ። ልጆቹ እኔ ጋር ሁልጊዜ ነው የነበሩት። አሁን ግን ትልቁ ነው ራሳቸውን ችለዋል። እና አሁንም ልጆች የሚያስደግፋቸው እንትን የሚረዳቸው የእናት አባት ድገፋ ነው፣ የእናት አባት ንግግር ነው። መማታት፣ መበሳጨት፣ ቅጣት መስጠትም ሁሉ ይሄ ጥሩ አይደለም።
1: በተገቢው መጠን በተገቢው መጠን ቅጣት ሲል እንደ ኢትዮጵያው እንደነበረው አይነት አይደለም። አፉን ዘግቶ በትር ነገር አዘጋጅቶ ተጎንብሶ አይነት የመቅጣት ነገር የለም። እውነት ክነው እንዳልከው ላቀው በእውነት ጥሩ ሀሳብ አንተ ካየው ከሰማው ልጅ አሳዳጊነት
2: ጥሩ እንግዲህ አድማጭ መስመር ላይ ስላለ ነው ማግባባት ልጆችን ጥሩ ሀሳብ
0: ማግባባት ልጆችን ያው ማን ነው ስንወስዳቸው ማን ነው ሳራዊት ያለው በረሃ በሚሄዱበት በወንዝ ውሃ መታጠቢያ በሚሄዱበት ጊዜ ተከታትሎ ማን ነው ወሳጁ ማን ነው አህራዊት ወሳጁ ወሳጆቹ ጋር ተወያይቶ ማን ነው ተከታዩ ማን ተጠባቂ ያላቸው ብሎ መርዳት ያስፈልጋል። ይሄ እንደዛ ሆነ ባለቤቶቹ እንትን ማለት አለበት። አንድ ነገር ደግሞ
2: አድማጭ መስመር ላይ ያለን ስድስት ደቂቃ ነው ያለን። እንግዲህ ሁለት ሰው መቀበል እንችላለን።
0: አንድ ሁለት ደቂቃ
2: አይ ሁለት ደቂቃ እንኳን የለንም። አንድ ደቂቃ ምናልባት አጠር አድርገው በጣም
0: እሺ። እኔ አንድ ነገር ልናገር የፈለኩት ስለ ዳቶች ውትድርና ሂዱት በሚለው መንገድ ነው። ውትድርና መሄድ የለባቸውም። በህጉ መሰረት አንድ ሰው በሃይማኖት ሆኖ ጠመንጃ አንግቦ ሰው ገሎ እንደገና ወደ ሃይማኖት መመለስ አይችልም። የሚችለው ጸሎትን እግዚአብሔርን እየለመነ ጠላቶቻችን እባክህ ልቦናቸው ይስጣቸው እያሉን የሚጸሉት እንጂ ይሙትም አይልም። በሃይማኖት የሚሄድ ሰው እንዴት ወታደርነት ሂደው አገልግለው እንደገና ወደ ሃይማኖት መመለስ አይችሉም። ህግጋቱ ስነስርዓቱ
2: ታዲያ እስራኤል ህዝብ እያገለገለ አይደል እንዴ ሃይማኖተኛ የሚሆነው? እንዴት ወደ ሃይማኖት ማይመለስ?
1: ትምህርት ቤቱ ነው እግዚአብሔር በታች ላቀው።
0: አይ ቢሆንም
1: ሀሳብ ተቀባይነት እንዳለ ሁኖ ግን ያልከው ወደ ሃይማኖት ተወት አድርገው ወደ ሌላ ወርቅነሽ አስተያየት ለመስጠት እድሉን ስጭኝ። እሺ አሁን ምንድነው እነዚህ ተማሪዎቹ ያሬድም እንትሮች ትምህርት ቤቱ ነው ሲማሩ ከእግዚአብሔር በታች ማን ነው የሚጠብቃቸው ብለህ ታስባለህ?
0: እንግዲህ እግዚአብሔር እነሱም ሆነ ወታደሩ የሚጠብቀው እግዚአብሔርና የሃይማኖት መሪዎች ጸሎትም ይጠብቃል። በደንብ ነው የሚጠብቀው። እና እግዚአብሔር እናንተ በእኔ ጋር ልቦናችሁ ከሆነ እኔ እናንተን ጠላት እኔን የምዋጋው ነው ያለ አምላክ። እና በጦርነታችሁ አታቸንፉም። እኔ እናንተ ወደ ላይ ልቦናችሁ በመስጠታችሁ በጸሎታችሁ ሰማችኋለሁ። እናንተን ጠላት ሀገራችሁ ደንበራችሁ አላስረግጥም ያለው መንገድ አለ።
2: አቶ ላቀው ቀደም ቢያደርጉት ጥሩ ነበር ይህን ሀሳብ። ግን አድማጭ አለ ስድስት ደቂቃ ጠብቆ መስመር ላይ በቃ ቅርታ ልንለው አንችልም፣ መቀበል አለብን። እንግዲህ ሌላ ጊዜ እንወያይበት። አሁን እየገባ አቶ ላቀው ማን እንደሆኑ እያወቅኩ ነው። እንግዲህ የእርሶ ልጆች በመከላከያ ሰራዊቱ አገልግለዋል እናውቃለን። ታሪኩን ሌላ ጊዜ በሰፊው እንወያይበታለን። ሃይማኖተኛ አይደላችሁ ማለት አይቻልም። እንግዲህ እናንተ አሁን አገልግላችሁ በመከላከያ ሰራዊቱና ከተመጡ በኋላ ከውትድርና በኋላ ሃይማኖቱን ሊከተሉ አይችሉም ያሉት ነገር ትንሽ አወዛጋቢ ሊሆን ይችላል። እንግዲህ መላው ህዝብ እስራኤል በመከላከያ ሰራዊትም እያገለገለ ነው፣ ግን ሃይማኖተኛ አይደለም ማለት አይቻልም። ሃይማኖተኛም ነው። ሌላ ጊዜ በሰፊው እንመልከተው። ወደሚቀጥለው አድማጭ እንለፋ። ተወላቀው እናመሰግናለን።
1: ተቀበልን፣
2: እናመሰግናለን። ሰላም ይሁኑ። እሺ፣ ጤና ይስጥልን አድማጫችን። ሌላ አድማጭ አለ። ያለን ጊዜ አጭር ነው። ቅርታ ጋር
3: ወርቅነሽ፣
2: ጤና ይስጥልን። ማንን በል?
3: አዘንጋው አዱኛ ነኝ። ሰላም ናችሁ?
2: እግዚአብሔር ይመስገን። አቶ
3: ይሻየውም እንዲሁም ሰጠም፣ እናንተ በአጠቃላይ የሬዲዮን ፕሮግራም ታዘጋጁት
2: እናመሰግናለን። ስለለለ
3: ትክክል ነው እና ሰላም ናችሁ ወይ?
2: ሰላም ነን።
3: እኔ አሁን ጥያቄ ያው ባለፍ ይንወር ሁለት ወር በሃይማኖት የተነሳ ሁላችንም እየገባን ብዙ አባቶች ቄሶችም ዳቲዎችም ሁሉም በየክፍሉ ግለሰቡም እየገባ ሐሳብ ይሰጣን ማለት ነው በሃይማኖት የተነሳ እና አሁን ጥያቄ ለማቅረብ ይፈልኩኝ ለእናንተ ነው ለሰጠ ለሻየው ለእናንተ መድረኩ ላላችሁት ማለት ነው ጥያቄው ምንድነው ያው በሃይማኖት ጉዳይ ብዙዎቻችን እንነጋገራል ግን ከዚህ ላይ አንዳንድ ሰዎች ወይም ራባኒም ቄሶችም ሆነ ግለሰቦችም ገብቶ ሲናገር እናንተ ዲሞክራሲ የምትሉት ሐሳብ አለ ማለት ነው የምትሰጡት መልስ ዲሞክራሲ ዲሞክራሲ አንድ ሰው መብት እንዳለው ግዴታ አለው አይደል አሁን አንድ ነገር አንቺ ለመጠቀም ትገጃለሽ ከገዛሽ በኋላ ደግሞ አክራዩቱን ተቀብለሽ መጠቀም መብትሽ ነው ታልተበላሽ ቀበላ ወይም አክራዩት ካለሽ መሄድ መብትሽ ነው አይደል ይሄ ዲሞክራሲ እና በሃይማኖት የተነሳ ዲሞክራሲ አንዳንድ ሃይማኖታችን በይሁዲ ተብለን መጣን እንደዚህ ብለን ወደ ሌላ ሃይማኖት ሄዱ ሃይማኖታችን ከበላሽ ጥሩ አይደለም ብለው ሲሉ ዲሞክራሲ መብት ነው የሚባል ነገር አለ አንድ ሰው ይሁዲ ነው ብሎ ከዚህ ሀገር ከመጣ በሃይማኖቱ ነው አይደለም የመጣው አዲስ አበባና ጎንደር
2: አንቺም ሆነ ነው ብዙ አመጣብቁ
3: ቢዱክ አሁን ከዚህ ከመጣ በኋላ ሁሉን ተጠቀለለ በኋላ ወደ ሌላ ሃይማኖት ይሄዳል ያ ሲሄድ በመረጃ ነው ዝም ብሎ ወርቅነሽ ይዳለች ማለት አይደለም መረጃ ማለት ምንድነው ካንገቱ መተብ አንድ ሰው ካንገቱ ማተብ አርጎ ተጠለምሁትኝ ሌላ ቦታ ሄዶ ሲጦል ታገኘሁትኝ ይሄ መረጃ አይደለም መረጃ ነው ይሄ መረጃ ከሆነ
2: ነው ነው እንደዚህ አይነት ሰው
3: ነው ነው አይደለም አባባሌ እናንተ ይሄ መረጃ ካለ ያ ሰው በወይም ወደዛኛው ወይም ወደዚህኛው መህር የለበትን ወይ ነው ለእናንተ ጥያቄ
1: እንዴ እንደዛው ፍራተ መንግስቱ አንተ አቶ አዱኛ የዲሞክራሲ የኛ ከባድ ጥያቄ ያነሳው የፍራተ መንግስቱን ምን አይነት ህግጋቱን በተቻለ መጠን ለዜጎቹ የሚከተሏቸው ለዜጎች ለተለያዩ ሃይማኖት ተከታዮች በአናነት በእስራኤል ሀገር ሶስት አይነት ሃይማኖቶች አሉ የይሁዳን የክርስትና የአረቦች ሙስሊሞች ናቸው ስለዚህ እነሱ በየምልኮቶ በሚያምነው ረገድ በፈለገው አህዶም እንትን ማለት ይችላል የሚል ደግሞ ነጻነት አለው የመንግስት በሌላ በኩል ደግሞ እንዳልከው ችግር እየፈጠረ ነው የአይሁዳን ሃይማኖት ህግጋት አለው ራሱን የቻለ እና የለውና ምን ገልጸው እኮ የመንግስትን ስርዓት ህግ ነው እኮ ምናስረዳው
2: አቶ አጽንጋው ቁጥር አለ ሌላ ጊዜ እንደውልልና በሰፊውን እንነጋገር ይሁዲ ነኝ ብሎ የመጣ ማንኛውም ዜጋ ይሁዲ ነኝ ካለ በይሁዲ በአመጣጥ መንገድ ከመጣ ይሁዲ ብሎ ነው መዝለቅ ያለበት ሌላው እንግዲህ ወጣውረዱ በግል እንደው ለመነጋገር ምን እንትን ካለ እንደውልልሃለን ለማንኛውም ሌላ ጊዜ በሰፊው ነው
3: አይደል አንዲት ግማሽሽ ነው የኔ አባባላችን ምንድነው ይህ ሰው ግዴታ አሁን እሱ ጋር ሽሻየው እንዳለ ሶስት ሃይማኖት እንዳሉ እናውቃለን ግን ከዚህ ከመጡ በኋላ ሁሉ ነገር አብረው እየተጠቀሙ እንዴት ነው በሚፍለኮሎኩት ትክክል ታልፈለጉ ትክክል ሆኖ ይሄዱ ነው የህዝቡ ጥያቄ ይሄ ግድ ነው ግን ሁለት ግር አለሽ አይደለም ከሁለቱ ዛፍ መውጣት ይችላልሽ ወርቅን ሳትወጪን አንዱ ነው መውጣት እንትችሉ
1: ስለዚህ ነው ሰምተኛል ከዚህ በይሁዳና ሰማርያ ቀበሮች የሚኖሩ ሰምተኛል ከእስራኤላውያን ሰፈሮች እየገቡ ብዙ እስራኤላውያን ነበር እስራኤላውያን አዲስ ገቢዎች ከአረብ ጋር የተዋለዱ ሁሉም አሉ ችግሩ እኮ ነው ምንም ተጠቅሰው
2: ሰፊ ችግር አለ በሃይማኖት ዙሪያ በእኛ ያለውን ስናይ ለይተን ነው እንጂ ብዙ ካል ብዙ ችግር አለ ግን ስለኛው ንዋይ ሌላ ጊዜ እንደውላለን ከይቅርታ
3: እሺ ግን ያው መልስ ከእናንተ ለመቀበል ፈልጌ ነው ያው ብዙዎችን ስለመሰማ ነው እናንተ ሁሉን አስተናጋጅ ናችሁ ግን
2: እናመሰግናለን
3: በሉ ግዴ ትኖር ብደውሉ
2: ግን እናደርጋለን ያለውን ሁኔታ ንዋይይበታለን
3: እሺ
2: እናመሰግናለን ሰላም ቀን ይሁንልህ ስርጭታችን ተጠናቀቀ ለቴክኒክ ባለሙያው ለዳኒ ሩኪ ምስጋና ይድረሰው ሻዮ ምሽት ላይ እንደገና እንገናኛለን ከአድማጮች ጋር መልካም ቀን
1: መልካም ቀን
2: ለሃና ስፈራው ምስጋና ይድረሳት

0: Суперцены в Маданей Мане. Пельмени с индейкой от шефа Бухари 24,90 за 850 граммов. Колбаса «Русский паризер» 5,40 за 100 граммов. Масло «Днепровское» 9,90 за 2 пачки. Кольца кальмаров 44,90 за килограмм. В соответствии с условиями мероприятия. Маданей Мане. С нами вкусно.
1: Оболонь безалкогольная. Благодаря особой технологии приготовления пиво сохраняет премиальное качество, приятный вкус и не содержит алкоголя. Оболонь.
0: Большие скидки к финалу Мундиаля в Маданей Мане. Кабанус по-чешски всего 7,90 за 100 граммов. Блинчики с мясом 29,90 за 800 граммов. Филе копченого лосося нарезка 39,90 за 350 граммов. Креветки XL очищенные 44,90 за килограмм. В соответствии с условиями мероприятия. Маданей Мане. С нами вкусно.
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
3: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
2: ከምሽቱ 7 ሰዓት እስከ 8 ሰዓት
3: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር يوم ربيعي ألف باف تفشين بي باف سيهون اندى أوروبا زمناكوط أتر جولاي 15 كان 2026 تامتمرتنو اندى إثيوبيا زمناكوط أتر جغمو حملي 8 كان 2018 تامتمرتنو يمشيتو سرج اتاتشين انهو جمرا يتكنيك بالمواتشين ناتي بلانكيت سيهون يستريو ترين استناغاجوش يشايو دوغونا ورقناش يشتينن يالون زغيجسوش بيك اديميازينا ناسمانا ከዛም ወቅታዊ ዘገባና ቀርባልን ሳምንታዊ ስፖርት ፕሮግራማችንም ሰዓቱን ጠብቆ ይቀርባል። ከአድማጮች ጋር የሚስልኩ ይቲኖራናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አድማጮቻችን አሁን የሰዓቱ ዜና በኢሻያው ደቁ ይቀርባል። ኢሻያው
4: ወርቅነሽ አርስተ ዜና። የእስራኤል ጠቅላይ ፍርድ ቤት ባጋጽ ወታደራዊ ግዴታቸውን ባልተወጡት የሽባ የሃይማኖት ትምህርት ቤት ተማሪዎች ላይ የሚፈጸመው እስራት የሚያግደው አዲስ ሕግ ተግባራዊነት ሌላ ውሳኔ እስኪሰጥ ድረስ ለጊዜው አገደው። በጽዮኑ ታዮዲት ፓርቲ ያሊያና ክሊታ ሚኒስተር የሆኑት ኦፊር ሶፌር በሚቀጥለው ክነሴት ምርጫ ለስልጣን እንደማይወዳደሩ አስታወቁ። በእስራኤል ህብረተሰብ ማህበራዊ መስሪያ ቤት ለድሃ ክፍል ማህበረሰብ የምግብ እርዳታ በኩልነት እንደማይከፋፈል ተገለጸ።

ወታደራዊ ግዴታቸውን ባልተወጡም እንቢተኞች የሽባ ሃይማኖት ትምህርት ቤት ተማሪዎች ላይ የሚፈጸመውን እስራት የሚያግደውን አዲስ ሕግ ተግባራዊነት ሌላ ውሳኔ እስኪሰጥ ድረስ ለጊዜው አግዶታል። የፍርድ ቤት ውሳኔው ሲያብራራ ይህ የተደረገው ፍርድ ቤቱም የሽባ ተማሪዎችን ውትድርና በተመለከተ ለብዙ ዓመታት የሰጠውን ውሳኔ የሳይልና የምርመራ ሂደቶችን ማገድ የሚኖረው ትርጉሙ ሕጉን በተወሰኑ የህብረተሰብ ክፍሎች ላይ ብቻ ተግባራዊ ማድረግ የሚያስከትለው ተጽዕኖ እንዲሁም የአቤቱታ አቅራቢያዎችና ጠንካራ ሙግትና ግምት በህዝቡ መካከል ስላለበትና ብዙ ሰዎች ደግሞ የዚህ የህጉን በመቃወም ለጠቅላይ ፍርድ ቤት አቤቱታ በማቅረባቸው የሚለውን ሀሳብ ውስጥ በማድረጉ ተብሏል። በጽዮኑት ሃዩዲት ፓርቲ አሊያና ክሊታ ሚኒስተር የሆኑት ኦፊር ሶፌር በሚቀጥለው ክነሴት ምርጫ ለስልጣን እንደማይወዳደሩ አስታወቁም። ሶፌር ባወጡት መግለጫ የእስራኤል ዜጎች ለሀገሪቱ ደህንነትና ለብሔራዊ ጥንካሬ ሲሉም የአንድነትና የመረዳዳት የመታገዝ ጥልቅ ውይይት እንዲካሄድ ለመንግስትና ለሰፊው ህዝብ አሳስበዋል። የፓርቲው ሊቀመንበርና የገንዘብ ሚኒስተር በጻለል ስሞትሪች በበኩላቸው ውሳኔውን በሐዘን እንደተቀበሉት ገልጸው የአብሮነት ሀገራቸውን ውሳኔ እንደሚያከብሩ አክለው ገልጸዋል። ለሃይማኖት ነጻነትና እኩልነት የሚሟገት ሄዱሽ የተሰኘ ማህበረሰብ ለተቸገሩ ድሃ ወገኖች የሚታደሉ የሚከፋፈሉ የዕለት ምግብ ካርዶች ለማከፋፈል የሚያስችሉ እኩልነት መሰረት ያደረጉት መስፈርቶችን ባለመዘጋጀቱ ምክንያት በደህንነትና ማህበረሰብ ጉዳይ ሚኒስቴር ላይ ለጠቅላይ ፍርድ ቤት በአጋጽ አቤቱታ አቅርቧል። የበጀት መባከን ስጋት በአቤቱታዎች ላይ እንደተጠቀሰው በፈረንጆች 2005 ዓ.ም ባለፈው ዓመት ለዚሁ ዓላማ ተመድቦ የነበረ በመቶ ሚሊዮኖች የሚቆጠር ሸቄል ሳይከፋፈል ቀርቶ ወደ ብሔራዊ የገንዘብ ቤት ተመልሷል። የሎድ ከተማ ወረዳ ፍርድ ቤት እድሜያቸው ከአራት እስከ 12 ዓመት በሆኑ ታዳጊ ልጆች ላይ የጾታ ወንጀል በመፈጸምና የግል ሕይወት ደህንነታቸውን በመጣስ ላይ ጥፋተኛ በተባለው ኢታይ ሌቢ ላይ የ10 ዓመት እስራት ፈረደበት። የካሳ ክፍያን በተመለከተ ፍርድ ቤት ባጸደቀው የክስ ስምምነት መሰረት ሌቢ ለጉዳቱ ሰለባዎች ለሆኑ 260 ሺህ ሸቄል ገዳማ የካሳ ክፍያ ይከፍላል ተብሏል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የእስራኤል መከላከያ ሰራዊት በደቡብ አዛ በፈጸመው ጥቃት በሐማስ ምስራቃዊ ኻን ዩነስ ሰፈር ሻለቃ የሚያንቀሳቅስና በኦክቶበር 7 የእልቂት የተሳተፈ ታጣቂ መግደሉን አስታውቋል። ይህ ታጣቂ በውጊያው ላይ ወደቁትን የኮሎኔል አሳፍ ሐማሚን መጋቢ 50 አለቃም ቶመር ሃይምሰን እና የ50 አለቃም ክሪል ቦርድስኪን አስከሬን ጠልፎ በመውሰድ ወዳዛ ይወሰደና ከዛን ጊዜ ጀምሮ ደግሞ የሐማስ ሽብር ፈጣሪዎችን በማስታጠቅ በማሰልጠን እንዲሁም በአዛብ በኩል በሚገኙ እስራኤል ወታደሮችን ለማጥቃት ደግሞ ለስጋት ጥሎ እንደነበር ተገልጿል። ግን መከላከያ ሰራዊትን ደምስሶታል። የአረብ ኤሚሬትስ የቴሌቪዥን ጣቢያ ስካይ ኒውስ አረቢያ እንደዘገበው በመጪው አረብ በሊባኖስ በአሜሪካና በእስራኤል መካከል ወታደራዊ ስብሰባ ይካሄዳል። ይሁንና ስብሰባ የት እንደሚካሄድ እስካሁን ይፋ አልተደረገም። ቃል አቀባያችን ዮባል ኢንባር እንደገለጸችው ከሆነ እስራኤል በተወሰኑት የሙከራ ቀጠናዎች ውስጥ የሚገኘውን የጦር መሳሪያ
የመሰብሰብ ሂደትን የመመር

0: ኃላፊነት ባለበት በማንኛውም ኮሚቴ ውስጥ ፈረንሳይና የተባበሩት መንግስታት ድርጅት እንዳይሳተፉ በጥብቅ ትቃወማለች። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ከስልጣናቸው ከፖለቲካ ዓለም እንደሚሰናበቱ በይፋ አስታወቁም። በፓርላማ ባደረጉት አስገራቢ ስሜታዊ ንግግራቸው ከፖለቲካ ሕይወታቸው እንደሚሰናበቱ አስታውቋል። ስታርመር በንግግራቸው የስልጣን ዘመናቸው የገመገሙ ሲሆን መንግስታቸው ባለፉት 2 ዓመታት ውስጥ ባወጣቸው ለውጦችም ሙከራ ገልጸው በመጨረሻ ግን ያው ማንም ይሁን ማን በመጨረሻም ከስልጣን እንደሚነሳ ተናግረዋል። አሜሪካ በኢራን ላይ የምታደርገውን ጥቃት ዛሬም እንደቀጠለች ነው። የአሜሪካ ጦር ማዕከላዊ እዝ እንደገለጸው ኢራን በሆርሙዝ የባህር ወሽመጥ ላይ በንግድና በዘይት ጫኝ መርከቦች ላይ ጥቃት ለመሰንዘር የተጠቀመችባቸው ወታደራዊ መሳሪያዎችን ለማውደም አዲስ ጥቃት ማዕበል ከፍቷል። ከዚህ ቀደም በቴህራን የሚገኘው ገዥ አካል ባወጣው መግለጫ ባለፈው ሌሊት በተፈጸመ የአሜሪካ ጥቃት 7 ወታደሮችን መገደላቸውን አስታውቆ ነበረ። በተጨማሪም በዚህ ጥቃት የ2 ሴቶችን ሕይወት የቀጠፈ ሲሆን ወደ 230 የሚጠጉ ሰዎች ደግሞ መቁሰላቸውን የዜና ምንጭ የኢራን የመንግስት ዜና ምንጮች ዘግቧል። ዘጋቢያችን ራምብራንድስ። የዓለም አቀፍ የገንዘብ ንግድ ባንኮች ባካሄዱት የገንዘብ ልውውጥ 1 የአሜሪካን ዶላር በ2 ሸቄል ከ99 አጉሮ ተለወጠ። 1 ዩሮ በ3 ሸቄል ከ42 አጉሮ ተለውጧል። በመጨረሻም የአየር ጸባይ ትንበያ። የአየር ጸባይ ሁኔታ ነገና አርብ፣ በአየር ጸባይ ሁኔታ ምንም አይነት ጉልህ ለውጥ አይኖርበትም። በቅዳሜ ዕለት ግን በአብዛኛው አካባቢያችን መጠነኛ የሙቀት መጠን ይጨምራል ይላሉ የአየር ጸባይ ተመራማሪዎቹ። ዜናው እስከዚህ ነው። ወርቅነሽ
1: ሻያው ለዜናው አመሰግናለሁ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: እንዴት የተከበራችሁ አድማጮቻችን፣ በዚህ ከዜናው ቀጥለን እንግዲህ ወቅታዊ ዘገባዎችን እንሆ ከባልደረባዬ ወርቅነሸቴ። እንግዲህ ያለውን በዋናነት እስኪ እንዳው በዚህ የእስራኤል ፖለቲካ የጥምር መንግስት ማለትም ክነሴቱ ምልዓተ ጉባኤ ምርጭ መቼም በሰሞን በጣም አዳዲስ ህጎችን ለማሳለፍ ከፍተኛ እንቅስቃሴ ላይ ነው የሚገኘው። ደግሞ አሁን ዛሬ ደግሞ ምንድን ነው የመንግስት ህግ አማካሪዋን የሚመለከት ህግ ደግሞ ያጸድቃል ተብሏል። እንዴት ታያለህ ሁኔታ?
1: አዎ ሸያው፣ ይሄ ህግ ጉዳይ ሰሞኑን እኛም በተከታታይ እየተመለከት ነው። ምክንያቱም እየተመለከት ነው ምክንያቱም ክነሴቱም እንደዚሁ በሩጫ ህግ የማጽደቁን ሂደት ያው በሩጫ እየተመለከተው እንደሆነ ነው የሚነገር። በሩጫ ሲባል ያው ብዙ ህጎችን ለማጽደቅ በፍጥነት እየሰራ እንደሆነ ነው የሚነገረው። ይህን ሳምንት እንዲያው እንደሚታወቀው የበጋው ረፍት ከመውጣታቸው በፊት ግን ደግሞ በዋነኛነት 25ኛው የእስራኤል ብሔራዊ ክነሴት የሚበተንበት ሳምንትም ይሄ ነው የሚጨርስ የስራ ጊዜው የሚጨርስበት እና እንግዲህ ታስቦ የነበሩ ህጎችን ለማጽደቅ በጣም ሩጫ ላይ ነው የሚገኘው። ትናንትም ከትናንት ወዲያም ህጎች ጸድቀዋል። ዛሬ ደግሞ አሁን እንዳልከው የመንግስት የህግ አማካሪ የሚመለከት ህግ ለማጽደቅ አሁንም ድረስ ጥረት ላይ እየተደረገ እንደሆነ ዛሬ እንግዲህ ህግ ይጸድቃል ተብሎም እንደሚጠበቅ ነው የሚነገረው። ከዚህ ጋር ተያይዞ ለምሳሌ ትናንት የጸደቀውን ህግ የሀረዲ ማህበረሰብ አባላት ወጣት የሽባ ሃይማኖት ትምህርት ቤት ተማሪዎች ወደ መከላከያ ሰራዊቱ ያው አንዘምትም ካሉ በፖሊስ ቁጥጥር ስር እንዳይውሉ በወታደራዊ ፖሊስ ቁጥጥር ስር እንዳይውሉ የሚል ህግ ጸድቆ ነበር። ይህን ህግ ዛሬ ደግሞ ከፍተኛው ፍርድ ቤት ተግባራዊ መሆን እንዳይጀምር ብሎ እንዳገደው ሰማን። ታግዷል። የሀረዲ ማህበረሰብን የሚወክሉ ፓርቲዎች እየተቃወሙ ናቸው። ህጉ መታገዱን ብናውቅ ኑሮ ብዙ አንደክምም ነበር፣ እንዲጸድቅ ማናቀርበውም ነበር እያሉ ተቃውሟቸውን እየገለጹ እንደሆነ ነው የሚነገረው። ግን ተግባር ላይ ሌላ አዲስ ውሳኔ እስኪሰጥ ድረስ ተግባር ላይ መዋል የለበትም፣ ምናልባት የተለየ ምክንያት ከሌለ በስተቀር
0: እንዳይታሰሩ እነዚህ ከአሁን ቀደም ያው የመመረው የአመፅ ውትድና አናገለግልም የሚሉ ጥሪ ተቀብለው ትእዛዝ ተቀብለው ግን አንመጣም አናገለግልም ብለው ያሉትን ያው የወታደራዊ ፖሊስ ተከታትሎ ይዞ እስር ቤት ነበር ሲያስገባቸው የነበረ እስካሁን ሲመር የመንግስት የነበረው ህግ። አሁን ግን የተቀየረ ከትናንት ወዲያ ህጉን አዲስ አጸደቀና እንዳይገቡ እስር ቤት እንዳይገቡ የሚል ነበር።
1: ፖሊስ በቁጥጥር ስር እንዳያውላቸው የሚል ነበር። ልክ ነህ። ትናንት የጸደቀው ህግ
0: ጠቅላይ ፍርድ ቤት ለምን በምን ምክንያት ነው ጠቅላይ ፍርድ ቤት ይህን ያገደው? ገና ተግባር ላይ ሳይውል
1: ተግባር ላይ እንዳይውል ነው ያገደው። ምክንያቱም ህጉ እንደምናስታውሰው ምንም በትንሽ የተወሰነ ልዩነት ቢጸድቅም 58 የድጋፍ ድምፅ አግኝቶ እንደጸደቀ ነው የሚታወቀው። 54 ተቃውመውታል። እንግዲህ 4 የክነሴት አባላት ልዩነት ነው እና በክነሴት አባላት ብቻ ሳይሆን እንግዲህ ማህበረሰቡን ህዝቡን ስናይ ይህን ህግ ማጽደቅ ማለት በህጋዊ ፈቃድ መስጠት ነው፣ በመከላከያ ሰራዊቱ እንዳያገለግሉ የሽባ ተማሪዎች በማለት መንግስትን በመቃወም ብዙ ተቃውሞ እየተነሳ እንደሆነ እንሰማለን። እንግዲህ ፍርድ ቤቱ ያው አቤቱታ ሲቀርብለት ነው የሚያግድ፣ የቀረበለትን አቤቱታ በመቀበል ነው። ዝም ብሎ እንዲሁ አያግድም። እንግዲህ 3 የስልጣን አካላት አሉ አይደል? ተቻችለው ይሰራሉ የምንላቸው ሁሌ የክነሴት ምክር ቤቱ የፓርላማው ህግ ያጸድቃል፣ ከፍተኛው ፍርድ ቤት ደግሞ ይህን ህግ ይተረጉማል። እንግዲህ አሁን ማገድ ማለት ህጉ አቤቱታ ቀርቦበታል እንዲታገድ አድርጎታል። ለተወሰኑ ምክንያት ላላቸው የተወሰኑ አካላት ካልሆነ በስተቀር ህጉ ለጊዜው ተግባራዊ እንዳይውል ለጊዜው ነው እንግዲህ በሂደት የሚሆነውን እናያለን እየተባለው። አስፈጻሚው አካላት ደግሞ እንደ ፖሊስ ለምሳሌ መንግስት አስተዳደር ለምንጠራው አካል ህግ አስፈጻሚ ነው። እንግዲህ ፖሊስ ይህን ህግ እንዳያስፈጽም ተግባራዊ እንዳያደርግ ፍርድ ቤት የወጣውን ህግ አግዷል። ከፍተኛው ፍርድ ቤት ባጋጽ ያለውን እንግዲህ ቀጣዩን ሂደት እናያለን። በክነሴቱ በኩል ያለው ሩጫ ይሄን ይመስላል። አንተ የምትጨምረው ነገር ካለ?
0: አሁን የአቃቤ ህግ የመንግስት ህግ አማካሪዋ ዋና የአቃቤ ህግ ነች። እንግዲህ መንግስትን ህግ አማካሪ እንደመሆኗ መጠን እንግዲህ ሚኒስትሮች፣ ካቢኔ ሚኒስትሮች ውሳኔዎች ያጸድቃሉ፣ ያስተላልፋሉ። ግን ውሳኔው ያው በመሰረቱ በህገ መንግስቱ መሰረት ያስችላቸዋል፣ ግን ጎጂ ይሆናል እያለች አማካሪ በምታቀርብበት ጊዜ እስካሁን ብዙ መንቀሳቀስ አልቻሉም እያሉት ያሉት እነሱ ሚኒስትሮቹ ሮሮ ሲያሰሙ ቆይተው ነበረ እና ዛሬ ደግሞ የእሷን የመንግስት አማካሪዋን ስልጣኗን ለማውረድ ለመቀነስ በሚል የቀረበ ረቂቅ ህግ አሁን ዛሬ ማምሻውን ይጸድቃል ተብሎ ይጠበቃል ለመጨረሻ ጊዜ። እንዲያው ምንድን ነው ከስልጣን ማባረር ብትለቀይ
1: አሁን ከስልጣን እንግዲህ

0: ሲባይ ነው አይተናል። ብዙ ጨዋታዎች አሁን ስዊዘርላንድ ጋር ባደረጉት ጨዋታ ሩፍትህም ከባድ ነው የነበረ ለነሱ። ቀይ ተቀብሎ በስዊዘርላንድ ተጫዋች ባይወጣ ኑሮ መሲና አርጀንቲና እኔ ከቤታቸው ሆነው ጨዋታውን ሊከታተሉ ይችላል የሚል ግምት ነው የነበረ። ነገር ግን መሲ ባይኖር ኑሮ ያው አርጀንቲና ከዚህ የዓለም ዋንጫ ወዲሁ የምትሰናበት ሁኔታ የሚል ግምት ነው የነበረ። ግን ስፔኖች ቁጥር አንድ ናቸው። ከአሁን በኋላ ያው በየአመቱ የሚደለደላለ እንግዲህ አንደኛ ሁለተኛ ተብሎ የሚጠሩት ብራዚል እንደምናስታውሰው ወይም ለረጅም አመታት እንግዲህ አንደኛ ሆ የሚዘርቁት ነበረ። ጀርመንም አይተናል። ከዚህ ከወዲሁን የተሰናበቱት ስፔኖች የዓለም ቁጥር አንድ ነው እንግዲህ የሚቀመጡበት ሁኔታ ነው የሚታየ።
1: አዎ እንግዲህ የትላንትናው ጨዋታ በአንድ በኩል የፈረንሳይ ብሔራዊ ቡድን ያሳየው ደካማ አቋም ብዙዎችን አሳዝኗል። በሌላ በኩል ደግሞ ስፔንን የሚደግፉ ደግሞ ደስታቸውን ሲገልጹ ቆይተዋል። ኳስ እንደዚህ ነው። ዛሬ ምሽት 10 ሰዓት ላይ እንግሊዝና አርጀንቲና ይጋጠማሉ። ይሄስ እንዴት ነው
0: ጨዋታ? እንግዲህ ዛሬ ለማስታወስ ያክል 1986 እንግዲህ ዲየጎ አርማንዶ ማራዶና ሜክሲኮ ላይ በተደረገው የሩብ ፍጻሜ ለግማሽ ፍጻሜ አይደለም፣ ዛሬ ለግማሽ ፍጻሜ ለፍጻሜ ነው የሚያደርጉት ጨዋታ። ያኔ ደግሞ ለግማሽ ፍጻሜ ለማለፍ ሁለቱ ሀገራት ዲየጎ አርማንዶ ማራዶና በእጁ ያገባት ጊዜ እንግዲህ እንግሊዞች ላይ እስካሁን ድረስ ያው ከልባቸው የማይጠፋ ሀዘን እንትን ያለ እንግዲህ ዛሬ ደግሞ በድጋሚ ተገናኝተዋል። እነሱ ለመገመት ከጠየቀኝ እንግዲህ እንግሊዞች ትንሽ በተለይ አሁን ከኖርዌይ ጋር ባደረጉት ጨዋታ ቤሊንጋም ሃሪኬን እነዚህን ተጫዋቾች መስጋት ካልቻሉ እንግሊዞች ያው ብድራቸውን ሊመልሱ ይችላሉ ብዬ እገምታለሁ።
1: አዎ ሜሲ እንግዲህ ዛሬ የሚፈተንበት ምሽት ነው። ከአስር ሰዓት ጀምሮ ወይ ታሪክ መስራቱን ይቀጥላል። እርግጥ አሁንም ድል አለ ብዙ፣ ግን በእንግሊዞች በኩል ትንሽ መንፈሳቸው ጠንከር ያለበት ሁኔታ አለ። አርጀንቲናዎች ደግሞ እንደምታውቀው ሜሲን ይዘው እንዲሁም ከአራት ዓመት በፊት ሻምፒዮን ስለነበሩ ሙሉ እምነት እንዳላቸው ነው። እና ጥሩ ጨዋታ እናያለን የሚል ግምት አለ።
0: ጥሩ ጨዋታ እናያለን፣ ግን ፎከሱ ደግሞ አሁን ሁሉ የሚያደርገው እንግዲህ እያንዳንዱን ተጫዋች ሁለቱን ሀገራት ተጫዋቾች መገምገምና መወዳደር ብትችል እንግሊዞች ያላውቁ ናቸው። ስለዚህ አርጀንቲና ያለ መሲ ምንም እንደማይሆንለት እስካሁን ባያደረጉት ጨዋታ አይተናል። የዛሬው ጨዋታ ግን ትልቁ ፈተና ለእንግሊዞች ነው። ምክንያቱም እነሱ ናቸው የተሻሉና በጥሩ አቋም ላይ የሚገኙ። እንግዲህ መሲ በዚህ ጨዋታ ካልተገኘ አርጀንቲና ይከብዳል ብዬ ነው ገምተው።
1: ይሄ የዓለም ዋንጫ በጣም ብዙ ታምሮች የታዩበት ነው። የተካፈሉ ሀገራት 48 ናቸው። ብዙ ጊዜ ቆይቷል። ያው መጠናቀቂያው እሁድ ነው። አሁን አንዱን ለይተናል። ስፔን ያው ለፍጻሜ ደርሳለች። በግምት በአንተ ግምት የተሻለ ሆኖ ዛሬ ያልፋል ወይም ደግሞ ያሸንፋል የምትለው ማንን ነው?
0: ምን እንግዲህ እንግሊዝ ከስፔን ጋር ለፍጻሜ ይደርሳሉ ብዬ ነው ገምተው። ይሄ ነው ግምቴ። ያው እንግዲህ የዓለም ዋንጫ መክፈቻው ላይ ታስታውሳለ ሁለቱ ሀገራት ፈረንሳይ እና ስፔኖች ጠንካሮች ናቸው፣ እስከ መጨረሻ ይጓዛሉ ብያለሁ። እንግዲህ ስፔኖች ይህንን ያው ቃሌን አላጠፉትም፣ እነሱ ደርሰዋል። ትልቁ ፈተና ዛሬ ለእንግሊዞች ነው። እስቲ እንደ ማራዶና ያው ታሪክ ይሰራል ብዬ ነው ገምተው ይህን ጨዋታ ካለፈ እና የተገመተበት ብዙ አቋም ልጅ ህፃን አይደለም እንግዲህ እንደተሰርቶ ሶስቱ ወደ አርባዎቹ እየተጣጋ ነው። ይህንን ብቃት መሳየት ሮናልዶን ለማስታወስ አሁን ፖርቱጋልን ይዞ ይጓዛል ተብሎ ብዙ ግምት ተሰጧት ነበረ። ነገር ግን ያው ሮናልዶ አልነበረም፣ ከወዲሁ ተሰናብቷል። መሲ ግን ከሱ የበለጠ አቋም ይዞ አሁንም እንግዲህ ጥያቄ ላይ ሁለቱ ከሁለቱ ማን ነው ኮከብ ያለም ተብሎ ነው የሚይዘ መሲ እያሳየበት ሁኔታ ነው ያለው እስካሁን። እንግዲህ ትልቅ ፈተና ነው ዛሬ። እንጠብቀን ደግሞ ደህና ጨዋታ እናያለን ብዬ ገምታል።
1: አዎ ደህና ጨዋታ እናያለን ብለን ገምታለን። እኔም ቢሆን ከአንተ አይርቅም ግምቴ፣ እንግሊዞች የተሻለ አቋም አላቸው የሚል ሀሳብ አለኝ። ግን ደግሞ እንደ ትላንትናው ፈረንሳይ የተሻለ አቋም አለ ብለን ነው ፈረንሳይ የተሸነፈችና በሜዳ ላይ የሚሆነውን እንቅስቃሴ የምናየው ነው የሚሆን። በጣም ጥሩ ፉክክር ይታይበታል ተብሎ ይጠበቃል። ግን ደግሞ ተጠንቅቀው ከተጫወቱ ደግሞ አንዳንዴ ጨዋታው የሚበላሽበትን ሁኔታ እየተመለከትን ነው። ሌላ በዚህ የዓለም ዋንጫ የተለያዩ ነገሮች የታዩ በታልና ያስደነቀህ ነገር አለ ወይ? እንግዲህ መጠናቀቂያው እየደረሰ ነው። ባለፈው ከወር በላይ ሆኖ የዓለም ዋንጫ እንደው ለየት ያለ

0: ዳኝነት ችግሮች ተነስተው አይተናል። በዘመናዊ ኤአይ ሁሉ ዳኝነት ያየንበት እንደገናም ደግሞ ኳሷ ራሱ በጣም በቴክኖሎጂ የረቀቀች እንደነበረች ሰምተናልና እንደው የተመለከትካቸው የታዘብካቸው ነገሮች ካሉ ሀብታሙ?
1: ታዘብኳቸው እንግዲህ አንዱ በተለይ እንደምታስታውሰው አርጀንቲና ከግብጽ ጋር ያደረጉት ጨዋታ ግብጾች በበለጠ ሁኔታ 2-0 እየመሩ ከዛ በኋላ ዳኞች ራሱ ብዙ ትችት የተሰጠበት ጨዋታ ነበረ። ግብጾች በተለይ አሰልጣኙ ዳኞችን የወቀሰበት እና እንደገና ተደጋጋፊዎች ጋር የተጋጨበት ሁኔታ ነበረ። በዚህ ጨዋታ መድሉ አለ ተብሎ ትችት ተሰጥቶ ነበር። ይህ አንዱ ነው። ሌላው ደግሞ ለምሳሌ የአሜሪካ ብሔራዊ ቡድን ደግሞ አጥቂው ከተሰጠው በኋላ ትራምፕ ደውሎ ነው እንግዲህ ለፊፋው ፕሬዚዳንት ያው ቀዩንን እንዲሰረዝለት እና እንዲጫወት የተደረገበት ሁኔታ ነበረ። ይሄም ትልቅ አነጋገር የነበረ በኳስ ይሄ ነገሮች፣ በተለይ ደግሞ ትራምፕ ደግሞ እንግዲህ ዓለም ላይ ያለ ትልቅ እንትና መሪ ነው። እሱ ገብቶ በኳሱ እንደዚህ አይነት ውሳኔዎችን ሲቀይር ብዙ አነጋግሯል። እነዚህ ናቸው እንግዲህ ከታዘብኳቸው። ሌላው ደግሞ በሀገራት በኩል ደግሞ የአፍሪካ ለመጀመሪያ ጊዜ ሞሮኮ፣ ግብጽ ያሳዩት ብቃት፣ ኬፕ ቨርዴ እነዚህ ሀገራት ምድቡን አልፈው ለሩብ ፍጻሜ ደርሰው የተሸኙበት ሁኔታ ነበረ። ይሄ ደግሞ ሌላው ሞሮኮን ያየንበት የአፍሪካ ሀገራት ነበረ። ከብዙ ከዚህ ውጭ ደግሞ ጥሩ ነገሮችን ያየን ሶስት ሀገራት ነው ያስተናገዱት። ደጋፊዎች ለየት ባለ መልኩ ነው ያው እንግዲህ ለመጪው አራት ዓመት ደግሞ ሞሮኮ ናት አንዱ አስተናጋጅ። አፍሪካ ከስፔን ጋር
0: ፖርቱጋልም
1: አለች።
0: እንግዲህ የ2030 የዓለም ዋንጫ ደግሞ እንዳልከው በሶስት ሀገሮች ነው በሁለት አህጉር የሚዘጋጅ እንዲያውም መቶኛ ዓመት የሚሞላበት ነው የፊፋ የዚህ ተጀመረበትና በላቲን አሜሪካ ሀገራት ሁሉ እግር ኳስ ጨዋታዎች ይጀመራሉ በዛ ዘው አካባቢ ለዚህ ተብሏል። ብዙ ዝግጅት የሚደረግበት ነው። ይህ ዓለም ዋንጫ እንዲህ እያለ ፍጻሜ ሊደርስ ነው። እሁድ 10 ሰዓት ላይ እናያለን። ግን አንድ በጣም ብዙ ትችት የቀረበበት የትኬት ዋጋ በጣም ኑሯል ይላሉ ብዙ። አሁን ለፍጻሜው እንኳን ወንበር አጣበው ሁሉ ፊፋም ሆነ ሌሎች እየሸጡ ነው፣ ገዝተው እየሸጡ ሁሉ ትርፍ አግኝተዋል የሚባል ነገር አለ። እና ይህንን እንደ ማጠቃለያ ምን ትላለህ?
1: መክፈቻው ላይ ሰጠኝ ስለዚህ ነገር ተነጋግረና በዚህ ሞንዲያል ለየት ያለው ትልቁ ነገር ይሄ የቲኬት ሽያጩ ህጋዊ ነው ተብሏል። አንድ ሰው ገዝቶ ለምሳሌ $1,000 ገዝቶ ከሆነ ቲኬቱን ወደ ውጭ ወደ 20,000 እና 30,000 የመሸጥ እድል ሁሉ ተሰጥቷል። ሌላ ጊዜ አልነበረም እንደዚህ አይነት ነው። ትልቅ ቢዝነስ ነው የተሰራ። 78 ሀገራት ነው የተሳተፉት። ብዙ ሀገራት ያው አስተናጋጅ ሀገሮች ያው ትርፋማ ሆነዋል። ከዛ ውጭ ደግሞ በግላዊ ደግሞ እንዳልከው ቲኬቶች እየተሸጡ በተለይ ደግሞ የፍጻሜ ጨዋታ ደግሞ ማንኛውም ገብቶ ለማየት ነው የሚፈልገው። ለዛ ነው እንግዲህ ዋጋ ነው የታየ።
0: አዎ ጥሩ። እንግዲህ ብዙ ነገሮች የታዩበት ነው። ጥሩ ነው። እንደውም በአጠቃላይ በደህንነት ዙሪያ የከፋ ነገር አላየንም። አንዳንድ ቦታ ላይ ስርቆት ሁሉ ነበረ ተብሏል። በአጠቃላይ ሁኔታ ግን በሶስት ሀገራት ተስተናግዶ በአንጻራዊ መልኩ በጥሩ ሁኔታ እየሄደ ያለ ነው። ዛሬ ምሽት እንግዲህ እንግሊዝና አርጀንቲና እንጠብቃለን። እሁድም በተመሳሳይ 10 ሰዓት ያው እንግዲህ ስፔንና ዛሬ አሸናፊዋ ያው ለዋንጫ ሽሚያ ይጫወታሉ። 12 ሰዓት ደግሞ ደረጃ እንግዲህ ትላንት የተሸነፈችው ፈረንሳይና ዛሬ የሚሸነፈው ለደረጃ ይጫወታሉ። በአጠቃላይ እነዚህም ሀገራት ሽልማት አላቸው። ደስ የሚል ነገር ነው።
1: አዎ ሁሌ እንደሚደረገው አራቱ ሀገራት ለግጥ ፍጻሜ ለመሸልታም የቀረቡት ሁለቱ አሸናፊዎች ለዋንጫ ያው እንዳልከው ሶስተኛ እና አራተኛ ሆነው የሚችል እነሱም ያገኛሉ። ገቢ አለ፣ ገንዘብ አለ። ለቤተሰቦች ግን ትልቁ ነገር ሁሉ የሚፈልገው ዋናው አንደኛ ሆኖ ዋንጫውን ማንሳት ነው። ያ ደግሞ እንግዲህ ለፈረንሳዮች አልተሳካም። ዛሬ ደግሞ እንግዲህ እንዳልከው አርጀንቲና ከእንግሊዝ ከ1986 በኋላ ለድጋሜ ለሁለተኛ ጊዜ ፍጥጫ ላይ ናቸው። ዛሬ እናየዋለን።
0: ጥሩ ሀብታሙ፣ በጣም ነው የምናመሰግን። እንግዲህ ደግሞ የፍጻሜው ጨዋታ ከሆነ በኋላ እንነጋገርበታለን። በጣም ነው የምናመሰግን። እንግዲህ መልካም ጊዜ ለሁላችን እንመኛለን። ሰላሙንልን።
1: እሺ በጣም
0: እናመሰግናለን። ቻው። የተከበራችሁ አድማጮቻችን ለዛሬ ብለን ያዘጋጀነው ሳምንታዊ የስፖርት ፕሮግራም ይህን ይመስላል። ስለተከታተላችሁ እናመሰግናለን። ሳምንታዊ የስፖርት ፕሮግራማችንም በዚህ ተጠናቀቀ። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። መልካም ጊዜ። ደህና ሰንብቱልን።
2: ብቻ ያው ደግ ስርጭታችን እንደቀጠለ ነው አድማጭ መስመር ላይ ያለን አሁን ደግሞ
3: አዎ ዛሬ በርግጥ ጨረቃ ባል ወይም የሮሽ ሆዴሽ የመጀመሪያው በዕብራያን አቆጣጠር ማለት ነውና ይህን በተመለከተ እንግዲህ አሁን በቴሻ በአብ የሚል ዩዳያን ከልጅ ልጅ ከጥንት ጀምሮ እስከዛውን በየአመቱ በጾም ነው የሚያከብረው። ለምን እንደሆን እንግዲህ የሊያስተምሩን
2: የአቦር ጀመረ ዛሬ ያው
3: አዎ ዛሬ ጀመረ መባቻ ዛሬ
2: በኋላ እንዳልኩ ጾሙ
3: ይሆናል። አዎ ተሻባብ ቢሆነው አዎ በቀጥሉት አዎ የሚጾሙና ምን እስከዛ ድረስ ደግሞ ስርዓት የሚከበር መሆን ያለበት ከሃይማኖቱ በኩል ክቡር ቄስ ልጃለም ደሳለኝ ተናስተልን እንደምናመሹ
4: እግዚአብሔር መስገን ደናስተልን ቤታመሻች
3: ደህና ነን እግዚአብሔር መስገን። እንግዲህ እርሶ በዚሁ ሊያስተምሩን ህዝብ እስራኤል ለብዙ አመታት ያለ ተሻባብ በየአመቱ ለምን እንደሚያጾም እንዲያው ሲያስተምሩን።
4: እሺ እንግዲህ ታሪክ እግዚአብሔር አምላክ እስራኤል አምላክ ለኩሉ መንፈስ ለኩሉ ስጋ የእስራኤል አምላክ የሰባቱ የተቀደሰ ይሁን እንዲያርጎዝች ካብይ ጾመ ትልቁ ወር ዛሬ ወበሐሙስ ሰርቃ ነው ትዛሃለ ይሄሉ የሚለው አምስተኛው ጨረቃ ነው። ዲያር ያደረሰና አምላክ ተመሰገነ ይሁን እና ይሄ ጾም ይሄ ወር የእስራኤል ትልቅ ወር ነው። አብይ ጾም ይባላል። አብይ ጾም ማለት ያው እንግዲህ ትልቅ ማለት ነው። ዲያር ያደረሰና አምላክ ተመሰገነ ይሁን። እንግዲህ መጀመሪያ አባቶቻችን 430 ዓመት ተቀነው እስራኤል በብሔረ ግብጽ 430 ዓመት ተገዙበት የህዳች የግብጽ ሀገር በወጡ ጊዜ አባታችን አባ ሙሴ በሲና ተራራ ወሪቱን ሊያመጡ በሄዱ ጊዜ እንግዲህ አባታችን አባ አሮን ካህኑን አስጨንቀው በያዙት ጊዜ ምን ሰግድበት ስጠን ባሉት ጊዜ የእጃችሁን ቀለበትና የጆሮአችሁን ቀለበት ወርቁን አምጡልኝና ብሎ በመቅረጫ ቀርጦ ከሳት ላይ ጣለው። ጥጃ ወጣ። አምሳለ ለሃም ይለዋል ወጣ። የዛን ጊዜ አምላካችን ህዝብ እስራኤል ሲነበረው ሙሴ ህዝቦች ሰዓቱ ተመለሲድና ሄድ ተመለሱ ለአርባ ቀን አርባ ሌሊት ከዛ ያው ሲለምን ሲጸልይ በቃል የሚማረውን በቃል እያስተማረ ቶራ ባልቤ ይባላል በቃል እያስተማረ ግልጥም የሆነውን ግልጥ አድርገህ ስውርም የሆነውን ስውር አድርገህ ይዘህ ኋላ ታስተምራቸዋለህ እያለ አስተምረውን ሁሉ አርባ ቀን አርባ ሌሊት እክል ይበላ ወማይን ይሰተይ እህልም አልበላኸውም ውሃም አልጠጣኸውም ብሎ በዛች እግዚአብሔር በእግዚአብሔር መንፈስ ተምሮ ወሪቱን ይዞ ቢመጣ ዘፈን እየተዘፈነ ጭፍራ ሁኖ ከዛ ይደርሳል። በደረሰ ጊዜ ምንድን ነው ይህ ዘፈን? የድል ሰለች ነው ወይስ ድል ነስታች መታች ነው ምንድን ነው እያለ ቢቀርብ ያሉት እዛ ቦታየ ያንን ወሪቱንም ሰበረው። በኋላ ጊዜ ህዝቡንም ያው ለምን ነው ሙሴንም አሮንንም ተቆጣ ለምን ነው ይህን ህዝብ ያሳፍከው አንተ ብሎ ባለው ጊዜ የዚህን ህዝብ ደንዳንነት አታውቅንም እኔ አይደለሁም እነሱ ናቸው እንዲህ አድርግልኝ ብለው ብሎ አሁን የዛን ጊዜ ሙሴን ምን አለው ከዚህ ህዝብ አውጥቼ ወደ ሌላ ህዝብ ልጾም ይህን ህዝብ ላጠፋው ነው ያሉ ዛሃሎ ይሄሉ አንተ ሰማሪ ማሪ ነህ አንተ አምላክ ማረን እንጂ ማራቸው ብሎ በለመነ ጊዜ እግዚአብሔር ማሪ አምላክ ነው ይህን ለህዝብ እንዳንድ ህዝብ በዚህ ብታጠፋው የግብጽ ሰዎች ምን ይሉህ ይህን ህዝብ ሊያጠፋ ነው የወሰደው እንጂ እውነት ከዛች ሀገር ማርና ወተት የምታፈሰው ሀገር ሊያገባው አይደለም የወሰደው ብለው ይሉሃል ዝናህን ያጠፉብሃል አባሴ ማረነ ብሎ ባለ ጊዜ በል እንደ ቃለ ይሁን እና ምር ያለሁ ምረውንም ምራለሁ እና አልምረውንም አልምርም ብሎ ያን ጊዜ ሙሴ ግን እስቲ ወደ እኔ የሚመጣ ማን ነው ብሎ በእጁን ባውቶ ወደ ባለ ጊዜ የለዊ ዘሮች ወደ ውስጥ ተከተሉ። በኋላ በል ጦር ስጣቸው ጦርና ሰላት አፈቅቶ የዛ አንድ ጊዜ 4000 ይሆን አለቀ። በኋላ እግዚአብሔር እስቲ ነው ቁጣው ተበርዶ እንደሆነ ሎ ቢያቆማቸው ለምን ያስቆምካቸው በለውን ስጣቸዋል። እና የዛ አንድ ጊዜ እንዲያርጎ አነውቱ ዛሃሎ ይሄሎ ዝክር የሚውሉ ያለው ይህ እንግዲህ መሀሪ መሆኔ መወሻዬ ነው ለዘላለም ብሎ የዛ አንድ ጊዜ ነው ነገሩ የተጀመረ። በኋላ ደግሞ ቤተ መቅደሱ ደግሞ በዚች ወር ደግሞ በዛች ወር ሰረሰ። አሁን የሚወራው ለቤተ መቅደሱ ነው። ቤተ መቅደሱ የመጀመሪያው ቤተ መቅደስን የፈረሰው ያው ከሆነኛውም ያው የፈረሰው በዚህ በቤተ መቅደሱ ነው። እና ግን ዋናው መነሻው ግና ሁልጊዜ ቢሆን እስራኤል በኃጢአቱ ነው እንጂ በሌላው በኩል ምንም እስራኤል ቆመም አልነበረው። የማልዳ መስዋዕት የማታ መስዋዕት ለማቅረብና ለእግዚአብሔር ለመጸለይ ለመለመን ነው። ጾም አልተሰጠም ነበር ለእስራኤል ጾም የተሰጠ። አሁን ግን በኃጢአታችን የኃጢአታችን ማስወገጃ ነው። ምንድን ነው ያለ? ብትጦሙ ለእኔ እንጦማችሁ። የጠየቁት ጊዜ ብትጦሙ ለእኔ እንጦማችሁ፣ ብትፈሉ ስለኔ እንበላችሁ ለራሳችሁ ነው። እና ምንጾመው ለራሳችን ቢለን ነው እንዲበረን ብለን እና ይኸው ይህን ወረ የተሰጠው እንዲያ ነው። በአጭሩ ነው ያረኩተይ። እና አምላካችን ይቅር ይበለን። አሁን ደግሞ ሰው እግዚአብሔር ከዚች ማርና ወተት የምታፈሰው አገር አግብቶለ ብዙ ነገር ያው በዚህ በሀሳቡም በዛ ምን እንሰማለን። እና ይቅርታውን ያውርድልን እግዚአብሔር። ለመንግስቱም ሆነ ለካህናቱ ለህዝቡ አንድነቱን ይስጥ። ምንድነው ያለው?
3: አሁን ተሻባብ ጾም የሐዘን ቀን ብሔራዊ ለእስራኤል ህዝብ ለይሁዳውያን ብሔራዊ የሐዘን ቀን ነው ይላል በዓል። ለምንድን ነው? እንዴት ነው? ከቤተ መቅደስ ከመጀመሪያው ቤተ መቅደስ ከሁለተኛው ቤተ መቅደስ ውድመት መፍረስ እንደገናም በስደት በነበሩ ዲያ ላይ እልቂት የደረሰባቸው በመሆኑ ነው ይሉናል። እንዴት ይላሉ? በዚህ ሁኔታ
4: እሱ ነው። በእርግጥ እንግዲህ መጀመሪያው መቼም በኃጢአታችን ነው። ሁልጊዜም ቢሆን ዞሮ ቀን ነው። ሁልጊዜም ቢሆን መጀመሪያም በተሳሳቱት ህይወት እጃወት ጣወት በአመለኩ ጊዜ እግዚአብሔር ተቆጣ። አሁንም ደግሞ 5500 ዓመት በወሪት ተገዝቶ ከዛ በኋላ ው ያን የመሰለ እግዚአብሔር ጥርሃር የሚያሳይ ቤተ መቅደስ ያንን እኔ የፈለግኳችሁ እናንተን ነው ይህ ቤተ መቅደስ ውለት ሊያፈርሰውን ነው አያፈርሰውም እያሉ እነሱ በእነሱ እርኩቻ እነሱ በእነሱ ሲናት ሄና የሚባል እየተጣሉ ቤተ መቅደሱ ከመፍረስ ያደረስተኝ ጥል ነው። እና ይሄ የሀዘን ጊዜ ነው። እውነት ነው። ይሁን ይወር ትልቅ ከባድ ወር ነው የሀዘን ጊዜ። እንግዲህ ወደ አምላክ አንገቱን ደፍቶ ማረነ የሚባል ጊዜ ነው። ለምን ማለት ያን የመሰለ ቤተ መቅደስ ያፈረሰው ለምንድን ነው? አፈርሰውም ነበር ሰውን እንትን አድርጎበት ኖ ቤተ መቅደስ ይኖር ነበር። እኔ የፈለግኩ እናንተን ነው የፈለግኩኝ። ይህ ምን ያደርግልኛል? ምን ያደርግልኛል? እና የፈለግኩ እናንተን ነው። እስራኤል ወሉ ዘበኩሬቱ እስራኤል ቁልዬ ብሎ ያለው እንግዲህ እናንተን ነው የፈለግኩኝ። ምን ሊያደርግልኝ ብሎ ያፈረሰው በጣም የሚያሳዝነው በዚህ ነው። ሀዘን እና ትካድ የሚሆነው
2: እንደው ቄስ ልጅ አለም ይሄ ህዝብ እስራኤል ላለመስማማት አለመግባባቱ አለም ሁሉንም የእስራኤል ልጅ ይሁዳውያን እኩል ነው የሚያዩ። በተለያየ የዓለማችን ክፍል ስናይ የአንቺ የሙት የሚባል የይሁዳውያን ጥላቻ የጽዮናውያን ጥላቻ አለ። እንደው ሌላው አለም ይህን ያህል ይህን ህዝብ እየጠላው እዚሁ ግን ደግሞ እርስ በርሳችን እስራኤል ምድር ላይ እስራኤል ሀገር ላይ ኢየሩሳሌም እዚች ቅዱስ ምድር ተቀምጠን ደግሞ መስማማት የለም። አሁንም ጥላቻ አለ በመካከላችን። እና ህዝብ እስራኤል ለምንድን ነው ካለፈው ማይማር? ያኔ ቤተ መቅደሱ ፈረሰ በጥላቻው ምክንያት። አሁን ደግሞ ይሰራል ተብሎ ተስፋ እየተደረገ ግን ጥላቻው አለ። እንዲያው በዚህ ጥላቻ መካከል ቤተ መቅደሱ የሚሰራበት ጊዜ ቅርብ ሊሆን ይችላል።
4: እሱ እንግዲህ እግዚአብሔር የወሰናት ቀን አለች። እንግዲህ ያው በመጨረሻው ዘመን እንግዲህ ያው በመጽሐፉ ተጽፎ እናገኘዋለን። ያን ያላት እግዚአብሔር ያላት ቀን በደረሰች ጊዜ እኛንም በትናቸዋለሁ ሰበስባቸዋለሁ አለ። በተነነ ተሰበሰብነ ተሰብስበን ደግሞ ከዚህ በእውነት አሁን የሚያስፈልገን ለእኛ እኛ በእኛ በሚገባ መፋቀር በሚገባ መዋደድ በሚገባ መመካከር በሚገባ አንተ ተሳንተች ስነባባል በርግጥ ባለነበት ቦታ በዚህም ሆነ እቺም እስራኤል ተባባሪ ነው ተባበረ ግራደም ባንድ ወገን ስታዩ ደግሞ በጣም የሚያስከፋ ነገርና በዚህ በያቾት እንደዚህ የምንሰማው ደግሞ አለ ይሄን ደግሞ እግዚአብሔር አምላክ ያቆረው እና በእውነት በትክክል ይችን ነገር ካህኑም አንድ ሆኖ ህዝቡም አንድ ሆኖ መንግስቱም ከመንግስቱ ጋር ካህኑም ከካህኑ ጋር ህዝቡም ከህዝቡ ጋር አንድ ሆኖ በአንድ የሆነ እንደሆነ አንተ ምን ይፋቀር በበናት ክማን ይፋቀር ምስለክሙን ያላምላክ እናንተ በእናንተ ብትታቀሩ ከፍቅር ቤትገኛለሁ ነው ያለ አላጠፋራዊት ገዳም ወትበል በትስት ወትደውን በሰላም አልወግ ያደነግክም አለ ፍቅር የሆናችሁ እንደሆነ የምሰጣችሁን በደስታ ተወልሳላችሁ ሰላምን ቅልተኛላችሁ የሚያስደነግጥ ጠላት የሚልባችኋል ጠላቶቻችሁንም ይህን የምዋጋቸው ነው ያለ እግዚአብሔር ለእስራኤል ተዋጊ እግዚአብሔር ነው ጉልበታችን ኃይላችንም እግዚአብሔር ነው እሱ ትልቁ ንጉሥ እስራኤል ቅዱስ እሱ ነው ጉልበታችን እና በእውነት በሚገባ መዋደድና መፋቀር መመካከር አለብን አሁንም በእውነት የምሰማው ነገር አለ ይህንንም ደግሞ እግዚአብሔር ሰላም ያርግልና አምላክ
3: አሁን እዚሁ ጋር በተያዘ ቄስ ልጃለም ደሳለኝ በአብይ ጾም የሐዘን ቀን ስለሆነ በደንቡ በስርዓተ ሃይማኖቱም በየዓመቱ ሲጾም ምን ይደረጋል? ምን ይፈቀዳል? በዚህ ሁኔታ ላይ
4: በዚህ ያው መጾም መጸለይ እንግዲህ አንገስን ዝቅ አርጎ ኢየሩሳሌም ገዛች በመጾም ማረነ ማለት መጸለይ መለመን በዚህ ያው እንደ ሰሞኑ በጣም መደሰት የለም አንደሰትም ምንድን ነው ቤተ መቅደሱ ስለፈረሰ የሐዘን ጊዜ ስለሆነ እንግዲህ ነጠላ ጫማ ለብሶ እንግዲህ ቅድስት ያለ ሹልስ ለብሶ ብቅ ብሎ መለመን መጸለይ ማረነ ቤተ መቅደሱ ተሰርቶ ለአንተ ለአምላካችን ለመገዛት አብቃነ ለአንተ መስዋዕት ለማቅረብ አብቃነ እያሉ መለመን አስፈላጊ ነው እና ደግሞ ዋናው ፍቅሩን ስጠነ እያሉ ደግሞ ፍቅሩን ይስጥ እግዚአብሔር በእውነት
2: ፍቅሩን ይስጥ እንደው ያለን ጊዜም እያለቀ ስለሆነ ስርጭታችን ጊዜ ያው በእኛ ማህበረሰብ ውስጥም በሃይማኖት ምክንያት ችግር ይፈጠራል አለመግባባት አለ በዚህ ምክንያትም ፊታችን እሁድ የተቃውሞ ሰልፍ ይካሄዳል እንደው ስለዚህ የሚሰጡት አስተያየት ካለውት
4: ይህንም ቢሆን በእውነት ካህኑም አንድ ሆኖ ህዝቡም አንድ ሆኖ ኮሚቴ ተመርጦ ወደ መንግስቱ ቀርቦ ይሄ ነገር ተበላሽብና ይሄ ነገር እንዲሰራ ይሁንልን ብሎ በጽሁፍ አቀርቦ ቢሉተኝ አገሪቱ ለማስከፋት ሽብጣ ወጥቶ በእርግጥ ሽብጣ ቢወጣም ቢባልም የሆኑ የተወሰኑ ሰዎች ነው የሚወጡ ብዙ ሰው አይወጣም ግን ለመሆኑ ግን ዋናው ትልቁ ቁም ነገሩ ምንድር ነው ይህንን ችግሩን ጽፎ ይዞ ወደ መንግስት ወደ ምስራዳዳቱ ታቀርቦ ኮሚቴ ተመርጦ ከካህናቱም ሆነ ከህዝቡ እንግዲህ ተመርጦ ያን አቀርቦ እንግዲህ መጮህ መንግስት እና እግዚአብሔር አንድ ይህን ነገር ያስተካክለዋል ያንም ያንም አቀርቦ መጠየቅ ይችላል ፍርድ ቤት አለ ሁሉ አለ በእውነቱ እና ሽቤጣ መውጣቱ ለእኛ ምን ይጠቅመን ነገር የለም ዋናው ግና ኮሚቴን መርጦ ከካህናቱም ሆነ ከህዝቡም ሆነ ተመርጦ እንግዲህ ይህንን ችግሩን ጽፎ በጽሁፍ በደንብ አድርጎ አዘጋጅቶ ወደ መንግስት ማቅረብ አስፈላጊ ነው። ይህ መንግስት ይሰራል። መንግስት ይህን መፍታት ምንም አይቸግረው ፈተዋል። እና ሽግጦ አይደለም የፈታው ዋናው ነገር ነገሩን ቁብ ነገሩን ወደ መንግስት አቅርቦ ይሄ የሆነ ብነ ማለት አስፈላጊ ነው። እና ሽግጦው በእውነት ብዙም አሁን ሰው ተሰጥቷታል የተቻለ መውጣትም እና ስለዚህ ዋናው ነገር በጽሁፍ አድርገን ብናቀርበው በጣም ደስ ይላል።
3: በሙሉ በዚህ ጉዳይ ላይ የሃይማኖት ጥያቄ ስለሆነ ቄስ ልጃለም ደሳለኝ አሁን የጀመረ ትግል አይደለም ብዙ አመታት ያስቆጠረ ነውና ካሉት በእስራኤል በመላ ሀገሪቱ ከ50 በላይ የሚሆኑ ቀሳውስት ካህናት እንዳሉ ይታወቃልና በዚህ ላይ በግንባር ቀደምትነት ስለ ሃይማኖት ተቆርቋሪዎች ናችሁ እናንተ የሃይማኖት መሪዎቻችንና በዚህ ላይ እንዴት ነው አልመከራችሁ ተማክራችኋል ወይ?
4: አዎ እንግዲህ ችግሩ ምንድነው? ይሄ አሳው የካህኑ ህዝቡም ወደ ካህኑ መመጮ ያለበት እንጂ አንዱ ተነስቶ ካህኑን መዘለፍ አንዱ ተነስቶ እንዲያ ማለት ይህ አስፈላጊ አይደለም። ዋናው ነገር ግን ምንድን ነው? ከምን ተነስተን መጣን? መጀመሪያ መነሻህን ወቅ መጨረሻህን ወቅ። እንዴት ስለነ የመጣነ ካህኑ እንዴት አድርጎ ነው ይዞን የመጣነ? እንዴት አድርገን ህጉን ይዘን የመጣነ? እንዴት ስለነ ህግ የደረስነ? ይህን ማወቅ አለ። ይህ ሳያውቅ ገና የሙርድን ቁሪንጥ ሳያብስ የተነሳ ካህኑን መዘለፍ አዎ እንዲህ እውነት ነው። ከሬ የተናገረው እኮ እውነት ነው። እውነቱ ነው። ካህኑን መዘለፍ ትልቁን መዘለፍ ይህ ጥሩ አይጥሩ አይደለም። ይህ አይደለም ቁም ነገሩ። ይህ አይደለም አክፍር አባከው ምከከመይ ኩለ ከጥብቀተ ወምዙሃም አይነት ረክ እናት አባትክን አክፍር በምድርም እርቤ ረዝማል በሰማይም ጥልቅ ታገኛለህ። አክብር ቢጽከ ከመልብስከ አክብር አረጋዊ ከመሲበቱ ትልቁን አክብር አረጋዊን አክብር ቢጽህን አክብር ነው ያለ እንጂ ተሰዳደብ ተዛለፍን ብሏል።
3: ክብር የለም ክብር የለም። በጣም ያሳዝናል።
4: ይህ ጥሩ አይደለም። ይህ እኮ ጥሩ አይደለም። በእውነት ተሰዳደብ ነው ያለ ተከባበር ነው።
3: አሁን ይህን ስንል በአሁኑ ሰዓት ከእርሶ ጋር ስንነጋገር የሚያደርጉትን ሽቢጣ ለማደካከም ብለው ሌላ ትርጎማ ሊሰጡት ይችላል። አይደለም መታገላቸው ስለ ሃይማኖት ጥሩ ነው። ግን የሰው ልጅን ክብር የሰውን መጥፎ ንግግር በስድብ በመትር በማለት ያልሆነውን ሰራ ይናደረገ እየተባለ የትግሉ ጎጂ ነው የሚሆነው።
4: ዋናው ነገር ትግሉን አትታገሉ አንልም። አዋል ይቅናቸው። ግን ዋናው ነገር ግን ምንድር ነው? ክብር ይኑር፣ ክብር ይኑር። ክብር ነደ
3: የለም
4: ይካቦዳ። ለምን ክብር ለቀቀ? ለምን ለቀቀ? ክብር ለቀቀ ተስራ ለምንድር ነው?
3: ለመሆኑ አንሳጠፋ ሰው ስጋ ለባሽ ነን፣ ሁላችን ሰው ነን። አንሳጠፋ እንታቀርበው ሰው ዴት ተሳስተሃል እዚህ ላይ ብሎ እንዲያው የሚመክር ሰው ያለ አይመስለኝም። ያለ እኔ እንዳትነካይ ብሎ ሁሉ ፈርቶ የተቀመጠ ነው ይመስለኝ። እኔ እንዳይሰድበኝ ብሎ ተቀምጧል በየቤቱ።
4: አይፈራ መምከር። ለምን ነው ይህን የምታደርግ? አንተ ክልክ ነው። አንተ ምንድር ነህ? ነውር ነው። ትልቁን አዘልፍ፣ ካህኑን አዘልፍ። ነውር ነው፣ ክልክ ነው አይባልንም። ተናገረው እውነቱ ነው እኮ ተኝተዋል እኮ እኒህ ካህናቶች እኮ ብቻ ያንን ሄደው የንሰራት ቀንና አመታት ይችሏቸው ነው ከዛ ነው እንጂ ይህንማ እኮ ትተውታል እኮ ይህን ነው።
3: ሽማግሌ ሰው ሲጣላ ሽማግሌ ሁኖ አስታርቆ ዋሽቶ ሰዎችን ያግባባል። የሩ የለም።
2: እናመሰግናለን ቄስ ልጅዓለም ደሳለኝ። ሰዓታችን ተጠናቀቀ፣ እንወያይበታለን። እንግዲህ የጾለት ወቅት ነው ብለውናል።
4: እናመሰግናለን። ጾሙ ጀምሯል። ዛሬ ጀምሮ እንግዲህ ነገም ጾም ነው። እንግዲህ ሰሞኑን ያው ተሻጋቢ ወደ ነገ ሐሙስ ደግሞ ሐሙስ ረቡዕ ለረቡዕ 8 ሐሙስ 9 ተሻጋቢ ይሆናል። የጾም ያርግልን። ጾሙን ቀላል አድርጎ በሰላም ያስፈጸመን እናንተን አምላክ ይባርካችሁ። አሜን። ታችሁ ቀድሰና
2: መልካም
4: ለመንደፍ ያብቃና ለወይዳም ያጥደራ።
2: እሺ ሰላም ይሁኑ። መልካም ምሽት ይሁንልዎት። ለቴክኒክ ባለሙያው ለናቲ ብላንኬት ምስጋና ይድረሰው። ሻየው ደጉ ነገጧ 6 ሰዓት ላይ እንደገና ደመጥሽ ጋር
3: ነው ወርቅ መሸቴ ያስተናግድናችሁ። በነገጧት እንግዲህ በሰላም ያገናኘን። ሰላም የሰፈነ ለሊት ነውላችሁ።
2: እናመሰግናለን። ሰላም መልካም ሰላም ይሁኑ። ሰላም ሰላም።